0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምናደራችሁ ሸባቶቭ መልካም ሳምንት እለቱ እንደ አብራን ዘመን አቆጣጥር ዮምርሾን ካፍ ቤት በሲባን ታፍሽን ፔባብ ሲሆን እንደ አውሮፓ ዘመን አቆጣጥር ጁን 7 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጥር ደግሞ ግንቦት 30 ቀን 2018 ዓመተ ምህረት ነው። የጧት ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ኤቪያታር ሽሞኒ ሲሆን የስቱዲዮ ተረኛ አስተናጋጆች አይቾ ባዬና ወርቅነሽ ሸቴነን። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ ትማቸው ለአንባቢያን ያቀረባቸውን ዋና ዋና ርዕሰ ጉዳዮች እናቀርባለን። ከአድማጮች ጋር የሚስልኩ ውይይት ይኖረናል። ወቅታዊ ዘገባም ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱ ዜና በአይቾ ባዬ ተዘጋጅቶ ይቀርባል። አይቾ
1: ወርቅነሽ አመሰግናለሁ። አርስተ ዜና፣ ትናንት በደቡብ ሊባኖስ ሁለት የእስራኤል ወታደሮች መሰዋታቸው ይፋ ሆነ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሁለት ወታደሮቻችን በደቡብ ሊባኖስ መሰዋት ምክንያት በማድረግ የሐዘን መግለጫ ወጡ። በኢየሩሳሌም ጾር ባህር በተሰኘ መንደር በተቀሰቀሰ አምባጓሮ 19 ዓመት ግለሰብ በጽኑ ቆሰለ። መከላከያ አንድ ፍልስጤማውያን በወንጀል ተጠርጥሮ በቁጥጥር ስር አዋለ። የሚሉት የጠዋቱ ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። ትናንት በደቡብ ሊባኖስ በሚካሄድ ጦርነት ሁለት የእስራኤል ወታደሮች መሰዋታቸው ይፋ ሆነ። ሻለቃ ሻህር ጋምላ የ23 ዓመት ወታደርና ምክትል አዛዥ ሲሆን ኢጎዝ በተባለ ብሪጌድ ያገለግል የነበረ ጀግና ወታደር ነው። ባለፈው ሳምንት ሐሙስ በደቡብ ሊባኖስ ከሽብርተኛው ሂዝቡላ ጋር በተወነጨፈ ቀላል ድሮን ቆስሎ ራምባም ሐይፋ በሚገኝ ሆስፒታል ሕክምናውን ሲከታተል ቆይቶ ትናንት ሕይወቱ አልፏል። በተጨማሪ በትናንትናው ዕለት የ21 ዓመቱ ወታደር 50 ለቃ ኦሃድ ያሪ በትናንትናው ዕለት በደቡብ ሊባኖስ ከሽብርተኛው ሂዝቡላ ጋር ሲካሄድ በነበረ ጦርነት መሰዋቱ ተገልጿል። የቀብር ስነ ስርዓቱ ዛሬ ከሰዓት በኋላ ረሆቦት ከተማ ይፈጸማል ተብሎ ይጠበቃል። የወታደር ቤት ቃል አቀባያችን ካርሜላ መናሴ እንዳስታወቀችው ባለፈው ሳምንት ሂዝቡላ ባስወነጨፈው ቀላል ድሮን የሻለቃ ሻህር ጋምላ ቆስሎ ሕክምና ላይ ያለ መሰዋቱንና ከሊባኖስ ጋር በተደረሰ የተኩስ አቁም ስምምነት 17 ወታደሮቻችን እስካሁን ድረስ ማጣታችን አድርሳል ናለች። ነፍሳቸውን ይማር። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ትናንት ሁለት ወታደሮቻችን በደቡብ ሊባኖስ መሰዋት የሐዘን መግለጫ ወጥተዋል። ጀግኖች ወታደሮቻችን በትናንትናው ተሰውተዋል። እነሱም ነፍሳቸውን ንጹህ ነፍሳቸውን አሳልፎ ለሀገራቸው ሰጥተዋል። ነፍሳቸውን ይማር። ለቤተሰብ መጽናናትን ወዳል መጽናናትን የሐዘን ዳርቻ ያደርግላችሁ ብሏል። ተጨማሪ መከላከያ ሚኒስትር እስራኤል ካጽን በበኩላቸው ለቤተሰብ መጽናናትን በመመኘት የእስራኤል ጀግኖች ወታደሮቻችን ትናንት አጥተናቸዋል። ነፍሳቸውን ይማር። ጀግኖቻችን ሁሌም በልባችን ውስጥ ይኖራሉ። እስራኤል ሀገር ድንበሯን ከመጠበቅ ከማስጠበቅ ወደኋላ አትልም። ምንም እንኳን የሚከፈል መስዋዕት እጅግ ከባድ ቢሆንም ጀግኖች ልጆቿ ሀገራቸውን ዳር ድንበራቸውን ከመጠበቅ ወደ ኋላ አይሉም ሲሉ የተሰማቸውን ሐዘን ገልጸዋል። ይህ በዚህ እንዳለ መከላከያ በደቡብ ሊባኖስ ከ150 በላይ የሚሆኑ የሽብርተኛው ሂዝቡላ መሠረተ ልማት ማውደሙን ገልጿል። በዚህ ወደሙት ቦታዎችም መሠረተ ልማቶች ማውደሙን በማድረስ መከላከያ እንዳስታወቀውም እነኚህ ቦታዎች መሳሪያ ማከማቻና የተለያዩ መለማመጃ ቦታዎች፣ መሰረታዊ ልማቶች፣ ተወንጫፊ ሚሳይሎች፣ ማስወንጨፋዎችና ቀላል ድሮኖች ይዞ የነበረ መጋዘን ጭምርት ማጋየቱን መከላከያ አስታውቋል። በኢየሩሳሌም ጾር ሀር በተሰኘ መንደር በቤተሰብ አምባጓሮ 39 ዓመት ግለሰብ በጽና መቁሰሉ ተገለጸ። ሌሎች ሁለት ተጨማሪ በቀላል የቆሰሉ እንዳሉም ተገልጿል። ሁሉም ቁስለኞች በኢየሩሳሌም በሚገኘው ሻሬ ጸደቅ ሆስፒታል ሂደው ሕክምናቸውን እየተከታተሉ ይገኛል። ይህ በዚህ እንዳለ በመንገድ ቁጥር 90 በተሰኘ በአረባ አካባቢ በደረሰ የመኪና አደጋ የ20 ዓመት ወጣት ሞታለች። ሌላ አብሯት ሲጓዝ የነበር የ30 ዓመት ወጣትም በጽኑ መቁሰሉ ከደረሰን ዜና ለማወቅ ችለናል። መከላከያ አንድ ፍልስጤማዊ በወንጀል ተጠርጥሮ በቁጥጥር ስር አውሏል። ይህ ጉስጮን የተሰኘ በሚጠራ ሰፈር በመኪና በተከለከለ መንገድ በመቆም ሰፈርተኞች እስራኤላውያን የፍልስጤም መኪና በሚዘዋወርበትን ቦታ በመዝጋት በድንጋይ በመወርወር አምባጓሮ ተቀስቅሶ ነበር። በዚህ ምክንያትም አንድ ፍልስጤማውያን መኪናውን በፍጥነት በማሽከርከር በቦታው የነበሩ አንድ ግለሰብ ማቁሰሉ ተገልጿል። መከላከያ ባደረገው ፍተሻም በቁጥጥር ስር ውሏል። ምርመራም እየተደረገበት ይገኛል። ከሞዲን ወደ ኢየሩሳሌም የሚወስደው የባቡር አገልግሎት ለጊዜው እንደሚቋረጥ ተገለጸ። በደረሰ የኤሌክትሪክ ብልሽት ምክንያት አገልግሎት መስጠት አቁመናል። ተጓዦች በሌላ የመጓጓዣ አገልግሎት እንዲጠቀሙ ባቡር ጣቢያው አስታውቋል። ከሄርጽሊያ ወደ ኢየሩሳሌም የሚወስደው የባቡር ጉዞ አገልግሎት እንደቀጠለ ነው። ነገር ግን በሰዓት ላይወጣ ይችላል በማለት ባቡር ጣቢያው አስታውቋል። አሜሪካ በኢራን ላይ ያዘችውን ገንዘብ ማዕቀብ የተጣለውን ገንዘብ ለፋርስ ባህረ ሰላጤ ሀገራት ለማስተላለፍ አሰበች ሲል ተገለጸ። ሮይተርስ እንደጻፈው በተለይ ኢራን በፋርስ ባህረ ሰላጤ ባሉ ሀገራት ላይ በምታደርሰው ጥቃትና ወደፊትም ልታደርስ በምትችለው ጥቃት ምክንያት ይህን ገንዘብ ለነሱ በማስተላለፍ መቋቋሚያ እንዲሆን እያሰቡ ነው ሲባል ተገልጿል። በተጨማሪም አሜሪካም ሆነ በዚህ ጦርነት ምክንያት ለተጎዱ ሀገራት ቀሪ ገንዘቡን መካካሻ ይሆን ዘንድ ለማስተላለፍ እቅድ መያዙን ተገልጿል። እንደ አሜሪካ ገንዘብ ሚኒስትር እንዳሉትም ይህን ጉዳይ ለማስፈጸም ኮሚቴ መቋቋሙን አስታውቀዋል። የሰሜን ኮሪያው ኪንግ ጆን ኡን ሀገራቸውን ያላትን የሚሳኤል ምርት ለማሳደግ እቅድ ማስቀመጣቸውን ገለጹ። የሰሜን ኮሪያ መሪ ኪንግ ጆን ኡን በሚጥመጡት 5 ዓመታት ውስጥ ሚሳኤል የማምረት አቅማቸውን ከፍ ለማድረግ በተለይ አሁን ካለው በ2.5 እጥፍ ለማድረግ እቅድ ማውጣታቸውን አስታውቋል። ይህ ማለት ደግሞ ሀገራቸው የሚኖራት የጦር ኃይል አቅም እጅግ አሁን ካላት የላቀ ሁኔታ ደረጃ ላይ እንደሚያሳድጋት መናገራቸውን ጨምሮ ጠቅሷል። በመጨረሻም የአየር ጸባይ ሁኔታ የሙቀቱ መጠን ወቅቱን የጠበቀ የሙቀት መጠን እንዳለ ገልጿል። የሙቀቱ መጠን በዲግሪ ሴንቲግሬድ በዛሬው ዕለት ኢየሩሳሌምና አካባቢዋ 27 ዲግሪ ሴንቲግሬድ፣ ቴላቪቭና አካባቢዋ 28፣ ሀይፋና አካባቢዋ 27፣ ቤርሸባና አካባቢዋ 31፣ ኢላትና አካባቢዋ እስከ እኩለ ቀን ድረስ 36 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፉ ባለሙያዎች። ወርቅነሽ፣ የጠዋቱ ዜና ይስከሆኑ ነበር።
0: አመሰግናለሁ አይቸው። ወደሚቀጥለው ዝግጅት ለማለፍ ማሸጋገሪያ ሙዚቃ

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። በድጋሚ መልካም ሳምንት ሸዋቶብ። አሁን ደግሞ ጋዜጦች በዛሬ እትማቸው ለአንባቢያን ያቀረባችሁን ዋና ዋና ርዕሰ ጉዳዮችን እንመለከታለን። አራቱም ዕለታዊ ጋዜጦች ደርሰውናል። ሄድዮ ታህሮኖት፣ ማሪቭ፣ ሃሬጽ እና እስራኤል አየሁ። አራቱንም ጋዜጦች መጀመሪያ ገጻቸው ላይ ትኩረት የሰጡባቸውን ርዕሰ ጉዳዮችን እንመለከታለን። የዲዮ ታህሮኖትን ስንመለከት በመጀመሪያ ገጹ ላይ መከላከያ ሰራዊቱ ከባድ ዋጋ እየከፈለ ነው በደቡብ ሊባኖስ የሂዝቡላ ድርጅት በሚያደርሰው ጥቃት መከላከያ ሰራዊቱ የህይወት መስዋዕትነት እየከፈለ ነው፣ ይህም እስራኤልን ከባድ ዋጋ እያስከፈላት ነው የሚል ርዕሰ ጉዳይ ይዞ ቀርቧል። ይሄ ርዕሰ ጉዳይ ሁሉም ጋዜጦች ላይ የቀረበ ርዕሰ ጉዳይ ነው። እንግዲህ በሳምንቱ መጨረሻ ሁለት የመከላከያ ሰራዊቱ አባላት የህይወት መስዋዕትነት ከፍለዋል። አንዱ በሚያሳዝን ሁኔታ ጥይት ተባርቆ ነው የህይወት መስዋዕትነት የከፈለው። ኦሃድ ያሪ ይባላል። የሃምሳ አለቃ ኦሃድ ያሪ የህይወት መስዋዕትነት ከፍሏል። በስህተት እንግዲህ ከመከላከያ ሰራዊቱ በተተኮሰ ጥይት የህይወት መስዋዕት ተገድሏል። ህይወቱ አልፏል። ሌላው ደግሞ ባለፈው ሳምንት የሂዝቦላ ድርጅት ወደ መከላከያ ሰራዊቱ በላከው ራህፋን በተባለው ቀላል አውሮፕላን በተጠመደ ቦምብ ፈንድቶ በከባድ ሁኔታ ቆስሎ ነበር። እሱም ያው ሕክምና እርዳታ ሲደረግለት ቆይቶ የህይወት መስዋዕትነት ከፍሏል። የኤጎዝ የተባለው ክፍለ ጦር አባል ነው። ሻሃር ጋምላ ነው። እሱም ነፍስ ይማር የህይወት መስዋዕትነት ከፍሏል። የሻለቃ ሻሃር ጋምላ እንግዲህ ቆስሎ ከዋለ ካደረ በኋላ ህክምና እርዳታ ቢደረግለትም ግን ህይወቱን ማትረፍ እንዳልተቻለና ህይወቱ ማለፉ ታውቋል። በእስራኤል በኩል በደቡብ ሊባኖስ የሚካሄደው ጦርነት ተጠናክሮ እንዲቀጥል በእስራኤል መንግስት ላይ እንግዲህ ጫና እየተደረገ መሆኑ ይነገራል። ነገር ግን ፕሬዚዳንት ዶናልድ ትራምፕ ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሊባኖስና በእስራኤል መካከል የሰላም ድርድር እንዲደረስ በሚያደርጉት ጥረት ለጊዜው የተኩስ አቁም ስምምነት እንደተደረሰ ይታወቃል። ይህን የተኩስ አቁም ስምምነት በማክበር የእስራኤል መከላከያ ሰራዊት በደቡብ ሊባኖስ የሂዝቦላ ድርጅት ያው ስምምነቱን እየጣሰ ለሚያደርሰው ጥቃት ያጸፋ ምላሽ ይሰጣል እንጂ ይህን ያህል የተጠናከረ ወታደራዊ እርምጃ እየወሰደ አይደለም። ይህንም እንግዲህ በእስራኤል በኩል እየተቃወሙና በጠቅላይ ሚኒስትሩ ላይ ጫና እያደረጉ መሆኑ ነው የሚነገረው። መከላከያ ሰራዊቱ ጥቃቱን አጠናክሮ እንዲቀጥል በዛ አካባቢ ማለት ነው። ይሁን እንጂ ትራምፕ እንግዲህ እስካሁን ድረስ ፕሬዚዳንት ትራምፕ ሁለቱ ሀገራት ስምምነት ላይ እንዲደርሱ እያስኬዱ ያሉትን የሰላም ድርድር እና ለጊዜው የተደረሰበትን የተኩስ አቁም ለመጠበቅ በእስራኤል በኩል ጥረት እየተደረገ ነው። ይሁን እንጂ ሂዝቦላ ድርጅት የተኩስ አቁሙን እየጣሰ እየተኮሰ ነው። በሰሜን እስራኤልም እንግዲህ የተኩስ አቁም ስምምነት ተብሎ ያለ እረፍት የማስጠንቀቂያ ደወል ድምጽ ሲሰማ እንደሰነበተ በሳምንቱ መጨረሻና የሰሜን እስራኤል ነዋሪዎችም አሁንም ተቃውሟቸውን አቤቱታቸውን እየገለጹ ናቸው። የተኩስ አቁም ስምምነት በተባለ ቁጥር እኛ ግን ያለ እረፍት ወደ መከላከያ ክፍል ነው የምንገባው፣ የማስጠንቀቂያ ደወል ድምጽ አዛካም ያለ እረፍት ነው የሚሰማው እያሉ ናቸው። የተለወጠ ነገር እንደሌለና ያው ሁከቱ ውጥረቱ ተጠናክሮ እንደቀጠለ ነው ያለው በሰሜን እስራኤል በኩል ወይም በደቡብ ሊባኖስ። ሌላው ርዕሰ ጉዳይ በሄብሮን አካባቢ ከመከላከያ ሰራዊቱ በኩል በተከፈተ ተኩስ አንድ የሰባት ወር እድሜ ያለው ህፃን ተገደለ ይላል። ይሄ ህፃን የተገደለው የህፃኑ አባት መኪናውን እያሽከረከረ ሲመጣ እንግዲህ ተኩስ የከፈተው ወታደር እንደሚለው ሰጋሁ፣ ለህይወት የሰጋሁ በፍጥነት ወደ እኔ ሲመጣ ስለነበር እና ተኩስ ከፈትሁ ነው የሚለው የህፃኑ አባት። ልክ እንዳሉኝ ያደረግኩ ያው የሰጡኝን ትዕዛዝ ተቀብዬ ቀጥታ መኪናው እንዲቆም አድርጌ ነበር፣ ግን የሰባት ወር ህፃን የህፃኑ ፎቶግራፍ በማስደገፍ የቀረበ ዘገባ ነው። የሰባት ወር ህፃን በዚህ ሁኔታ መገደሉንና መከላከያ ሰራዊቱ ምርመራ እያካሄደ መሆኑን ለማጣራት ምርመራ እያካሄደ መሆኑን አሳውቋል። በሄብሮን አካባቢ ነው የሆነው። ሌላው ሀባራ በተባለው የፍልስጤማውያን መኖሪያ ሰፈር አካባቢ ደግሞ
በዛ አካባቢ የሚኖሩ የይሁዳውያን በሰፈራ ጣቢያዎች የሚኖሩ ይሁዳውያን በአካባቢው ከፍልስጤማውያን ጋር ሁከት እንደፈጠሩና ፍልስጤማውያን እንደተደበደቡ ይገልጻል። እንግዲህ የዚች ከተማ የሐባራ የምትባለው ከተማ ከአካባቢ የሚኖሩ ፍልስጤማውያን እንደሚሉት ለበርካታ ጊዜያት የዘለቀ ግጭት ነው ያለው። በአካባቢው የሚኖሩ በሰፈራ ጣቢያዎች የሚኖሩ ይሁዳውያን በእኛ ላይ ጥቃት ያደርሳሉ፣ ነገር ግን መከላከያ ሰራዊቱ ጣልቃ አይገባም፣ ዝም ብሎ ነው የሚመለከተው ይላሉ። እንግዲህ ፍልስጤማውያን በዛ አካባቢ የሚኖሩ ፍልስጤማውያን ድንጋይ እንደወረወሩና ንብረትም ሰረቁብን ነው የሚሉት ይሁዳውያን። በዚህ ምክንያት ግጭቱ እንደተፈጠረ ነው የሚገልጹት። ፍልስጤማውያን ደግሞ መከላከያ ሰራዊቱ ጣልቃ ሳይገባ እንዲሁ ዝም ብሎ ነው የሚያየውና እየተደበደብን ነው፣ ጉዳት እየደረሰብን ነው፣ ጥቃት እየደረሰብን ነው ይላሉ። ያው በዛ አካባቢ እንግዲህ ግጭቱ እንደቀጠለ ነው የሚያሳየው። እዚህ ጋር ተያይዞ አንድ ወታደር ደግሞ ፍልስጤማዊ ደብድቧል ይላል። መከላከያ ሰራዊቱ እስካሁን ድረስ እንዳላገኘውና ይህን ጉዳይ እየተከታተለ ወታደሩ እንዳገኘ ያው እርምጃ የሚወስድ መሆኑንና እየተከታተለ እንደሆነ ገልጿል፣ አሳውቋል። ሌላው የሮማን ጉፍማን አዲሱ የሞሳድ ድርጅት ኃላፊ ሆነው የተሾሙት ባሳለፍነው ሳምንት እንግዲህ ወደዚህ ይህን ድርጅት ለመምራት የስልጣን ርክክብ ያደረጉት ከቀድሞ ሞሳድ ድርጅት ኃላፊ ዳዲ በርኒያ ጋር እንግዲህ የቀድሞ ሞሳድ ድርጅት ኃላፊ እሳቸው ነበሩ፣ አዲሱ ደግሞ ሮማን ጉፍማን ናቸው። ተሹመዋል፣ ገብቷል። ይህን መስሪያ ቤት እንግዲህ ታላቅ ድርጅት ነው ለማስተዳደር። እንደገቡ እንግዲህ ስልጣን በጀመሩበት ሳምንት ብዙ ሳይቆዩ የድርጅቱን ምክትል ኃላፊ አሰናበቱ ይላል። ያው ቁጥር ሁለት የድርጅቱን ቁጥር ሁለት ይህ የድርጅቱ ምክትል ኃላፊ ዳቪድ በርኒያ ለድርጅቱ መሪ ይሆናል ለኃላፊ ብለው እሳቸው አቅርበውት የነበረ ተወካይ ነው። ግን በኋላ ያው ጠቅላይ ሚኒስትሩ ያቀረባቸው ሮማን ጉፍማን ነው የሞሳድ ድርጅት ኃላፊ ሆነው የተሾሙት። ሮማን ጉፍማን ስልጣን እንደጀመሩ ወዲያው ስልጣናቸውን እንደተረከቡ ምክትላቸውን አባረሩ ይላል፣ አሰናበቱ ይላል። በሌላ ሰው እንደሚተኳቸው አሳውቋቸው፣ ግን እኒህ ምክትሉም የሞሳድ ድርጅት ምክትል ኃላፊ ለጠቅላይ ሚኒስትሩም ቅርብ ሰው ናቸው፣ ለእሳቸውም ቅርብ እንደሆነ ነው የሚነገረው የሚል ዘገባ አቅርባ ሬዲዮ ታህሮኖት። ይህ ርዕሰ ጉዳይ ሌሎች ጋዜጦች ላይም እንደዚሁ በሰፊው ትኩረት የተሰጠበት ርዕሰ ጉዳይ ነው። ሌላው በእስራኤል ማህበረሰብ የሴቶች ግድያ ከጊዜ ጊዜ እየተባባሰ መሄዱን የሚመለከት ዘገባ አለ። ጥቅምት 7 ቀን የሐማስ ድርጅት ድንበር ጥሶ እስራኤልን ከወረረና ጭፍጨፋ ካደረሰ በኋላ ለዜጎች የግል የጦር መሳሪያ እንዲታጠቁ እየተደረገ ነውና 100% በሚባል ደረጃ በማህበረሰቡ ውስጥ የግል የጦር መሳሪያ አለ፣ ከፍተኛ የጦር መሳሪያ ታጥቀዋል። እንግዲህ ይሄም አንዱ ትልቁ ምክንያት እንደሆነ ነው። ለሴቶች በራሳቸው ቅርብ ሰው ነው የሚገደሉት። እንግዲህ ከቅርብ ሰው ጋር በሚፈጠር ግጭት፣ አለመግባባት ሴቶች በቀላሉ ለሞት ይዳረጋሉና የሴቶች ሕይወት ለአደጋ የተጋለጠ ነው ይላል። እንግዲህ ከዛ ጊዜ ጀምሮ የሴቶች ሞት፣ ግድያ፣ በቅርብ ቤተሰቦቻቸው መገደል እየከፋና እየተባባሰ ሄዷል ይላል። ባሳለፍነው ሳምንት አያሎን በተባለው ጎዳና መኪናዋ ውስጥ በፈነዳ ቦምብ ህይወቷ ያለፈውን ሴት የእሷን ፎቶግራፍ በማስደገፍ ሊያ ማልካ ትባላለች፣ የሊያ ማልካን ፎቶግራፍ በማስደገፍ እንግዲህ ያው መኪና ውስጥ በተጠመደ ቦምብ አያሎን በጣም ትልቅ አውራ ጎዳና ምና ነው በእስራኤል ሀገር የሚታወቅ አያሎን ጎዳና ላይ ያው መኪናዋ ውስጥ ፈንድቶ የተጠመደ ፈንጅ ህይወቷ አልፏል። ዋና ተጠርጣሪ የፈታችው የተለያየችው ባለቤቷ ነው። የቀድሞ ባለቤቷ ሲዝትባት ነበር። ቤተሰቦቿም ቃለመጠይቅ ተደርጎላቸው ሲዝትባት እንደነበረና ለፖሊስ አመልክተው እንደነበር ግን ፖሊስ ብዙም ክትትል እንዳላደረገና ምንም እንዳላገዛቸው ገልጸዋል። እንግዲህ ሴቶች ህይወት ለማንኛውም ለአደጋ የተጋለጠ ነው። የግል የጦር መሳሪያ ታጣቂዎች በመብዛታቸው ምክንያት ይሄ ነው እንደ ትልቅ ምክንያት የሚጠቀሰው ጋዜጣው ጠቅሶ ያቀረበው። ወደ ማሪብ ስናልፍ ማሪብም ባሳለፍነው ሳምንት እንግዲህ 3 የመከላከያ ሰራዊቱ አባላት ህይወታቸው አለፈ ይላል። አንደኛው የቀብር ስነስርዓቱ ተፈጽሟል። የሻለቃ ኢታን ሽሙኤል
ላምበርግ ይባላል ነፍሲማር ሌላው እንግሪ ተናንት ነው ህይወት መስዋዕትነት መክፈሉ የታወቀው የሻለቃ ሻህር ጊምላ እንዳልነው ሐሙስለት በከባድ ሁኔታ ቆስሎ ያው ህይወቱ ማለፉ ታውቋል። ሌላው ደግሞ በ50 አለቃ ኦሃዲ አሪ በተባረቀ ጥይት ህይወቱ ማለፉ ታውቋል። እንግዲህ በዛው ወታደ በመከላከያ ሰራዊቱ አባላት ነፍስ ይማር ይሄን ዘገባ ተመልክቶታል ማሪቭ። ሌላው መከላከያ ሰራዊቱ በደቡብ ሊባኖስ ጥቃት ማድረሱን እንደቀጠለ ነው። ጥቃት የሚያደርሰው ግን ሂዝቦላ ድርጅት ለሚወስደው ጥቃት ያጸፋ ምላሽ በመስጠት ነው እንጂ ጥቃቱን እርምጃውን አጠናክሮ እየቀጠለ አይደለም። በእስራኤል በኩል ከአሜሪካ እንግዲህ በአሜሪካ አሸማጋይነት ከሊባኖስ ጋር የተደረሰውን ስምምነት ለመጣስ ስጋት ላይ ናቸው። እየተጣሰ አይደለም፣ ያው ስምምነቱን ለማክበር ሰፊ እርምጃ እየተወሰደ አይደለም በሂዝቦላ ድርጅት ላይ የሚል ዘገባ አቅርቧል። ከዚህ ጋር ተያይዞ በሊባኖስ 3 የሊባኖስ መከላከያ ሰራዊት አባላት መገደላቸው ተገልጿል። የተገደሉትም እንግዲህ በእስራኤል ጥቃት ነው፣ በስተት እንደሆነ ነው የተነገረው። እስራኤል እንግዲህ ለመለየት ያው በመሳሳት ነው ሌላ አካል ላይ እርምጃ ወሰድን በማለት በስተት 3 የሊባኖስ መከላከያ ሰራዊት አባላት የሊባኖስ ወታደሮች መገደላቸው ተገልጿል። በሳምንቱ መጨረሻ በሰሜን እስራኤል በተከታታይ የማስጠንቀቂያ ደወል ድምጽ ይሰማ እንደነበረና ነዋሪዎቹ ያለ ረፍት እንደሰነበቱ ይገልጻሉ። ያው ስምምነት የተኩስ አቁም ስምምነት አለ ይባላል፣ ግን እንዲህ በተባለ ቁጥር ከባድ የሆነ ህይወት እያሳለፉ እንደሆነና የማስጠንቀቂያ ደወል ድምጽ መስማታቸው እንደማይቋረጥ እየገለጹ ናቸው። እዚህ ጋር ተያይዞ ጋዜጦች የተመለከቱት ሌላው ርዕሰ ጉዳይ እስራኤል የአሜሪካን ባለስልጣናት ሰልላለች በሚል በአሜሪካ መከላከያ ሚኒስትር ጽህፈት ቤት በፔንታጎን ምርመራ እየተደረገ መሆኑንና እንግዲህ ከመንግስት ባለስልጣናት ውስጥ በአሸማጋይነት የሚታወቁት ስቲቭ ዊትኮፍ እሳቸውንም ሰልላለች የሚል መረጃ ኤንቢሲ የተባለው ቴሌቪዥን መዘገቡንና እንግዲህ እንደዘገባው ዊትኮፍን እስራኤል ሰልላ ከሆነ ምርመራ እየተደረገ መሆኑንና በአሜሪካ መከላከያ ሚኒስትር በኩል እስራኤል ከምንጊዜውም በበለጠ ሁኔታ ስለላዋን አጠናክራ ቀጥላለች የሚል ጥርጣሬ እንዳለ ሁኔታው እየተጣራ እንደሆነና ምክንያቱም የአሜሪካን መንግስት ውሳኔ በቅርብ ማወቅና መከታተል ስለምትፈልግ እስራኤል ስለላለች የሚል ጥርጣሬ እንዳለ ኤንቢሲ የተባለው ቴሌቪዥን ለማንኛውም ዘግቧል። ሁኔታውን እየተከታተሉት መሆኑ ተገልጿል። ቆየት ብለን በሰፊው እንመለከተዋለን ይሄን ጉዳይ። ሌላው ያው የሞሳድ ድርጅት ኃላፊ አዲሱ የሞሳድ ድርጅት ኃላፊ ሮማን ጎፍማን ምክትላቸውን አሰናበቱ። እንዲህ ምክትላቸው ለ22 ዓመታት ያክል በዚህ በሞሳድ ድርጅት ያገለገሉና 5 የእስራኤል የደህንነት ሽልማቶችን የተሸለሙ ናቸው። ምስጉን እና ታማኝ ሰራተኛ ናቸው ለሀገራቸው ይላል። እንግዲህ በሌላ ሰው ይተካሉ በማለት ያው ምክትላቸውን አሰናብተዋል ሮማን ጉፍማን። እሳቸው ምክትል እንግዲህ ድርጅቱ ምክትል ኃላፊ ከዚህ በፊት ዋና ሆነው ይመረጣሉ ተብሎ በቀድሞው የሞሳድ ድርጅት ኃላፊ ዳዲ በርኒያ ቀደም ሲል እንደተመለከት ነው በእሳቸው ጥቆማ የቀረበ ነበር። ሌላው በይሁዳና ሰማሪያ አካባቢ በሰፈራ ጣቢያ በሚኖሩ ይሁዳንና በፍልስጤማውያን መካከል የሚፈጠረውን ግጭት የሚመለከትም አቅርቧል። የሰባት ወር ህፃን እንደዚሁ ከመከላከያ ሰራዊቱ በተተኮሰ ጥይት መገደሉም እንደዚሁ ተገልጿል። መከላከያ ሰራዊቱ ምርመራ እያካሄደ መሆኑን ህፃኑ የተገደለበትንና ወታደሩ ተኩስ የከፈተበትን ሁኔታ ለማጣራት ምርመራ እያካሄደ ነው ይላል። ሀሬጽን ስንመለከት ሀሬጽ በአንድ ሳምንት ውስጥ 5 የመከላከያ ሰራዊት አባላት ሞቱ፣ ህይወታቸው የህይወት መስዋዕትነት ከፈሉ። ከባድ ነው፣ ከባድ የደም እየፈሰሰ ነው፣ የመከላከያ ሰራዊቱ ዋጋ እየከፈለ ነው በማለት በሰፊ ሁኔታ ማቅርቦታል። የሰባት ወር ህፃን እንደዚሁ ከወታደር በተተኮሰ ጥይት እስራኤል ወታደር መገደሉን ይሄንም ሀሬጽ ተመልክቶታል።
አባቱ ያው እንዳሉኝ መከራከያ ሰራዊቱ እንዳዘዘኝ አድርጌ ነበር ግን ወደ መኪናው በተተኮሰ ጥይት ህፃን መገደሉን ወታደሩም ለህይወቴ ስጋት ስለፈጠረብኝ በፍጥነት ስለመጣ ተኩሻለሁ ስጋት ስለተሰማኝ ነው በህይወቴ ላይ ብሏል መከላከያ ሰራዊቱ እንዳልነው ምርመራ የሚያካሄድ መሆኑን በሌሎች ፍልስ ሀባራ በተባለው ፍልስጤማውያን መኖሪያ ስፍር የተፈጠረውን ግጭት በተመለከተና መከላከያ ሰራዊቱ እያካሄደ ያለው ምርመራም እንደዚሁ ሀረጽም በሰፊው ተመልክቶታል። ሌላው በእስራኤል ወዳጅ ሀገራትን ጨምራ ያጣች ነው ድጋፍ ያጣች ነው የሷ ወዳጅ ሀገራትም እየራቋት ነው በማለት እንግዲህ ስለ አሜሪካ ህዝብ ያቀረበው ዘገባ አለ። ሀረጽ የአሜሪካ ህዝብ 60% የሚሆነው በእስራኤል ላይ ጥሩ የሆነ ስሜት የለውም ጥሩ ነገሮች ጥሩ ሐሳብ የለውም 59% የሚሆነው ደግሞ በጠቅላይ ሚኒስትር ቢንያሚን ናታንያሁ ላይ እምነት የለውም የሚል ፒቭ የተባለ ተቋም ባወጣው ቅድመ ግምገማ ባካሄዱ ጥናት በጥባውጣው ጥናት መሰረት ይህን ዘገባ አቀርቧል። ሀረጽ ያው ሮማን ጉፍማንም ምክትላቸው ማሰናበታቸው ተገልጿል። ሀረጽ ላይም ሌላው አልበርታ ከካናዳ መገንጠል ትፈልጋለች ነጻነቷን ማወጅ ትፈልጋለች የሚል ዘገባ አቀርቧል። ወደ እስራኤል አዮም ስናልፍ እስራኤል አዮም በሊባኖስ ሁለት ወታደሮች ተገደሉ። የሊባኖስ መከላከያ ሰራዊት አባላት ይላል ቀደም ሲል እንደተመለከት ነው እስራኤል መከላከያ ሰራዊት በስህተት ሁለት ወታደሮች ተገድሏል። እስራኤል መከላከያ ሰራዊት በወሰደው ጥቃት ወይም ርምጃ ሌላው በደቡብ ሊባኖስ እስራኤል መከላከያ ሰራዊት የህይወት መስዋዕትነት መክፈሉን እንደቀጠለ መሆኑንና የሻለቃ ሸሃር ጊምላ እንደዚሁ ህይወቱ ማለፉን ከሂዝቦላ ድርጅት በተተኮሰ ራፋን በተሰኘ ተንሳፋፊ ቀላል ድሮን ወይም አውሮፕላን እንግዲህ ቆስሎ ከሰነበተ በኋላ ህይወቱ ማለፉ ተገልጿል። ሌላው ደግሞ አሃዲ አሪ የ21 ዓመት ወጣት ነው። እሱም በስተት ከመከላከያ ሰራዊቱ አባላት በተተኮሰ ወይም በተባረቀ ጥይት ህይወቱ ማለፉ ተገልጿል። በሊባኖስና በእስራኤል መካከል ስምምነቱ ቅርብ ነው በጣም ይስማሙ ይመስላሉ ሁለቱ ሀገራት የሚል ዘገባ ቀርቧል። ሌላው በኢራን ደግሞ የኢራን ህዝብ እንደገና ወደ ጎዳናዎች ለመውጣት ተቃውሞ በመንግስቱ ላይ አመጽ ለማንሳት እየተዘጋጀ ነው። በተለይ የኢራን ዩኒቨርሲቲ ተማሪዎች አመጻቸውን ለማደስ እየተዘጋጁ ናቸው የሚል ዘገባ አቅርቧል። ሌላው የመከላከያ ሰራዊቱ በይሁዳና ሰማርያ አካባቢ ጫካዎችን ወይም እጽዋቱን እየመነጠረ ነው። ምክንያቱም የአሸባሪዎች ስለሚደበቁ አሸባሪዎች የሚደበቁበትን ቦታ ሁሉ በግልጽ ለማየትና ለአሸባሪዎች መደበቂያ ምቹ የሆነ ቦታ ላለመስጠት እንዳይኖራቸው ለማድረግ በእጽዋት ላይ ያው ይመነጥራል ለእይታ እንዲመቸው የሚል ዘገባ አቅርቧል። ይህም ያው እንግዲህ አሸባሪዎችን ለመከላከል ሲል ነው እየተጠለሉ ምቹ በሆነ በመደበቂያ ቦታ መከላከያ ሰራዊቱን እንደሚያጠቁ ይታወቃል። በዚህ ምክንያት እጽዋቶችን ያው ለእይታ ምቹ በሆነ በሚሆን መንገድ እጽዋቶችን ይቆራርጣል የሚል ዜና አቅርቧል። ያው እንግዲህ የሚል ዘገባ ይቅርታ አቅርቧል። ከሞላ ጎደል ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸው ዋና ዋና ብለን የመረጥናቸው ርዕሰ ጉዳዮች ይህን ይመስላሉ። አድማጮቻችን ስርጭታችን ይቀጥላል። አብራችሁን ቆዩ።

0: አይቼው እንደምን አደርክ ሸባቱ
1: እንዴ? አሁን እንዴ ተናደርክ እንትይ?
0: አይ ቀደም መጀመሪያ ላይ ብያለሁ ግን ምን አለበት ገና እኮ ጧት እስከ 12 ሰዓት ይባላል እንደምን አደራችሁ?
1: እስከ 12
0: አይደል ከሰዓት ይባላል ዛሬ?
1: እሺ እንደምን አደርሽ?
0: እግዚአብሔር ይመስገን። እንደዚህ ማለት አይሻልም?
1: ሰንበትን እንዴት አሳለፍሽ?
0: ክብሩ ይስፋ ቆንጆ ነበር። ጥሩ ነው እንግዲህ ሰላም ነን። ካንተ ጋር እንዴት ነበር?
1: በጣም የሚያምር ጥሩ ደስ የሚል ነው። ብራው
0: ጥሩ ነው። አዎ እኛ እግዚአብሔር ይመስገን። ግን በሰሜን እስራኤል ያው ችግር እንደነበር በስቃይ እንዳሳለፉት የማስጠንቀቂያ ደወል ድምጽ ያለ ረፍት ይስማ እንደነበር ይሄው ያየን ነው እየሰማን ነው። ምን ትላለህ በሰሜን እስራኤል ስላለው ሁኔታ?
1: እጅግ በጣም የሚያሳዝን ነው ያለበት ሁኔታ። በርግጥ የሰሜን ያገራችን ክፍል ነዋሪዎች ያሉት ነገር አለ፣ የተናገሩት ነገር አለ። በአንዲት ሀገር ላይ ሌላ ሀገር አለ፣ ያም መካከለኛው እስራኤልና የሰሜኑ እስራኤል ብለው እየከፋፈሉትና ያ ለማድረግ የቻሉበት ሁኔታ ምንድን ነው? ቢተቻለ መጠን ያህል ከሰሜኑ የሀገራችን ክፍል ውጭ በሌሎች የሀገራችን ክፍሎች የተመጣጠነ ሰላም አለ፣ ኑሮውን የዕለት ዕለት ኑሮን እያካሄድን እንገኛለን፣ ጥሩ ላይ ነው ያለ ነው። ነገር ግን የሰሜኑ የሀገራችን ክፍል ግን በዚህ አይነት ሁኔታ ነው ያለ ነው በማለት የሚናገሩበት ወይም ሮሮ የሚያሰሙበት ይሆናል። ያው እናንተም ቅመሱት ማለት ሳይሆን እንግዲህ እንደ ወቅቱ ነው የመጣ ጉዳይ ነው። ካሁን በፊትም ደቡብ የሀገራችን ክፍልም እጅግ በጣም ከ20 ዓመት በላይ በሐማስ በሚተኮስ ሮኬትም ዝግዛግ ሚሳኤሎች በሳት በስንት ስቃይ የነበረበት ሁኔታ ነው። አይ እኛም እንደዛ ስንብል እናንተም እንደጁኑ ማለት ሳይሆን አንዳንድ ጊዜ ምን አለ መሰለሽ ብዙ ባናማረር መልካም ነው ለማለት ፈልጌ ነው። እዚህ ላይ ሁኔታዎች ሁሉ እንዳለ ሆኖ ብዙ ባናማረር መልካም ነው የሚል አቋም ሐሳብ ነው ያለኝ እኔ። በእርግጥ በደቡብ ሊባኖስ ወታደሮቻችን እያየን ነው፣ እየተሰዉ ነው፣ እየሞቱ ነው። ነፍሳቸውን ንጹህ ነፍሳቸውን አሳልፈው እየሰጡ ነው። ለማን ብለው? ለሰሜኑ የሀገራችን ነዋሪዎች። ለማን ብለው? ለሀገራቸው ብለው ይህን ያህል መስዋዕት እየከፈሉ እኛ ደግሞ በተቻለ መጠን ያህል

0: መች ደግሞ ብዙ ነገር ኃላፊነት አለ እጅግ በጣም በተለይ ሀገር እስራኤልን ማስተዳደር ማለት ዓለምን ማስተዳደር ይቀላል እስራኤልን ከማስተዳደርና መንግስት እንደ መንግስትነቱ ሆኖ ሊተች የሚችልበት ነገር መተችታለበት ግን መሰደብ ማቋሸሽ ሌላ ነገር መናገር በተለይ ደግሞ አሁን ይሁን ሁሉ ተዛዝሮ ወቅቱ የፖለቲካ ወቅት ስለሆነ የምርጫ ወቅት ስለሆነ በዛ ያስተካከኩ እኔ እጅግ በጣም እንደውም ነገሮቹ ተያዙ አው የተያዘ ነገር ነው ወርቅነሽ ባለፈው ሳምንት መጨረሻ ላይ አካባቢ ዲስኩት ኢንተለጀንስ መለከት አንድ በጣም ወጣት ልጅ ነው በጣም በብዙ ጊዜ ወታደር ቤት ገብቶ በተጠባባቂ ወታደር ቤት ሲያገለግል የነበረ ልጅ ነውና አሁን ወደ ፖለቲካ ለመግባት በጣም ጥረት እያደረገ ነው ቅልጥፍናው ደስ ይላል ሁኔታው ደስ ይላል ሲናገር ሁሉ ሰውን የመስበክ ችሎታው የፖለቲካ ዕውቀቱ ደስ ይላል ነገር ግን ይሁን ሁሉ የሚያደርገው ከስድብ ጋር ነው ይሁን ሁሉ የሚያደርገው ከትችት ጋር ነው የትችት ስድብ ትችት እኮ ይሄ መንግስት እንደዚህ እንደዚህ አልሰራም በዚህ መንገድ መስተካከል አለበት እኛ ብንመረጥ ብንሄድ እንዲማረግ አለብን ሲጀመር አናኹኑ ማይፊ ሞቶ ኢላል በብራይስ እኛ ድራሹን አጠፋዋለን እናጥረገርገዋለን እየተባለ የሚመጣ ፖለቲካ ይሄ ዘረኝነትን ይሄ ጥላቻን የሚያሰራጭ ፖለቲካ ስለሆነ ከእንደዛ አይነት ነገር ነው መቆጠብ ያለብን ዞሮ ዞሮ ያለችን አንዲት ሀገር ነች እችን ሀገር መያዝ መጠበቅ ካልቻል ነገ ማላ የት ይደነው እንደፈለግን መባረክ ምን ይችላል እንደፈለግን መናገር ምን ይችላል እንደፈለግን መውጣት መግባት ምን ይችላል ከዚህ ጋር ተያይዞም ሃይማኖተኛ አክራሪዎች ሃይማኖተኞች አሉ የሚያደርጉት ሰላማዊ ሰልፍ ሁሉ በዲሞክራሲ ምክንያት የተባለ ምንድነው የት ነው የሚያደርሰን ከአንድ ግለሰብ ቤት ከምክትል ከፍተኛው ፍርድ ቤት ፕሬዝዳንት ቤቱን ሁሉ ቢያገኙት እኮ እሱንም እርምጃ ለመውሰድ ሁሉ አቅደው የሄዱበት ሁኔታ ነው በእለተ ሰንበት አርብ ምሽት ሰንበት በገባችበት ሰዓት ሂዶ እንደዛን ነገር ረብሻ ይደረጋል እንዴ
1: አስቸጋሪ ነው
0: የት ነው የምንሄደው የት ነው የት እየተራመድን ነው
1: ያለው አለመግባባት አው ምናልባት እንዳልከው እስራኤልን ብቻ ሳይሆን አንዲት ሀገርን ሊጎዳ ሊያፈርስ የሚችል ውስጥ ችግር ነው ብዙ ጊዜ በተለይ እስራኤል እንግዲህ በጣም አስፈሪ የሆኑ የኒውክሌር ጦር መሳሪያ ግንባታ መጨረሻ ጫፍ ላይ ደርሰዋል የተባሉና ኢራንን ሁሉ ማሸነፍ እንደተቻለ አይተናል እስራኤል መከላከያ ሰራዊት ግን ውስጥ ያለው አለመግባባት ከባድ ዛቻ እንደሆነ ነው ለእስራኤል አንድነት እየተነገረ ያለው ስጋት ማለ ከፍተኛ ስጋት ምናልባት እንግዲህ ትውልዱ በሳል ይሆናል ብለን ተስፋ እናደርጋለን ምክንያቱም የእስራኤል ህዝብ ነው የታወቀ ነው ዓለም ምን አይነት አመለካከት ነው ያለው ለእስራኤል ህዝብ አንድነት ከሌለ እሱ በርሱ መጠባበቅ እንግዲህ ካልቀጠለ ተጠናክሮ አስቸጋሪ ሊሆን ይችላል
0: ይሄን ኮ ነው እኛ ሊሆን ይችላል በትክክለኛ አስቸጋሪ ነው በዓለም ደረጃ ዛሬ እውነት እንነጋገር ከተባለ ተጠልተናል ማለት ይቻላል የትኛው ይሁዲ ነው የትኛው እስራኤላዊ ነው በነጻነት አውሮፓ ውስጥ መዘዋወር የሚችለው የካናዳ ነዋሪዎች በዛር በትራንቷ ከቶሮንቶና ማነች አንዲት ከተማ ላይ በትክነሴት ከማቃጠል ድረስ ደረጃ የደረሱበት ሁኔታ እኮ አለ እንግሊዝ ውስጥ የሚደረገው ሁኔታ እኮ አይደለም አዲስ ነገር ባይሆንም አሁን ግን ባለው ተጨባጭ ሁኔታ ባለው ጦርነት ምክንያት ነገሮች እየተባባሱ እየሄዱ ነው የእስራኤል ውጭ ጉዳይ ሚኒስትር ወደ አንዳንድ ሀገሮች እንዳትሄዱ ብሎ በምትሄዱም እንኳ የይሁዲነታችሁን የሚያሳይ ምልክቶች ከማድረግ ተቆጠቡ እየተባለ ነው
1: ይባላል አዎ
0: የፈረንሳይ ያሉት ይሁዲዎች በእምነት ደረጃ ነው የሚኖሩት ያሉ ሆላንድ ውስጥ ያሉ ይሁዲዎች እንዴት ነው የሚኖሩት ስፔን ውስጥ ያሉ ይሁዲዎች እንዴት ነው የሚኖሩት አሜሪካ ራሱ
1: አስቸጋሪ ነው እንዳልከው የይሁዲ ህዝብ ሁኔታ ያው እንደተለመደው እንግዲህ ጠንክሮ መኖር ጥንካሬው መጠበቅ አለበት በተለይ ውስጥ አንድነቱን ነው የይሁዲ ህዝብ ሌላ ሀገርም ሲኖር እንዳልከው በርግጥ ለዛ ሀገር ዜጋ ታማኝ ነው ልማታዊ ነው ለዛች ሀገር ለሚኖርባት ሀገር እድገት ቀዳሚነትም የሚያበረክቱ አስተዋጽኦ
0: ግን ቁብሉነቱ እየተሸረሸረ
1: ቁብሉነቱ እንግዲህ በተለይ ጦርነቱ ከጀመረ አንስቶ አው ያለው ነው ያከባው
0: ኦኬ ታዲያ ያን መቅረፍ ስትቺ እዛ በውጭ ያለው ሁኔታ ማስተካከል ስንችል መጀመሪያ መቀመጫን ያለችው እንሰሳት ነው እዚህ የኛ ራሳችን መቀመጫ ውስጥ ያለ ነው እርስ በራሳችን እንደዚህ የምንተራመስ ከሆነ እርስ በራሳችን ማንከባበር ከሆነ እርስ በራሳችን ምንዘላለፍ ከሆነ ታዲያ የት ላይ ነው ሀገርን አስጠብቀሽ እንዳደር የምትቀጥዩና ለቀጣይ ትውልድ ታስረክብ የምትችዩ ይሄ እኮ እድሜ ልኩ ሲሰደድ የነበረ ህዝብ እኮ ነው ህዝብ እስራኤል እኮ ከስንት ዓመት በፊት ነው ከ78 ሰኛ ዓመታችን ነው ባለፈው ያከበርነው ነጻነት እንዳገር ሆነን እና ከዛ በፊት ምን አይነት ኑሮ ነበር ይኖርን? እስኪ ኑሮ ይችላል። አሁን የሚመጣው አዲሱ ትውልድ ደግሞ ይሄን ተገንዝቦ ተቀብሎ ተረድቶ ያለው

0: ቢሆን ወደ ጠጣይ ትውልድ ለማስተላለፍ የሚቻለው መቻቻል ሲኖር መከባበር ሲኖር ስንቻቻል ነው። እንደፈለግን እናገር ዲሞክራሲ ነው ይያልን መንገር ላይን እየተኛን መኪና ሲሽከረከር ከመኪናው ሱሩጥን ጎማው ሲደን እየገባን እንዴ
1: እንግዲህ ያው ያረዲ ማህበረሰብ
0: በመከላከል አብቶብ ሳይተንጠላጥሎ አንዱ ልጅ አልሞተም እንዴ ባለፈው?
1: አዎ አዎ
0: አዎ። ምን አይነት ሰላም ምን አይነት ዲሞክራሲ ነው?
1: ከባድ ነው እንግዲህ በዚህ ከቀጠለ በጣም አሁን እንዳልከው የሚታየው ነገር ሁሉ ከባድ ነው። ዲሞክራሲያዊቷ እስራኤል ዲሞክራሲያ ወደ የት ይሄዳል? በጣም ከባድ ነው የሚሆነው። ሌላው ካለን ጊዜ አንጻር አይቼው መቼም ጊዜያችን ሁሌም ይገድበናል እንደሚታወቀው። ባጭሩ እንደው የእስራኤል የአሜሪካ ባለስልጣናትን ሰልላለች የሚል መረጃ ሰልላይ ሆናል የሚል መረጃ እየወጣ ነው። ኤንቢሲ ነው ዘገባውን ይፋ ያደረገው። የአሜሪካ መከላከያ ሚኒስትር እንግዲህ የውስጥ ሪፖርት አውጥቷል። የማስጠንቀቂያ ሰልላ ከሆነ ለማወቅና እስራኤል የስልላ ድርጅት ከምንጊዜውም በላይ አግሬሲቭ ማለት ምንድን ነው? በጣም በቁጣ ያው በእንትን እያካሄደ ነው ስራውንና በማለት ለጥንቃቄ ያወጣው ሪፖርት እንዳለ እየተገለጸ ነው። ከተሰልለዋል ከተባሉትም መካከል ስቲቭ ዊትኮፍ እንግዲህ የእስራኤል ወዳጅ የአሜሪካ እውቅ አሸማጋይ፣ በጣም በሽምግልናቸው በጣም ታዋቂና ውጤታማ የሆኑ ናቸው። እሳቸውንም ምናልባት ስልላ ከሆነ ጥርጣሬ ያለ ክትትል እየተደረገ እንደሆነ ለማወቅ መረጃዎች እየተመለከቱ ነው። ምን ያህል እውነት ሊሆን ይችላል?
0: እዚህ ላይ አንድ ነገር ምን አለ፣ ግልጽ የሆነ ሽኩቻ አለ በአሜሪካና በእስራኤል መካከል፣ በተለይ በኢራን ጦርነት ባለው ሁኔታ ዙሪያ። አዎ ግልጽ ነው እስራኤል ወደ ጦርነቱ የመመለስ ዓላማ አላት፣ እቅድ አላት፣ ፍላጎት አላት። ምክንያቱም ጀምራ ያልጨረሰችው ጉዳይ አለ እዛ ጋ። እስራኤል ፕሬዚዳንት ዶናልድ ትራምፕ ደግሞ ወደ ጦርነቱ እንድንመለስ አዝማሚያ እያሳዩ አይደለም፣ ነገሩን በሙሉ እንዲያውም የመቸነፍ ሁኔታ እያሳዩም ይመስላል። ባልተፈለገበት ሰዓት፣ ባልተጠበቀበት ሰዓት የተኩስ አቁም ስምምነቱን እያራዘሙ እየመጡ ባለበት ሰዓት። በዚህ ላይ በእርግጥ እስራኤል መረጃ ትፈልግ ይሆናል። እስራኤል ምናልባት ከጀርባዋ የሚጠነሰስ ነገር ካለ ያን ለማወቅ ፍላጎት ይኖረታል። ነገር ግን በአሜሪካ ላይ ይህን አታደርግም። እኔን ያየ ተቀጣ የሚባል አባባል አለ። ከአሁን በፊት እኮ እስራኤል ይህን ጉዳይ አድርገው ጆናታን ፖላርድ የሚባል ይሁዲ አሜሪካዊ እናስታውሰዋለን።
1: በቅርቡ ነው ተለቆ ከሰላሳ ዓመት እስራት በኋላ ወደ እስራኤል የመጣ
0: ወደ ተፈቶ ወደ እስራኤል የመጣበት ሁኔታ አለ። ከዛን ጊዜ በኋላ እስራኤል ቃለ መሐላ ማለት ይቻላል ገብታለች። በተለይ በአሜሪካ ላይ ምንም አይነት የስለላ ጉዳይ እንዳታደርግ ቃል የገባቸው። ምክንያቱም እስራኤል ያለ አሜሪካ መኖር አትችልም፣ ታይቷል፣ የታወቀ ነው። ስለዚህ ያን አደረገች ማለት ያላትን ወዳጅነት ያላት የምትቀበለውን እርዳታ እንግዲህ እስራኤል በአንደኝነት ደረጃ ማለት ይቻላል በዓለም ደረጃ ውስጥ አሜሪካ እርዳታ ከምታደርግላቸው ሀገራት አንዱ የጥብቅ ወዳጃችን እንደሆነችም አሁን ያየንበት ጉዳይ ነው። ስለዚህ ይህን ነገር ለወቅቱን ለተመለከተ መረጃ ብለው ይህን ነገር እንደገና ያቋሽሹታል፣ ይህን ነገር እንደገና ያጡታል በበኩሌ አይመስለኝም። ምክንያቱም ጆናታን ፖላርድን
1: እሱ ለእስራኤል ሲሰ እንግዲህ ታሰልን
0: አሜሪካዊ ዜጋ ነው።
1: አሜሪካዊ ዜጋ ነው
0: ቢሆንም
1: አሜሪካዊ ዜጋ ነው። አዎ እዚህ ላይ እንትማ የእስራኤል ጥንካሬዋ በአንድ በኩል ስናይ የጠንካራ የስለላ ድርጅት ስላላት ነው። እንግዲህ ለራሷ ስትል በእርግጥ ሁሉንም ነገር ልታደርግ ትችላለች። ይሄ በእርግጥ አሁን ምርመራ ላይ ያለ ሁኔታ ነው። ፔንታጎን በጥብቅ በትኩረት ምርመራ እያካሄደበት ያለ ርዕሰ ጉዳይ እንደሆነ
0: ተቃውሞታል እንዳሉንም ይሄንም ተቃውሞታል ራሳቸውን
1: እንግዲህ ወዳጅ ሀገር ስለሆኑ እንደዛ ነው። ለማንኛውም ደግሞ በሰፊው እንግዲህ በሂደት የሚወጡ መረጃዎች እንከታተላለን። ምን ያህል እውነት እንደሆነ ለወደፊቱ መረጃዎችን እንከታተላለን። አይቼው አድማጭ መቀበል አለብን። ወደ አድማጭ እናልፋለን።
0: ኦኬ።

0: የተከበራችሁ አድማጮቻችን ወይዘሮ ታክላ አቸነፈ ስልክ መስመራችን ላይ ናት። ወደሷ እናልፋለን። ጤና ይስጥልን ወይዘሮ ታክላ እንደምን አደርሽ?
1: ወይስተና ወርቅነሽ እንዴት አደራችሁ? አይቸው አንቺ ደህና አደራችሁ? ሰላም አደራችሁ?
2: እግዚአብሔር ሰላም ነው። እንደምን አደረ?
1: እናመሰግናለን። እንግዲህ ያገራችን እንዴት እንደሆነች እያስረዳችሁን ነው። የፖለቲካውን የሁሉን ነገር በእናንተ እየሰማን እያስተማራችሁን ነው። እናመሰግናለን። ለእኛ እንግዲህ ህዝቡ ግንዛቤ እንዲያገኝ ያለውን ሮሮ እየጠየቃችሁ ብዙ ትምህርት ታስተምራላችሁ። ምስጋና ይድረሳችሁ፣ ብርታት ይስጣችሁ። እንግዲህ ሀገራችን ጦርነት ሊባኖን ተንኮታኮት አለቀ እየተባለ የውዮ በየጊዜው እስራኤል ልጆች በየቀኑ እያጣነ ነው። በእውነት ያሳዝናል። አይቸው ተናግሮታል። እርስ በርስ ያለ እዚህ ያለ ሽኩቻ ጦርነት ደግሞ በጣም በጣም ይሄን ያስፈራል፣ ያሰጋል። የሞቱትን ወታደሮች ጀግኖች ነፍሳቸውን ይማር፣ የቆሰሉትን የውሻ ቁስል ያርግላቸው፣ ቤተሰብ መጥናናትን ይስጥ። ሙላችን ነው ነገር ሰላም ዚሆን ነው። ሁሉም የሙላችን ልጆች ናቸው። ሙላችን ነው አንጀታችን የሚያረው። በእውነት
0: ከባድ ነው። አዎ የእስራኤል ወታደር ተሰዋ ሲባል
1: ምንድን ነው
0: ከባድ ነው።
1: እውነት ጦርነት ወይ ጦርነቱ ተኮስ ተኮስ ብሎ ጦርነቱ አላለቀ። ይሄ እያለ ዘለዘ የሚመጣ ጦርነት ልጆቻችን አለቁ፣ የእስራኤል ልጆች።
0: እንግዲህ የህዝቡ ጥያቄ ይሄው ነው ወይዘሮ ታክላ። ጦርነቱ ያለ የለት ወይ ተኩስ አቁም አልተደረገ? በዚህ መካከል ደግሞ ሞቱ በዛ። የመከላከያ ሰራዊቱ በየዕለቱ የህይወት መስዋዕትነት ከፈለ ሲባል ከባድ ነው ይህን ዜና መስማት። ያው ሰፊው እንመለከተዋለን። ካለን ጊዜ አንጻር እስኪ የልጆቻችን ጉዳይም በጣም አሳሳቢ ነው።
1: በጣም ከባድ ነው።
0: አዎ
1: ይሄ ኮፈሻ ጋዶል እየመጣ ነው።
0: እውነት በሱ ዙሪያ እስኪ
1: ንወይ ብዙ ብዙ ብዙ ጥንቃቄ ያስፈልጋል። ገና ለስራ ያልደረሱ ለግላጋ ልጆች ባልሆነ ነገር እየሄዱ ባልሆነ ገንዘብ የማያታለው የለም። ገንዘብ ይሄ የማያውቁ ጮርቃ ልጆች ገንዘብ ያዩ እንዱ ብዙ ነገር ያታላቸዋል። እና ለዚህ ልጆቹን በእውነት መቆጣጠር ያስፈልጋል። እኛ ወላጆች ከዚህ የጎደለ ነው ብዙ ነገር የሚደርስብና ከዚህ የጎደለ ነው። ከቤትም ቢሆን ህፃናቶች ገና እድሜያቸው ገና ያልሆነ ከቤትም ቤቱ እሳት ነው። የሚነካኩት ነገር ሁሉ እሳት ነው። ካሽማኑ ሁሉ ነገር እሳት ነው። እነዚህ ትልቆች ደግሞ ገና ለስራ ያልደረሱ በለግላጋ እድሜያቸው በእውነት በየፍራፍሬው ሀለ እድሜያቸው የሚሸከሙት እድሜያቸው የሚያደርጉት ነገር
0: ገንዘብ ለማግኘት ብለው ከባድ ስራ ይሰራሉ። አዎ አንዳንዶች
1: ስራ ይሰራሉ። የእኛ ልጃችን ገንዘብ ቀምሰው ገንዘብ ለማግኘት ሰውነታቸው ገና ያልጠና ሰውነታቸው ብዙ ይጎዳል። ከሰውነታቸው መጎዳት ደግሞ በዚያ ገንዘብ ብዙ ነገር ብዙ ሱስ ከሱስ ውስጥ ይገባሉ። እነዚህ ትልቆቹን ለስራ የደረሱትን ስራ የሚሰራ ሰው ራሱ ሰራተኛ የሆነ ወይ ከስራው ወይ ደግሞ አብሯቸው ከእነሱ ጋር ሂዶ የሚሰሩትን ስራ ምን እንደሚሰሩ ይሄ ለአንተ ጥሩ አይደለም ብሎ እውነት ክትትል በጣም በጣም ከመጀመሪያው ነው። ከመጀመሪያው አረም ካልታረመ እህሉ ጥሩ አፈርቶ አይሰጥም። እና ለዚህ ሁሉ የተጋለጥነ እኛ ልጆቻችን ያለመቆጣጠር ከልጆቻችን ጋር አብረን ያለመከታተል ነው። ሁላው ለስራ ለስራ ያን ስራ ለእኛ የመጣው ገንዘብ ብዙ ነገር ለእኛ ሳይሆን ብዙ ነገር ያስወጣናል፣ ብዙ ነገር ይበድለናል። እና ይሄን መቆጣጠር አለብን። በእውነት ልጆች እናንተ ወጣት የሆናችሁ ልጆች ወጣት ገና የአስራ ሶስት አመት የአስራ ሁለት አመት ልጅ በየባርኩ ስታዩት ያሳዝናል። ሰዓት ሲጃራ በአሁኑ ሰዓት ከሌላ ሱስ ገብቶ
0: በዚህ እድሜ ያው
1: ካለ እድሜ ይህን እና ውሃ ደግሞ አሁን ይኸው በውሃው ብዙ ህጻናቶች ይሄዳሉ። በውሃው እዚያ ደግሞ መቆጣጠር ከውሃው ስንት ህጻናቶች ለአደጋ ይጋለጣሉ። የኔን እንቆጣጣር። አይ እኔ ልጅ የኔ ልጅ አይደለም ብለን ስናይዝም አንበል። መጠቆም ጥቆማ መስጠት የልጅ ካዳጋ ማዳን እኛ አንናገርም። የኔ ልጅ ካልሆነ እኔ ካልሆነ ማን ይሰማኛል? እንኳን የሰው ልጅ የራሴም ልጅ አይሰማኝ ብለን ዝም አንበል። ሁላችን መቆጣጠር። እኛ ስናድግ በመንገድ ያለ ሰው መጥፎ ነገር ስንሰራ ተቆጥቶ ቆንጥጦ ነው የሚያባረን ነበር።
2: እዚህ ላይ አሁን ልጆችን በእርግጥ አዎ የሚናገሩት ነገር ትክክል ነው። መሆን መደረግ ያለበት ሁኔታ ነው። ልጆች ከፍተኛ ቁጥጥር ያስፈልጋል። በተለይ አሁን የረፍቱ የበጋ ወራት እየተቃረበ ስለሆነ በእውነት ትኩረት ልናደርግ ይገባል። ግን ይህን ማድረግ ያለብን አስቀድመን አይደለም ወይ? ጭራሽ ልጆችን እንደ ልጅ መቅጣት፣ የማሳደግ የፈለጉትን ነገር ያለመስጠት ስርዓት አሲዞ ለማሳደግ ጥረት ማድረግ ያለብን እንደው ከመጀመሪያው ጀምሮ ሊሆን ይገባል ባይነኝ እኔ። እንደው እዚህ ዙሪያስ
1: አይቸው እውነት ግን ነው። ልጅ አሁን እኮ የምንወልዳቸው ልጆች ገና ካገና ቁጭ ብለው የቴሌፎን ሱሰኛ ሆነዋል። አየህ አሁን የሚወለዱ ልጆች ቁጭ ብለው የቴሌፎን ሱሰኛ ሆነዋል።
0: ያው መጫወቻ ይሰጣቸዋል፣ ምግብ እንዲበሉ፣ ባክቡክም እንዲጠቡ፣ እንዲወስዱ ቴሌፎን የሚሰጣቸው።
2: በፊት የምናገረውም ልጆቻችን የምናሳድግበት ሁኔታ መስተካከል ያለበት ነው። እንዴ የትኛው ልጅ ነው ምግብ ሊበላ ሲል ስልክ ካልያዘ ምግብ የማይበላ ወይም ከቴሌቪዥን ፊት ለፊት ቁጭ ብሎ ካልሆነ በስተቀር? የትኛውም ህፃን እያንዳንዳችን ቤታችን መጠየቅ እንችላለን። ህፃን ልጆች በሙሉ ከቴሌቪዥን መስኮት ፊት ለፊት ቁጭ ብሎ ወይም ስልክ ይዘው ነው ምግብ የሚመገቡት? ይህ ትክክለኛ አስተዳደግ ነው ወይ?
1: የለም። ይህንን ከአሁን ጀምረን አሁን ልጆቻችን እየሞቱ ያሉ ራሳቸውን እያጠፉ ያሉ ከዚህ ከመጀመሪያው ከስረ መሰረቱ ጥሩ አድርጋ ጥሩ ነው ስላልተያዙ ነው። ይሄ ነው ይሄ ከስረ መሰረቱ አሁን የመጣብን። ሁላው ሱሰኛ ሆነ፣ ሁላው ሱሰኛ ነው። አየሽ አንቺ ሱሰኛ፣ እኔ ሱሰኛ ነኝ።
0: ቴሌፎን ሁሉም በየጓዳው የራስ የራሱን ይዞ ነው የሚቀመጥ።
1: ቴሌፎኑ ጋር ነው ቁጭ ብያል። ያነኛው ሱሰኛ ነው። ምን ቤት ተቀምጦ እኮ የሚነጋገር ሰው የለም። ራሳችን ከቤት ማስተካከል አለብን። ከቤት ተቀምጠን እኮ ራሴ የሆነ ቴሌፎን ውስጥ ስራ አለኝ፣ እኔም ለራሱ የሆነ ስራ አለው፣ ልጅም ለራሱ የሆነ ስራ አለው ከቴሌፎኑ ጋር። አሁን እኮ ከወርቅነሽ ከውጭ ሩቅ ካለ ሰው ጋር ነው እንጂ የምንነጋገር፣ ከጎረቤት ቅርብ አለ ሰው ጋር እኮ መነጋገር ቀርቷል።
2: እውነት ነው።
0: አዎ በስልክ ነው እንጂ። እውነት ነው፣ ከባድ ነው ያለንበት ሁኔታ። ማህበረሰባችን አጠቃላይ እንደው ሁሉም ማህበረሰብ ማስተካከል ያለበት ትልቅ ጉዳይ ነው።
1: በልጆች እኔ እውነት ያሉ ይበሉ። አንዲት የለኔ ምን አለች? አንቺ የራስሽ ልጆች ቅጭና የራስሽ ልጆች በይ እንጂ ስለ ሰው ልጅ ምን ያገባሻል? የዚያ የሰው ልጅ የኔ ልጅ ነው።
0: አዎ ወላጆችም እንደዛ ይላሉ። ሁሉም ወላጅ አንድ አይነት አመለካከት የለውም።
2: በጎረቤት እንጀራ ነበር ያደግ ነው አይደል? በቤተሰብ ብቻ ሳይሆን
1: ማንም
0: የሌላ የሌላ ሆነ
1: የኔ ልጅ ነው። የእስራኤል ሀገር ልጅ የኔ ልጅ ነው። እና ይህን እኛ በልጆቻችን ጠንክረን እንስራ። አሁን እኔ ሁል ጊዜ እናገራለሁ፣ በልጆቻችን ህብረት ኑሮነ ተሰብስበን በየማይሪያውን ጠይቀን ልጆቻችን የሚያነቃ የሚያስተምር በአንድ ወር አንድ ጊዜ ሁለት ጊዜ ሳድና ተሰጡ አይደለም፣ ሁል ጊዜ ባለሙያ መጥቶ በኤሪያው አካባቢ ባለሙያ መጥቶ እኛንም ልጆቻችንም የሚያስተምር ሰው በትምህርት ነው ሰው የሚል
0: ጥሩ ነው። እንግዲህ ያው ኤሪያውም እንደተባለው በበለጠ መስራት አለበት በዚህ ጉዳይ።
1: አሁን እኛ ችግሩ ምን መሰለሽ ወርቅነሽ?
0: እሺ ጊዜያችን እያለቀ ነው ወይዘሮ ታክላ። ስርጭታችን እያለቀ ስለሆነ አዎ ለማጠቃለል ሞክሪ እንሰናበት።
1: እግዚአብሔር አገሪቱን ሰላም ያርግልን።
0: እናመሰግናለን።
1: እሱ ብሏል መቀመጫዬም ብሏል መጀመሪያ አገሪቱን ሰላም ያርግልን። እነዚህ ፖለቲከኞችን ደግሞ ሰላም ፍቅር ይስጣቸው።
2: አሜን።
1: እውነት እኛ በእኛ የውጭ ጦርነት በጣም አይጎዳም፣ ግን የውስጡ ጦርነት ይጎዳል፣ ያንኮታኩታል።
2: እውነት ነው።
0: እናመሰግናለን። መልካም ቀን ይሁንልሽ። ሰላም አይ
1: መልካም ሳምንት።
0: እናመሰግናለን። መልካም ሳምንት። አይቸው እንግዲህ ሻይለቪ የተባለ ታዋቂ ድምጻዊ በጸና ታሞ በህክምና እርዳታ እየተደረገለት እንደነበር ሰምተናል። አሁን ደግሞ እንግዲህ ባሳለፍነው ሌሊት ህይወቱ ማለፉን በ63 አመቱ ከዚህ ዓለም በሞት ተለየ የሚል ዜና እየሰማን ነው። ነፍስ ይማር። በመካከለኛው ምስራቅ ታዋቂ ከሆኑ ድምጻውያን መካከል አንዱ ነበር። እንግዲህ ነፍስ ይማር በሰፊው እንመለከተዋለን በኋላ ከሰዓት በኋላ። ስርጭታችን ነው ተጠናቀቀ። ለስርጭት መሳካት ስለተባበረን የቴክኒክ ባለሙያችን ኤቪያታር ሽሞኒ ምስጋና ይድረሰው። አይቾባይና ወርቅነሽ የነበርን አድማጮች መልካም ቀን ይሁንልህ። መልካም ሳምንት።

0: አትና ክብራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ። ሸዋቶፍ ተመስተልን የተከበራችሁ አድማጮች እንደምን አላችሁ? መልካም ሳምንት ይሁንላችሁ ለሁላችንም። ለቶን ደብራያን ዘመን አቆጣጥር ሃዮም ዮም ሪሾን ካፍ ቤት በሲቫን ታፍሽን ፔባም ዳውሮፓ ዘመን አቆጣጥር ጁን 7 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጥር ደግሞ እሁድ ግንቦት 30 ቀን 2018 የቴክኒክ ባለሙያችን አብያታር ሽሞኒ ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሽ ሸቴና ሰጠኝ ዘመነ ይሻያው ደቁነን። ያለን ዝግጅት የሰዓቱን ዜና ወቅታዊ ዘገባ እንዲሁም ከአድማጮቻችን የምናካደው ሳምንታዊ ውይይት ይቀጥላል። አሁን የሰዓቱን ዜና እናስቀድም ካዘጋጀው ባልደረባችን ወርቅነሽ ሸቴ።
0: ይሻያው አመሰግናለሁ። አርእስተ ዜና በሰማሪያ አካባቢ በጥይት ተኩስ በደረሰ የሽብር ጥቃት አንድ ሰው ሲገደል አምስት መቁሰላቸው ታወቀ። በሳምንቱ መጨረሻ ላይ በደቡብ ሊባኖስ ከሂዝቦላ አሸባሪ ድርጅት ጋር በሚካሄደው ውጊያ ሁለት ወታደሮች የህይወት መስዋዕትነት ከፈሉ። በቤይሩት የሚያገለግሉት የአሜሪካ አምባሳደር ሊባኖስ ከእስራኤል ጋር ስለምታካሄደው የሰላም ድርድር በታሪኳ ለመጀመሪያ ጊዜ ያለማንም ጣልቃ ገብነት ስለ ጣፋንታዋ መወሰኗን ገለጹ። ሻይሌቪ የተባለው ታዋቂ ድምጻዊ በ63 ዓመቱ ከዚህ ዓለም በሞት ተለየ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። በሰማሪያ አካባቢ ኮሃቪያ ኤር በተባለው አካባቢ በጥይት ተኩስ በደረሰው የሽብር ጥቃት አንድ ሰው ሲገደል አምስት መቁሰላቸው ታወቀ። በኮሃቪያ ኤር አካባቢ ጾር ኢስካቅና ጾር ናታን በተባሉት ቦታዎች አሸባሪዎች በከፈቱት የሽብር ጥቃት ከቆሰሉት ዜጎች መካከል ሁለቱ በከባድ ሁኔታ የተጎዱ ሲሆን ቀሪዎቹ በመካከለኛ ሁኔታ መጎዳታቸው ተገልጿል። ቁስለኞች ለሕክምና እርዳታ ወደ ሆስፒታል ተወስደዋል። የሽብር ጥቃቱን ያደረሰው የእስራኤል ዜግነት ያለው የታይቤ ኗሪ አረብ እስራኤላዊ ሳይሆን እንደማይቀር የተገመተ ሲሆን የእስራኤል ታርጋ ቁጥር በተለጠፈበት መኪና ከቦታው ካመለጠ በኋላ ፖሊስ በከፈተው ተኩስ እርምጃ የተወሰደበት መሆኑ ታውቋል። በጸጥታ ጥበቃ አካላት በኩል በተደረገው ክትትል ተጨማሪ አሸባሪ ሳይያዝ እንዳልቀረ ተዘግቧል። በሳምንቱ መጨረሻ ላይ በደቡብ ሊባኖስ ከሂዝቦላ አሸባሪ ድርጅት ጋር በሚካሄደው ውጊያ ሁለት ወታደሮች የህይወት መስዋዕትነት ከፈሉ። የ50 አለቃ ኦሃድ ያሪ የሮሆቦት ከተማ ኗሪ 21 ዓመት ወጣት ሲሆን በደቡብ ሊባኖስ በሚካሄደው ውጊያ የህይወት መስዋዕትነት የከፈለ ሲሆን ዛሬ 12 ሰዓት ላይ በሮሆቦት ከተማ በሚገኘው ወታደራዊ መካነ መቃብር የቀብር ስነስርዓቱ ተፈጽሟል። ነፍስ ይማር። የሻለቃ ሻሃር ጊምላ ባለፈው ሐሙስ የሂዝቦላ ድርጅት ባስወነጨፈው ራክፋን ተመትቶ በከባድ ሁኔታ የቆሰለ ሲሆን የህክምና እርዳታ ሲደረግለት ሰንብቶ ህይወቱ ማለፉ ታውቋል። ዛሬ ምሽት 5 ሰዓት ላይ በጎላን ኮረፍታዎች ሞሻቭ ኬሸት በተባለው መኖሪያ ሰፈር የቀብር ስነ ስርዓቱ እንደሚፈጸም ታውቋል። ነፍስ ይማር። ጠቅላይ ሚኒስትር ቢንያሚን ናታንያሁና መከላከያ ሚኒስትር እስራኤል ካዝ የህይወት መስዋዕትነት ስለከፈሉ ወታደሮች የሀዘን መግለጫ ማውጣታቸው ታውቋል። የተኩስ አቁም ስምምነት ከተደረሰ አንስቶ እስካሁን በደቡብ ሊባኖስ 17 ወታደሮችና አንድ በመከላከያ ሚኒስትር ጽህፈት ቤት የሚሰራ ዜጋ የህይወት መስዋዕትነት መክፈላቸው ተገልጿል። በደቡብ ሊባኖስ ቡፋር በተባለው አካባቢ የሂዝቦላ ድርጅት ሲጠቀምበት የነበረው የምድር ውስጥ በኮንክሪት የተገነባ ዋሻ ማግኘቱን የእስራኤል መከላከያ ሰራዊት አስታውቋል። ዋሻው የሂዝቦላ አሸባሪዎች በአደጋ ጊዜ በመደበቅ የሚጠቀሙበት እንደሆነ ተገልጿል። አድማጮቻችን፣ በሮሆቦት ከተማ የቀብር ስነስርዓቱ 12 ሰዓት ላይ ሊፈጸም የነበረው የህይወት መስዋዕትነት የከፈለው ወታደር በወቅታዊ ተጨባጭ ሁኔታ ምክንያት የቀብር ስነስርዓቱ የተራዘመ መሆኑ ተገልጿል። ዘግይቶ ከደረሰን ዘገባ እንደተረዳ ነው። በይሁዳና ሰማርያ አካባቢ የሚደርሰው የዘረኝነት ጥቃት ካለፈው ዓመት አንጻር በ50 እጅ መጨመሩ ተገለጸ። ባለፈው ዓመት በዚህ ወቅት በይሁዳና ሰማርያ አካባቢ የደረሰው የዘረኝነት ጥቃት 350 የነበረ ሲሆን ዘንድሮ 530 ጥቃቶች መድረሳቸው ተገልጿል። አርባ እጅ የሚሆነው ጥቃት የሚሰነዘረው በጸጥታ ጥበቃ አካላት ላይ መሆኑንም ከደረሰን ዘገባ መረዳት ችለናል። ሻይ ለቪ የተባለው ታዋቂ ድምጻዊ በ63 ዓመቱ ከዚህ ዓለም በሞት ተለየ። ለቪ በሜዲትራኒያን ሙዚቃዎች ታዋቂ ከሆኑ ድምጻውያን መካከል አንዱ የሆነው ሻይ ለቪ በዘርፉ ስራውን የጀመረው በ1980ዎቹ ሲሆን ከሀያ በላይ አልበሞችን ማውጣቱ ታውቋል። በመጀመሪያ ጎልቶ የወጣው በ1986 ዓመተ ምህረት ራያ በተሰኘው ሙዚቃ ሲሆን ከዚያም ራካዲና አሃት ሸሊ የተሰኙት ሙዚቃዎቹ ተወዳጅ መሆናቸው ይነገራል። ባለፉት በርካታ አመታት ከተለያዩ የሙያ ሰዎች ጋር በጋራ የሰራ ሲሆን ከመካከላቸውም አሚር ባኒዮንና ሙሽ ቤን አሪ ይተቀሳሉ። ሻይ ለቪ ለረጅም ጊዜ ባደንዛዥ እጽ ሱስ በመለከፉ በሙያው ላይ ተጽዕኖ ፈጥሮበት እንደነበርም ይነገራል። አደንዛዥ እጽ በመጠቀሙና ከቤተሰብ ጋር ግጭት በመፍጠሩ በተለያዩ ጊዜያት ለስራት የተዳረገ ሲሆን በኋላ ግን በባለሙያ ድጋፍ ከሱስ አገግሞ ወደ ሙያው መመለሱን ዶሪት አስራፍ ምዝራሂ ከላከችው ዘገባ መረዳት ችለናል። ፕሬዝዳንት ኢስሐቅ ሄርጾግና ጠቅላይ ሚኒስትር ቢንያሚን ናታንያሁ በድምጻዊ ሻይ ለቪ ሞት የተሰማቸውን ሀዘን ገልጸዋል። ፕሬዝዳንት ሄርጾግ ስራዎቹ ህዝበ እስራኤልን ባሳለፈው የህይወት እጣፋንታ ሁሉ አብሮት ያለፈ ነው በማለት በድምጻዊ ሻይ ለቪ ሞት ማዘናቸውን ገልጸዋል። ጠቅላይ ሚኒስትር ቢንያሚን ናታንያሁ በእርሳቸውና በባለቤታቸው ስም በድምጻዊው ሞት የተሰማቸውን ሀዘን ገልጸው ለቪ በሚሊዮን የሚቆጠሩ እስራኤላውያንን ልብ የነካ ትውልድን፣ ማህበረሰብን የተሻገረ የደስታ፣ የሀዘን፣ የፍቅርና የህመም ስሜትን የሚጭር ልዩ ድምጽ የነበረው በማለት ለአፍቃሪዎቹና ለቤተሰቦቹ መጽናናትን ተመኝተዋል። በቤሩት የሚያገለግሉት የአሜሪካው አምባሳደር ሚሼል ኢሳ ሊባኖስ ከእስራኤል ጋር ስለምታካሄደው የሰላም ድርድር በታሪኳ ለመጀመሪያ ጊዜ ያለማንም ጣልቃ ገብነት ስለ እጣ ፈንታዋ መወሰኗን ገለጹ።
2: مفاوضات اليوم انتم معكم خبر يعني نحن قضينا 3-4 ايام بواشنطن بس نجيب مفاوضات منيحه
0: በቤሩት የሚያገለግሉት የአሜሪካው አምባሳደር ኤልቢሲ በተባለው የሊባኖስ ቴሌቪዥን በተደረገላቸው ቃለ መጠይቅ በምን ያክል ፍጥነት እንደሆነ ባላውቅም በርግጠኝነት ግን ውጤት ላይ እንደርሳለን ብለዋል። አምባሳደር ሚሼል ኢሳ የሂዝቡላ መሪ ናኢም ካሳም ከእስራኤል ጋር የሚካሄደውን የሰላም ድርድር በመቃወሙን በሚመለከት ተጠይቀው በሰጡት ምላሽ በዚህች ሀገር ላይ እያንዳንዱ አካል የራሱ የሆነ ሀሳብና ውሳኔ አለው። ካሳም የፈለገውን ውሳኔ ይወስናል፣ እኛ ምን ወስናለን ማለታቸውን ሽሞን ሚጃን ከላከው ዘገባ መረዳት ችለናል። በመጨረሻም የአየር ንብረት ትንበያ። ዛሬ ሙቀቱ መጠን ቀንሷል። ከነገ ጀምሮ እስከ ረቡዕ ድረስ የሙቀቱ መጠን ደረጃ በደረጃ ይጨምራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በሃይፋ 27፣ በቴላቪቭ እና በጽፋት 28፣ በቤት ሻአን 35፣ በብኤርሸባ 31፣ በኢላትና አካባቢዋ 36 ዲግሪ ሴንቲግሬድ ይደርሳል። ኢሻያው ዜናው አበቃ።
1: ወርቅነሽ ሸቴ ለዜናው እናመሰግናለን። እንግዲህ ወደ ቀጣዩ ዝግጅት ወቅታዊ ዘገባ ለማለፍ አንድ ሙዚቃ፣ ከዛም ሲቀጥል የተከበራቸው አድማጮች ሳምንታዊ እናንተው ጋር የምናካሄደው ውይይት እናካሄዳለን።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ወቅታዊ ዘገባ መመለከትበት ሰዓት ላይ ደርሰናል። እንግዲህ ወቅታዊ ዘገባውን ሰጠኝ ይሻያው እኛ ነው መመለከተው። የተለያዩ ርዕሰ ጉዳዮች አሉን። እንደሚታወቀው እንግዲህ እንደ በዜና እንደተመለከት ነው ረፋዱ ላይ በሻሮን ቀበሌ አካባቢ ኮሃቭ የአየር በተባለው ቦታ በጥይት ተኩስ የሽብር ጥቃት ደርሷል። የሽብር ጥቃት ምን ይመስላል? ሰጠኝ ካንተን ጀምር፣ እንዴት ነው ያለው ሁኔታ?
1: በጣም የሚያሳዝን ነው። እንግዲህ ሳምንቱን በጥሩ ሁኔታ እንጀምራለን ሲባል ያው በሽብር ጥቃት መጀመራችን በጣም ያሳዝናል። እንግዲህ በሰላማዊ ዜጎች ላይ ዝም ብሎ ተነስተው የሽብር ጥቃት የሚያደርሱ ሰዎች በጣም በእውነት ሊወገዙ የሚገባቸው ነው በዓለም ላይ። ያው እንደገለጽሽው በዜናም እንደተመለከትሽው በሻሮን ቀበሌ ኮሃቪያ ኤር ጹር ኢስሐቅ እና ጹር ናታን በተባሉት አካባቢዎች በሶስት ቦታዎች ነው እንግዲህ በጥይት ተኩስ ያው የሽብር ጥቃት ደረሰ የተባለው። አንድ ሰው እንደተገደለ፣ ሌሎች አምስት ሰዎች እንደቆሰሉ እስካሁን ያለው መረጃ ተመልክተናል። በዜና ተመልክተሽዋል ያለውን ጠቅለል ያለ ሁኔታ። አዳዲስ ነገሮችን እንግዲህ እዛው አካባቢ የሚገኙ ሰዎች እንዲገልጹልን ጥረት እያደረግን ነው። በሽብር ጥቃት የተጠረጠረውና እርምጃ ተወስዶበታል የተባለው አረብ እስራኤላዊ እንደሆነ ነው። እንግዲህ እንዲህ አይነት የሽብር ጥቃት መነሻው ምንድን ነው፣ ለምንድን ነው የሚለውን ፖሊስ እንግዲህ ቆይቶ አጣርቶ የሚነግረን ይሆናል። ግን አሁን ያለው ነገር ያው ሰዎች እንደተገደሉ እንደቆሰሉ፣ ሁኔታውም ገና ያላለቀ ጉዳይ ነው። ክትትል እየተደረገ ያለበትን የተለያዩ የጸጥታ ጥበቃ አካላት በዛ አካባቢ ተሰማርተው ሌላም አሸባሪ ይኖራል የሚል ጥርጣሬም እንዳለ ነው እየተገለጸ ያለው። ወርቅነሽ
0: ጥሩ እሻየው እንዴት ታየዋለህ?
2: በዚህ ላይ በእውነትም የሽብር ጥቃት ሁሌ የሚፈጽሙት ነው ፍልስጤማውያን በዋናነት። ይሄ ከብዙ ወራት ቆይታ በኋላ ለመጀመሪያ ጊዜ ነው በአንድ እስራኤላዊ ዜጋ አረብ የሆነው የሽብር ጥቃት የፈጸሙ ተብሏል። በእውነት እስካሁን እንደዚህ አይነት ሁኔታ ሳይፈጽሙ እንደዚህ አይነት በእርግጥ በየጊዜው በተለያዩ ቦታዎች ላይ በአንድ ቦታ የሽብር ጥቃት በመኪና ረግጦ ለመግደል ሙከራ ያደርጋሉ፣ የጥይት ተኩስ ይከፍታሉ አሸባሪዎቹ። የዛሬው ግን ከኮሃቭ ያይር በተባለው ቦታ በሻሮን ቀበሌ ይህን አይነት ድርጊት ሲፈጸም ከአንድ ቦታ አይደለም ወደ ሶስት የተለያዩ ቦታዎች ላይ ነው የሽብር ጥቃት የተፈጸሙት። በእርግጥ ይህንን የሽብር ጥቃትን በተመለከተ ቀደም ሲል ሰጠኝም እንደነገረው የፖሊስ ሰራዊት ሁኔታውን እያጣራ እንደሆነ በቀጣይነት እንግዲህ ይህን የሽብር ጥቃት የፈጸመው እስራኤላዊ አረብ እሱም መከላከያ ሰራዊት የጸጥታ ጥበቃ ኃይሎች ተከታትለው እንደ እርምጃ እንደወሰደ ተገልጿል። እና ተገሏል ወይስ አቁስለው በቁጥጥር ስራ ዋሉት
1: ሁሳል ነው የተባለ። እንግዲህ ሁሳል ያው ተገድሏል ማለት ነው
2: ካለ ተደምስሷል።
0: እንደ መረጃው እንደዛ ነው
2: መረጃ ነው። እንግዲህ ይህን ይመስላል ያለውን ሁኔታም በምን ምክንያት እንዲጠፋ ሁሉም። በእርግጥ ጦርነት የእስራኤል ህዝብ ከኦክቶበር 7 2013 ዓመተ ምህረት ጀምሮ እንግዲህ ወደ 3 ዓመት እየሆነ ነው አይደለ? አሁን እንዲህ አይነት የሽብር ጥቃት የሚቀሰቅሳቸው ምክንያቱን የተነሱበት ሁኔታ ምንድን ነው በሚለው እንግዲህ
0: አዎ ቀጣይ ጥያቄ እንግዲህ ይዘው እዚህ ጋር ይሁዳና ሰማሪያ አካባቢ ያለውን ችግር የሚመለከት ነው። እዚህ ጋር ይያዛል። በይሁዳና ሰማሪያ ቀበሌዎች በይሁዳውያን እንግዲህ በሰፈራ አካባቢ ጣቢያ የሚኖሩ ይሁዳውያንና ፍልስጤማውያን መካከል ግጭት ይነሳል በየጊዜው። እንግዲህ መረጃዎች እንደሚወጡት ያለው ሁኔታ የሰባት ወር ዕድሜ ያለው ህፃንም ከመከላከያ ሰራዊቱ በተተኮሰ ጥይት እንደተገደለ ሰምተናል፣ መረጃዎች ተመልክተዋል። ትናንት ያው ያሰጋኛል በማለት በከፈተው ተኩስ አንድ ወታደር እንግዲህ ፍልስጤማውያን በግፍ እየተደበደብን ነው በማለትም በተለያየ ጊዜ ቅሬታ እንደሚያቀርቡና መከላከያ ሰራዊቱ እገዛም አያደርግልንም የሚል ቅሬታ የሚያቀርቡ መሆናቸው ይሰማል። ኢሻያው እንዴት ነው ነገር እንዴት ይታያል?
2: በይሁዳና ሰማሪያ ቀበሌዎች የጸጥታ መደፍረስ ግጭት አለ። በእስራኤላውያን ዜጎች በሰፈሩ ይሁዳውያንና በይሁዳና ሰማሪያ በሚኖሩ ፍልስጤማውያን መካከል ሁል ጊዜ ግጭት አለ። የእስራኤል መከላከያ ሰራዊት አሸባሪዎችን ለመቆጣጠር በየጊዜው በተለያዩ በፍልስጤማውያን ከተሞችና ሰፈሮች እየገባ እርምጃ ይወስዳል። በሰማሪያ ቀበሌ በሚገኙ በሸም እና በዛካባቢ የገብተው የተከታተሉ አሸባሪዎችን ለሚያዝ ለመቆጣጠር በሚያደርጉት እንቅስቃሴ እነዚህ ምላሹን ፍልስጤማውያን ወደ እስራኤል ተዋጊ ወታደሮች ሁልጊዜ የጠርሙስ ፈንጂ ይወረጉራሉ፣ ወደ እስራኤል ወታደሮች ድንጋይም ይወረጉራሉ። በዛካባቢ ባሉ መኪና መንገዶች እስራኤላውያን በሚተላለፉባቸው ሰፈሮች ድንጋይ ይወረጉራሉ። የእስራኤል መከላከያ ሰራዊት ደግሞ ያጻፈውን በመመለስ እነዚህን በሽብርተኝነት የተጠረጠሩ ፍልስጤማውያንን ይገላል፣ አሊያም በቁጥጥር ስር እየዋላቸው ነው የሚገኘውና አሁን ይህ የመባባስ ሁኔታ በይሁዳና ሰማርያ ቀበሌዎች ባሉት የሰፈሩ ይሁዳውያን አሉ፣ እስራኤላውያን አሉ። አሁን እነሱም በፍልስጤማውያን በአካባቢው የገጠር መንደሮች አካባቢ ከህግ ውጭ በሆነ ሁኔታ ጥቃት ይፈጽማሉ እስራኤላውያኑ። ይህንን በተመለከተ ደግሞ በአካባቢው ያለ የእስራኤል መከላከያ ሰራዊት ደግሞ ደህንነት ማስከበር በሁለቱ ወገኖች በእስራኤላውያን እና በፍልስጤማውያን መካከል ያለውን ግጭት በሚፈጥሩበት ጊዜ በዛ መካከል የሚገባው ማን ነው? መከላከያ ሰራዊት ነው። እና ዝሮ ዝሮ የእስራኤል መከላከያ ሰራዊት የእስራኤል ዜጎች ደህንነት ላይ ያደላል። እነሱን እየገባ በፍልስጤማውያን እርምጃ ሲወስድ የሚያስታርቅ የሚያግባባ ድርጊት እየፈጸመ አይደለም እያሉ የፍልስጤማውያኑ ሮሮ ያሰማሉ።
0: ሰጠኝ፣ እንዴት ነው? አንተስ እንዴት ትመለከተዋለህ? በይሁዳና ሰማርያ አካባቢ ያለውን ግጭት
1: በይሁዳና ሰማርያ ያለው ግጭት በተለይ በይሁዳና ፍልስጤማውያን መካከል ያለው ግጭት በጣም የሚያሳዝን ነው። የእስራኤል ጸጥታ ጥበቃ አካላት በተለይ ያንን አካባቢ ይሁዳና ሰማርያ በጦር ሰራዊቱ ቁጥጥር እስከሆነ ድረስ የማስከበር ግዴታ አለበት፣ ደህንነትን ማንኛውም በዛ አካባቢ የሚኖር በተለይ ደግሞ ይሁዳውያን ያለምንም ጥላቻ ያለምንም ምክንያት በፍልስጤማውያን ላይ የሚያደርሱት በደልና ግጭት እየጨመረ እየሄደ እንደሆነ ፍልስጤማውያንም እንደዚሁ ደግሞ በይሁዳውያን ላይ ያው የመበቃቀል ሁኔታ እየሰፋ እየሄደ እንደሆነ ይህ ደግሞ ትላንትም ተመልክተናል። አንድ ወታደርና ሌሎች በዛ አካባቢ በይሁዳና ሰማርያ ቀበሌዎች የሚኖሩ መሳሪያ የያዙ ሌሎችም ፍልስጤማውያንን ሲመቱ ሲያጠቁ ወታደሩ እንዲያውም ያው በወታደራዊ ሕግ መሰረት ተጠያቂ ይሆናል ተብሏል። እና አንድ ሰው ችግርም ከፈጠረ ወደ ሕግ ማቅረብ ነው እንጂ በራስ ጊዜ ጸጥታ አደፍርሳል ወይም የሆነ ችግር ፈጥራል ተብሎ እርምጃ የመውሰድ ኃላፊነትም የላቸውም። እና ትላንት የተፈጸመው ያየ ነው፣ በቪዲዮ የተመለከት ነው፣ ይፋ የሆነው ትላንትና በጣም የሚያሳዝን ነው። እንግዲህ የይሁዳውያን ጥቃት 50% እንደጨመረ ባለፈው አመት 350 የሚሆኑ ጥቃቶች ነበሩ። በዚህ አመት ግን 530 እንደደረሱ 40% የሚሆኑ ደግሞ በጸጥታ ጥበቃ አባላት ላይ የተፈጸሙ እንደሆነ ወታደራዊ ቦታዎችም ችግር ይፈጠርባቸዋል፣ አክራሪዎቹ ማለት ነው። የይሁዳውያን እንዲሁም የፍልስጤማውያን መኪናዎች የሚቃጠሉበት ሁኔታ፣ የወይራ ዘይት የማሳዎች ሁሉ ጉዳት የሚደርስባቸው ሁኔታ ያየንበትን ነገር ተመልክተናል። እንግዲህ የእስራኤል መንግስት ኃይል አለው፣ አቅም አለው፣ የዛን አካባቢ ሁኔታ የማስከበር ኃላፊነትም አለው። መከላከያ ሰራዊቱ በጸጥታ መመልከት የለበትም። እንግዲህ አንድ ይሁዲ ላይ በዓለም ላይ ችግር ደረሰ ብለን አንቲሸሚዩት ነው እያልን እኛ እንደምናቀርበው በፍልስጤማውያን ችግር ባልፈጠሩ ፍልስጤማውያን ላይም ይሁዳውያን ችግር መፍጠር የለባቸውም፣ ጉዳት ማድረስ የለባቸውም። ይሄን ሁሉ በዛ አካባቢ መስፋፋትን የሚደግፉ ሚኒስትሮች ሁሉ አሉ እና ይሄ ነገር ሊታረም የሚገባው ነው። ካልሆነ ቀስ በቀስ ይሁዳውያን ጉዳት ሲያደርሱ፣ ፍልስጤማውያን ሲመልሱ፣ ፍልስጤማውያን ጉዳት ሲያደርሱ፣ ይሁዳውያን አሁንም ያጸፋ መልስ ሲሰጡ ሁኔታው ከቁጥጥር ውጭ ይሆናል። ስለዚህ የሚመለከታቸው ክፍሎች ብዙ መስራት አለባቸው።
0: አዎ፣ እንግዲህ ሌላው ርዕሰ ጉዳይ ደግሞ በደቡብ ሊባኖስ እየተካሄደ ያለው ጦርነት ነው። እንግዲህ ጦርነቱ እንደቀጠለ ነው የሚነገረው፣ ግን ደግሞ የተኩስ አቁም ስምምነት ተደረሰ ተብሏል። ሰጠኝ፣ እንዴት ነው ሁኔታው? እንዴት ይታያል?
1: እንግዲህ የተኩስ አቁም ስምምነት ተደረሰ ሲባል ተኩስ መቆም ነው አይደል? ተኩስ ከቀጠለ ለምንድነው የተኩስ አቁም ስምምነት ደርሰናል የሚባለው? እዚህ ላይ ሶስት ተዋናይ የሆኑ አካላት አሉ፣ እስራኤል፣ ሊባኖስ እና አሜሪካ በተኩስ አቁም ስምምነቱ። ግን ደግሞ የተረሳ አካል አለ፣ ሂዝበላ። ይዝበላ አሁን የሊባኖስ መንግስት ወደ ጎን ተወት በማድረግ ከአሜሪካና እስራኤል ጋር ሲደራደር ይዝበላ በቀላሉ የሚቀበለው አይደለም። ኃይል አለው፣ የጦር መሳሪያ አለው፣ የምትደግፈው የምታግዘው ኢራን ነች። ስለዚህ እስራኤልንም የሊባኖስ መንግስትም የሚፈራ ካል አይደለምና የህዝበላ ድርጅት ዋናው ወደ እስራኤል የሚተኩሰው ወደ እስራኤል ግዛቶች ጥቃት የሚያደርሰው በወታደሮቻችን ላይ በየጊዜው ጉዳት የሚያደርሰው አጋር ወደ ጎን ተትቶ ሶስቱ አካላት እንግዲህ በአሜሪካ ሸማጋይነት ሁለቱ አካላት ተፈራርመዋል መባሉ ውጤት ያመጣ አይደለም። ባለፈውም ጊዜ ብለናልና ህዝበላ መተኮሱን ከቀጠለ የሰሜን እስራኤል ኗሪዎች ሰላም ካልተከበረ ወታደሮች በየቀኑ በራክፋን ማለትም ቀላል ድሮን እየተጠቁ ከሆነ ጦር ሰራዊቱ እንደፈለገው እርምጃ ማይወስድ ከሆነና የተኩስ አቁም ስምምነት ነን ብሎ ነገሮችን በተዘናጋበት ጊዜ ጥቃት የሚደርስበት ከሆነ የት አለ የተኩስ አቁም ስምምነቱ? እኔ የተኩስ አቁም ስምምነት አለ የሚል እምነት የለኝም።
0: እሺ እንዲተዋል
2: በእውነትም በሰሜኑ ክፍል በሊባኖስ እየተካሄደ ያለው ጦርነት በጣም የሚሰለች አሰልች ወይም አድካሚ እንበለው ሀታሻ ይሉታል። በቀጣይነት መቼ እንደሚቆም ጦርነቱ አይታወቅም። በጣም አድካሚ አሰልች እንደሆነና የእስራኤል መከላከያ ሰራዊት በደቡብ ሊባኖስም አካባቢ የደህንነት ቀጠና በተባለው አካባቢ ያው በሊባኖስ ገብቷል። ከሊባኖስ ግዛት ውስጥ በመግባት የሰሜኑን ክፍለ ሀገር ነዋሪ እስራኤላውያን ደህንነት ማስከበር መጠነ ሰፊ የሆነ እርምጃ በሂዝቡላ ሽብር ፈጣሪ ድርጅት ኢላማዎች እየተከታተለ በማጥቃት ላይ ነው የሚገኝበት ጊዜ። ለዚህ አጻፋ ደግሞ ሊባኖስ ውስጥ የሚገኘው ሂዝቡላ ሽብር ፈጣሪ ድርጅትም ወደ እስራኤል ወታደሮችና ወደ ሰሜናዊ እስራኤል ሰፈሮችም የጸረ ታንክ ሮኬቶችን እንዲሁም የሚሳይሎች ሮኬቶችን ያለ አውሮፕላን ያለ ሰው ድሮን የተሰኘው ፈንጂ የተጠመደበትም በየጊዜው ወደ እስራኤል ወታደሮችም እየወነጨፈ በወታደር ላይ የህይወት መስዋዕትነት እየከፈል ነው። ይህ ጦርነት በእስራኤል በሊባኖስ መካከል ጦርነት ከጀመረበት ወራት አስቆጠረ። በዚህ እስካሁን ድረስ በሰሜኑ በደቡብ ሊባኖስ ወደ 17 የሚሆኑ የእስራኤል ወታደሮች ነው ህይወታቸውን የሰው እና ነፍሳቸውን ይማር። እንግዲህ በዚህ ዙሪያ እንግዲህ ያለነው ተጨባጭ ሁኔታ እስካሁን እንዳላችሁት የተኩስ አቁም ብሎ ለማውራት እንትን አይልም። መንግስታት እስራኤል መንግስትና የሊባኖስ መንግስት ደካማ መንግስት ነው የሚባልለት በእሱ ጋር ቅድ በአሜሪካ አሸማጋይነት የተኩስ አቁም ስምምነት ፈረሙ ተባለ። ምንድን ነው አሁን ትርጉሙ ምንድን ነው? እስራኤል ለደህንነቷ ለመጠበቅ ሲባል ወደ ሊባኖስ ወደ ደቡብ ሊባኖስ ገብታለች። ቀጠና የደህንነት መጠበቂያ አካባቢዎችን እና ቁልፍ ቁልፍ የሆኑ ተራራማ ቦታዎችን አካባቢ ለጦር ለሂዝቡላን ጥቃት የመመከት የሚያስችሉ ቁልፍ ቁልፍ ቦታዎችን ይዘዋል ነው የሚባለው።
0: ጥሩ እንግዲህ ወደሚቀጥለው ዝግጅት እናልፋለን። መሸጋገሪያ ሙዚቃ
2: ጥሩ

የተከበራችሁ አድማጮቻችን ለሳምንታዊ እናንተው ጋር ውይይታችን ወደ ካውዲዮ ወደ ስቱዲዮአችን ስልክ ቁጥር ደውሉልን። ስልክ ቁጥሩ 07 23 940 555 በድጋሜ 07 23 940 555 ደውሉልን።

0: ከዚህ በመቀጠል የተከበራችሁ አድማጮቻችን ማጌን ዳዊት አዶም በዚህ ረፋዱ ላይ የተፈጸመውን የሽብር ጥቃትን በተመለከተ የአስቸኳይ ሕክምና እርዳታ ከሚሰጡት መካከል የማጌን ዳዊት አዶም ናቸው። ከነሱ መካከል መስመር ላይ ያሉ ዛኪ ሂለር ሻሎም ራብ
1: ሰላም
0: ማሽሎሚኑ ከመጻባ የፒጓል ፍኔ ከማሻውት ከሙባን በዞር ኮኻቢያየር ማማጻብ ሸል ፓፕጽዊም
1: אנחנו מדברים על פיגוע קשה. ישנם שישה פצועים בפיגוע הזה, שישה נפגעים, גבר אחד הרוג שנהרג, גבר בשנות ה-30, ועוד חמישה פצועים שמתוכם שניים במצב קשה ושלושה במצב בינוני. האירוע מתחיל הבוקר בשעה 10:34, כשאנחנו מקבלים קריאות במגן דוד אדום על פצועים מירי בתחנת דלק סמוך ליישוב כוכב יאיר. הצוותים שלנו מגיעים לשם והם רואים בתחנת דלק גבר כבן 50 שוכב, שהוא פצוע בהכרה, ובמסעדה סמוכה היה גבר נוסף כבן 50, גם הוא פצוע. שניהם היו פצועים מירי בהכרה מלאה, הצוותים שלנו טיפלו בהם ופינו אותם לבית חולים. במקביל אנחנו מקבלים עוד קריאות על שני פצועים נוספים ליד צור יצחק. לשם הצוותים שלנו מגיעים והם רואים בעמדה של הכניסה ליישוב, ליד העמדה של הכניסה ליישוב, גבר בן 30 פצוע כשהוא במצב בינוני, וכמה מטרים משם הייתה אישה נוספת, פצועה, אישה בת 60, בתוך רכב, גם היא פצועה מירי.
0: זקי, תרשה לנו לתרגם כמה שאפשר, כמובן אתה איתך, מתרגמים איזה למהרית כמובן, אתה
2: אקל לנו רכה. זה כאן גדיק על הקבי, זקי הלר נוית אייק קצ'ו, ידלו הוניתה, זה כואב, יאיר בתבלו הקו ודרסו נשברתקת בתמלכתנו, סאצ'ו גדיק תקלל, לדרגון את אלה יובטאות שנגרון, אז שגרי בתאם תלגון, የሆነ የሽብር ጥቃት የደረሰ 6 ሰዎች እንደቆሰሉ አንድ ሰው ተገድሎ ሌሎች ደግሞ በተለያዩ ደረጃዎች የቆሰሉበት ሁኔታ ገልጸዋል። ጧት 10 ሰዓት ከ34 ደቂቃ አካባቢ ነው እንግዲህ እዚህ ጀመረው ቆሃቢያ ኤር በተባለው እዚህ ታህና ደረክ አካባቢ ጀመረ ነው። እዛም ደግሞ ምግብ ቤት ሌሎች ቦታዎችም
0: ታህና ደረክ የደዳጅ ማጥያ ጣቢያ ነበር። ከዛ ላይ ተኩስ በክፈት ጀመረው
2: እዛ ጀመረ የቀጠለ
0: አንድ ሰው ተገደለና ሰጠ ዘመነ ለዚህ ለምትለው ትርጎማ ጭማሬ ነውና አንድ ተገደለ በሽብር ጥቃት 6 ሰዎች ደግሞ ቆሰሉ እና ወደ ሆስፒታል መወሰዳቸው
2: ነው። አዎ እንደዛ ነው ያሉት። እንግዲህ ተቀለል ባለ መልኩ እንግዲህ ገለጹልን። አክሻብ ኩላም ምትባልን በቤት ሆሊ ማማጻብ አክሻብ
1: כן ואחרי הנקודה השנייה בהמשך הכביש היה רכב, שבתוך הרכב היה נהג שירו בו. הנהג הזה נפצע אנוש והצוותים שלנו נאלצו לקבוע את מותו, ולשם הגיע פצוע נוסף מהזירה הרביעית, פצוע קשה, גבר כבן 40, כך שבסך הכל היו 6 נפגעים, הרוג אחד, 2 פצועים קשה ו3 פצועים בינוני. הפצועים נמצאים כבר בבתי החולים, בבית חולים מאיר בכפר סבא ובבית חולים בלינסון בפתח תקווה.
0: טוב, אני מתרגם אמיתי, שאל אותך כמובן מצב של האזרחים, ינגרה מנדנאו בסתאים תייקאו, יתייקו סלו סבוש תנתאצ'ון דיונר במילאו, אתו זקי ילו מנדנאו, או פתאם במס, יתגדלו זיגה במקנה ווסט יאללה ነበረ በውጭ አሸባሪው በተቆሰበት ጥይት አንድ በ40 ሜትር ሚክልል የሚገኝ ዜጋ ተገደለና ከዚህ በተጨማሪ ደግሞ 6 ሰዎች ደግሞ ከከባድና መካከለኛ ሁኔታ ቆስለው ለህክምና ወደ የሆስፒታሎች ተወስደዋል። አስፈላጊውን ህክምና እርዳታ እየሰጣቸው ነው ብሎ ያለን
2: שמענו שהחשוד בפיגוע זה ערבי ישראלי. יש לך משהו להגיד על זה? או
1: אנחנו אין לנו את הפרטים לגבי הזהות של המחבלים,
2: וזה
1: אנחנו לא יודעים להגיד, זה כוחות הביטחון.
2: כן, יש לך לסיום משהו להגיד?
0: מרזקי, תודה רבה לך.
1: כן, תודה רבה.
0: תודה, שבוע טוב. እንግዲህ ለማጠቃለያው ሰጠ ጠይቆ ነበር የገዳዩ አሸባሪን በተመለከተም ምትለው ነገር አለ ወይ በሚለው ጥያቄ አይ ሁኔታ የከምና አካል ስለሆን ሁኔታ የደነት በቀሃይሎች ናቸው ምላሽ የሚሰጡት የሚል ምላሽ ነው የሰጠው እንግዲህ
2: አው ለከነውም ሲያሳቸው እንግዲህ የሚመለከተው የዚህ የቁስለኞችን በተመለከተ ነው የሚያሳዝን ነው የጊዜው እንደዚህ አይነት ሁኔታ ይደርሳል በስራ ውስጥ ይህን ደግሞ እንግዲህ ለመከላከል አስፈላጊው በየጊዜው ይደረጋል አስፈላጊው ጥንቃቄ ግን እንግዲህ ከደረሰን መረጃ በዚህ በሽብር ጥቃት ፈጽሟል የተባለው እና የሚጠረጠረው እርምጃ ተወስዶበታል ተብሏል አረብ እስራኤላዊ ነው ተብሏል የታይቢ አካባቢ ኗሪ ነው እንግዲህ ያለው ሁኔታ የሚመለከታቸው ክፍሎች ደግሞ ይገልጹልናል
0: እሺ በእንዲህ እንዳለ መስመር ላይ ወደ አድማጮች ሳምንታዊ ውይይት እናንተው ጋር መስመር ላይ ያለም ተነስተልን ሸዋቶቭ ተነስተልን
3: ሸዋቶቭ
0: ማን ያሰኛሉ?
3: ታጀነ ቋን ተደራ
0: ምን ነው ድምጹ በጣም ቀነሰብን ካንተ ይሁን እኛ ይሁን እስኪ እንደው ሁሉም እንዲሰማ ለማድረግ እየሞከርን ነው
3: ቀንሷል ያው በጣም ማለት
0: አሁን አሽተንሽ መጠኑ አሽሽል ሆዋል ቴሌፎኑን እስኪ ወደ ከንፈር አድርጋ አንቃቅረን
3: ያ ኩሎባ በማጥራፎልን ያለ
0: አሁን ተሻሻል አቶ ማን ያልከን
3: አጀበ መኳንንት
0: አቶ ታጀበ መኳንንት ከየደራ እሺ መልካም ሳምንት ያለን አስተያየት ምንድነው
3: አመሰግናለሁ እንደምን አላችሁ አፍያየት እንደዚህ ነው የፈጦሩ ሲወታደሩ መልባኗን ካለው ሁኔታ ነው በርግጥ በአሁኑ ሰዓት እኛ ደሞ እስራኤል ነው እንጂ እስራኤል ወጥሮ የሚያሸንፍ የሚያጠቃ በዚህ አልመና በጠሎት ሰንበትን በማክበር ማንኛውም ነገር በማለት ነው የሚያጠቃ አሁን ግና ሰንበትን በመሻር ጦርነት የሚከፈት በቅዳሜ ቀን ምንዳው ነገር የሚሆን በቅዳሜ ቀን በሰንበት ቀን ሰንበት እንደስረላለ በሰንበት ቀን ጠልወት ነው እንጂ ጦርነት የሆነ የወልፍሻችን ወታደሮቻችን ይሞታሉ፣ ቆስላሉ። ይህን ግን ህዝቡ ራባንም ሆነ ቄስም ሆነ ይህንን ሃይማኖታችን ብናከብር በጣም የሚከበር ነበር ነው። ቀድሞ ስንሰማ ታላቆቹ በኢትዮጵያ ሳሉ ጦርነት ሲሄዱ ቅዳሜ ቀን ስንሰማ ነቀኛ ማሽጊያቱ የሚባሉ ነበሩ። ጦርነት ሲሄዱ ቅዳሜ ቀን ጦርና አንቀሳቅሱ ነበረ። ቅዳሜ ቀን ጦር ሳንቀሳቅሱ ተቀምጠ ሰነበት ነበር። ጦሩም አብሮ ክርስቲያኑ ጦርም አብሮ ይሰነብታል፣ አሸንፈው ይመጣሉ። ከዚህ ግን የሚሆነው ያለ ቅዳሜ ቀን ነው። እንደገና
2: መቼ አሁን ቀዳሚ ቀን የእስራኤል መንግስት ጦርነት ያወጀበት ጊዜ አለ ወይ?
3: ሁለጊዜ ያው ተጀመረ አፍቶ ቀዳሚ ቀን ነው።
2: ቀዳሚ ቀን እነዛ ጠቁ እንጂ ሲያጠቁ ደግሞ ዝም ብሎ አይታይ። በበዓል ቀን ያጠቁ ሲምካት ተራ ቀዳሚ ቀን ስለሆነ አይደለም። በበዓል ቀን በሲምካት ተራ አጠቁ። ከዛ በኋላ የእስራኤል መንግስት አጣጥፎ አይቀመጥም፣ እርምጃ መውሰድ አለበት ያጸፋ መልስና መቼን እስራኤል መንግስት እንደው ከምናስተውሰው ቀዳሜ ቀን ጦርነት እንጀምር ያለበት ጊዜ አለ ወይ?
3: ያው ባለፈው በኢራን የኢራቅን የመጡት በቀዳሜ ቀን ነው። በቀዳሜ ቀን ነው ማልዳ ቀዳሜ ማልዳ የተጀመረ አርማካን ተመጣ እና እዛን ጊዜ ሁለተኛውም በእርግጥ ቀዳሜ ቀን የተጀመረ ጦርነት አላባራ ብሏል። ሁለተኛ ደግሞ የለቀቁበትን ቦታ የለቀቁትን ቦታ ሳምንት ሰነብቱበታል። እዛ ጦር ውስጥ ሳምንት ሰነብቱበታል። ያን ቦታ ያን ጦር ያውቀዋል፣ ያን ማዕበልም ያውቀዋል ቦታውን። እጄ መጣ ይመታችኋል። ባለፈው እንግዲህ ወደ አካባቢ ነው የኔ ልጅ ልጅ ቆስሏል እዛ ልባኖን አሁን ታስለቀቁት 3 ቀን ሆኗቸዋል በሶስት ያው ቀን መጥቶ መጣቸው ለምን ቦታውን በኋላ እዛ ለምን ይቀመጣሉ
0: አሁን ወታደር ልጅ ካቶ ታጀበ ደህንነቱ እንዴት ይጠበቃል
3: ጤና ነው መስገን ለተወደ ቤተመለሱ አለ መስገን ነው
0: እሺ አሁን ይያልካለው በቅዳሜ ሰንበት እየተሻረ ነው እንደገባይ ከሆነ በጦርነት በቅዳሜ ሰንበት መሆን የለበትም መሰለኝ ይያልክ አይ በሀገር ኢትዮጵያ ደግሞ ጻድቃን ጸሎት ሲያደርሱ ህዝብ እስራኤል ያሸንፋሉ ብላል እንደዛ ያልከው
3: አዎ በቅዳሜው ቀን ጦር ሜዳ ሄደው በቅዳሜ ቀን አፋጦር አሳርፎት ነው የነበረ ምን ተማው ታልቆች ነግሩና ለቀኛማሽ ያሱ ነፍታቸው የማውነስ ማውጣታ ባውን ሳፈኛ ማውጣታ ይገባል ለሚጣሪቆቹን እነሱ አካስታቸውን ተክለው በቅዳሜ ቀን አይንቀሳቀሱ ነበር ጦር እንዲያዙ የኢትዮጵያን ጦር እንዲያዙ
2: ይፈቅዳል ወይ ተጨባጭ ሁኔታ ምናልባት እንግዲህ ከኢራን ጋር በነበረው የአሜሪካ ሙሳኒ አለበት ወይም ደግሞ ሁኔታዎች የሚፈቅዱበት ሁኔታ አለ አሁን ግን በሰንበት ቀን ሁሉ ነገር ይቆም ብንል ተጨባጭ ሁኔታ ይፈቅዳል ወይ ነው የርሶ ሐሳብ ጥሩ ሊሆን ይችላል ብዙ ሰዎች ሊደግፉት ይችላሉ ግን አሁን በሰንበት ቀን እንዳሉት ሁሉ ነገር ቆሞ ጸሎትና እንትን ቢሆን ሰው ይስማማል ወይ ነው ሁሉ ሰው
0: እሺ እንደሳቸው አስተያየት
3: አዎ እሺ ነው እና ይሞና ደበተ ማለት ያል ነው እንደገና ደግሞ እኛ ደግሞ ያደነው ህዝቦች ደግሞ ዛሬ በአሁኑ ሰዓት ምንም አገር እስራኤል ነው እንጂ ያባለነው ሻክራ ያለውም በእውነቱ
0: እሺ
3: ሸንበቱን ብናከብራታይ ባለፈሻችን ብናከብር አይማታችን ብናከብር እንከበራለን ለማለት ያል ነው
0: ጥሩ አስተያየትን አቶ ታጀበ መኳንንት ከሄደራ አስተያየቱን ተቀበል መልካም ሁሉ
2: እናመሰግናለሁ ወደ ቀጣይ አድማጭ እናልፋለን አለው አለው
4: አለ
2: ጤና ይስጥልኝ ማንበል
4: እንጻይልሽ ባላለው
2: እሺ ወይዘሮ ጻይነሽ ሐሳቦትን ያጋሩን
4: እኔ ማዘ ወደ ትግራይ አካባቢ ልጆች ነበረኝ ለአንድ ልጅ ነበረ አባታቸው የልጆቹን ማለት ነው የኔ ልጅ ነበረ አሁን እሱ ይኸው ፎቶ ሞልቶ ቃለ መጠይቅ ተደርጎለት ለመምጣት እንትን ሲሉ ሞተ እሱ ማለት ነው ሞተብኝ አባታቸው አምስት ልጅ ዘርግፎ ሄደ አሁን እዚህ አምስት ልጆች ደግሞ አላስቀምጣሉኝ በቃ አላስቀምጣሉኝ እኔ በእኔ የሚሆን ነገር አይደለ
0: በትግራይ ሙቶ የቀረ ማን ነው የሶ ልጆት ነው ባለቤቶ እንዴት ነው ይቅርታ
4: ልጅ ነው ወረ ልጅ ነው የመጀመሪያ ልጅ
0: ነፍሱን ይማር የስንት ዓመት ልጅ ነበረ
4: ወደ ይሆናል እንግዲህ እኔ አይደለም ያሳደግኩት እናቴ ናት በልጅነት ስለዳሩኝ እኔ አልችልም ነበር እናቴ ያሳደገችው ነበረ አሁን እሱ በቃ እንዴት ታማሚ ስኳር ታማሚ ሆኖ ሞተ አሉ እኔ አላቅም
2: አሁን የእሱ ልጆች ናቸው አምስቱ የቀሩ የሚሉን
4: የእሱ ነው እንጂ የእሱ የእኔ ልጅ ነው ማለት ነው
2: የልጅ ልጆት እዛ ኢትዮጵያ እዛው ትግራይ ነው ያሉ
4: ትግራይ ነው ያሉ ሽሬ ነው ያሉት
2: እዚያውን ትግራይ አካባቢ ምዝገባ አልፎ ሊካሄድ ይችላል የሚሉ ወሬዎች ይወራሉ እና ያናገሩታሉ ወይ
4: ማንን አናግራለሁ ታማሚ ነኝ እኔ ለራሴ ከቤትም አልወጣም ታማሚ ነኝ በየቀኑ እዚህም ኢንሱሊን ይወጋለሁ መርፌ እየሄድኩ እዚህም ወስዳለሁ እኔ ለራሴ ምን ብዬ ለማንን ማቀው ሰውም የለኝ እኔ
0: ወይዘሮ ፀሐይ ነሽ
4: አቤት
0: እነዛ በሽራይ በትግራይ ክልል ያሉ የልጅ ልጆች አሁን በእስራኤላውያን በትግራይ በጎንደር ክልል በዋናነት ብዛት ባለ ወደ እስራኤል ሀገር ተሻገሩ እስካሁን ወደ ኋላ ይቀሩበት ምክንያት ምንድነው
4: እኔ ምን አቃለው እኮ ነው እኔም የገረመኝ ነው ያ ልጅ ጉጉት ብሎ እሄዳለሁ እናቴ ጋር ያለ የጓጓ እንደዚህ ሞቶ ይኸው አፈር በልቶ ቀረ አሁን ደግሞ የቀሩትን ልጆች ደግሞ እኔን አላስቀምጣሉኝ እኔ እዚህ የቤት ክራይ ነው ደግሞ የምኖረው እንደገና ለነሱም ልካለው በጣም አስቸጋሪ ነው በጣም
2: አስቸጋሪ ነው ያለው ሁኔታው። ገባናል እንግዲህ እናንተም የሚመለከታቸውን ክፍሎች ጠይቁ። እኛም ደግሞ በአጠቃላይ ኢትዮጵያ በትግራይም ጎንደርም በአዲስ አበባ የሚጠባበቁአሉና የደረሰ እንላለን። እንግዲህ ምናልባት የመንግስት ውሳኔ የሚያስፈልጋቸው ነገሮችም ያሉ ይመስልናል። ብዙ ጊዜ በዚህ ዙሪያ ተወያይተናል። ለወደፊት እናጣራለን። ወይዘሮ ጻይነሽ እንግዲህ የልጅ ልጆት በሙሉ እንዲመጡ እንመኛለን። እናመሰግናለን።
4: አው ስማ ግን እኔ ሄጄ ማመለክትበት ወዴት እንደሆነ ማላቅ ምንም ማላቅ እኔ ሄጄ ለማን እንደምነግርግራ ነው የሚገባኝ። እናንተ ተባበሩኝ እንጂ
0: የስልክ ግንኙነት ከልጅ ልጆት ስልክ ግንኙነት አላችሁ?
4: አለ
0: እና ተመዝግበዋል። በምሳዳ ፕኒም ተመዝግበዋል በእስራኤሉ መንግስት።
4: የዛን ጊዜ ፎቶ እና ቃለ መጠይቅ እንደተደረገላቸው ነው። አሁን ከእስራኤል ያ ልጁ ጉደኛ ልጅ ነው ደውሎ የኢትዮጵያ እስራኤል አምባሲ ደወለና አሁን እንደገና እንደ አዲስ ትመዘገባላችሁ ብላኛለች አለ። አሁን ደግሞ ወዴት ነው ሂጄ ታዲያ ማስገምዘግበው? እኔ አላቅም በእስራኤልም ቢሆን የትም ቦታ
0: አሁን። እሺ ጥሩ ሀሳብ። የልጅ ልጅ ቤተሰብ የልጅ ልጅ ያሳስባል።

0: መጻፍም አልችልም። እንትን የአይን ችግር ስላለብኝ መጻፍም አልችልም፣ ምንም አልልም። እኔ እናንተ ተባበሩኝ ባካችሁ። እኔ ያለ ዛሬ እንኳን በእውነት ደውዬም አላውቅም።
1: እንጠይቃለን የሚመለከታቸውን ክፍሎች
0: እንጠይቃለን። እሺ እኔ አባታል ተባበሩኝ ባካችሁ፣ በእውነት እውነቴን ነው። እስራኤላዊት ነኝ እኔ። ይኸው 20+ ዓመት እዚህ ተቀምጫለሁ። ደውል እንኳን የሚያናግረኝ ሰውም የለኝ፣ ምክንያቱም ሰው አላቅማ ሰው ማቀው ነገር የለኝም እኔ።
2: ጥሩ አይዞን ወይዘሮ ፀሐይነሽ፣
0: እጃችሁ እሺ። እግዚአብሔር ይስጥልኝ፣ አመሰግናለሁ።
2: መልካም ሳምንት፣
0: መልካም ቀን። ባይ ባይ።
2: አሁን ወደ ቀጣይ አድማጭና ስናልፍ መስመር ላይ ወይዘሮ ብርቄ መስፈል፣ ጤና ይስጥልን።
3: ጤና ይስጥልኝ፣ እንደምን ዋላችሁ?
2: ደህና ዋል። እንዴት ናችሁ? ብርቄ ማን ያሉኝ?
3: ብርቄ ቀሬ
2: ጠሬ
3: ብርቄ ቀሬ።
2: እሺ፣ ከአሁን ቀደም አዎ ተወያይተናል በሬዲዮ አማካኝነት ባለሳሳት እና መልካም ሳምንት። እንግዲህ ያለው አስተያየት ወይዘሮ ብርቄ አስተያየቱ ምንድን ነው?
3: እሺ፣ አመሰግናለሁ። መጀመሪያ ያው ስለሰጣችሁኝ አመሰግናለሁ። እነ ወንድም ሰጠኝ ያሻያው ወይዘሮ ወርቅነሽ፣ ለሁላችሁም ለሬዲዮ ተባባሪዎች በሙሉ አመሰግናለሁ። አሁን ቀደም ተነጋግሬያለሁ በዚህ አንዳንድ ነገሮች ሰሞኑን በምሰማው በኋላ የጠፋ ቤተሰብ ያላቸው ብዙዎች እየተነጋገሩ እየሰማው እዛን አንስቼ ሞክራለሁ ልገባ አልቻልኩም። አሁን እንደጋጣሚ አግኝቻለሁ እና ያውን የተናገርኩትን ደግሞ ዙሬ ለመናገር እና ባለው አሁን ሰው በሚነጋገረው መቼም ሰው እንግዲህ አለ እየተባለ ተመኖር ደግሞ መታገሉ ይሻላል በማለት ገባ ብያለሁኝ።
1: ጥሩ ነው።
3: አዎ ወንድሜ የተጠፋ በ73 ዓመተ ምህረት ነው የጠፋው። ቀድሞ ነው ታከለ ቀሬ ይባላል። ስመጣም ከዚህ ገና ስገባ ማሳሰስ መዝግቤዋለሁኝ በሬዲዮንም ተናገር ያለሁኝ፣ ግን ምንም ነገር በዚህ ያገኘሁት ነገር የለኝም። አሁን ደግሞ አንዳንድ ነገሮችን ስሰማ እንግዲህ ሰው የጠፋው ሰው ሞኝ እንደሚባለው እስኪ እኔም ደግሞ ተስቀፋ ላድርግ ብዬ ነው ገባ ያልኩትኝ።
2: መጣር መታገል በጣም ጥሩ ነው። ወይዘሮ ብርቄ አሁን የነገርሽን በኢትዮጵያ ዘመን አቆጣጠር መሰለኝ 73 ያልሽው፣ አሁን በአውሮፓ ዘመን አቆጣጠር 1981 ዓመተ ምህረት ላይ ነበረ እና አሁን የት ቦታ ነው የጠፋው? ከቤተሰብ ተለይቶ ማን ነው የሚባል ስሙ ወንድምሽ?
3: ወንድሜ ታከለ ቀሬ ይባላል። የትልቅ ነው ያው በ73 አጎቱ ልጅ ጋር ሆነው ሄዱ። እንደ ዋዛን የሄዱት እኛው በሶዲያል ብሎ አደዱም እንኳን ሌላ ቴብል እናመጣም እንደመጣ እንደ ማለት እንደ ቀድ ነው የወጡትኝ። ከዛ ያው እንደ ቀድ ወጥተው ከዛ ያው ምንም ነገር ወሬ የለም ምን የለም። ከዛ 76 ታምራ ኩበው መንገድ ጥነቱ ሁላ ተጠባባቂ ነበረ ነው የሚሉ ከዚህ የመጡትም እዛ ሲጠብቁ ቆይተው ሁሉ ተጽዕኖ አብቅቶ ተዛ 1-6 ቀርተው ያው ያለቀውን ሲያልቅ ሄደው የሚቆንጥሮ የሚያመጡት አለ መሰለኝ። ከዛ አሁን ይመጣል ይወስዳችኋል ሲባሉ ሲጠባበቁ ቆይተዋል። እንደ አጋጣሚ 1-3 እስከዚህ ድረስ ራበን የፈቀደ እንምጣ ብለው ሲሄዱ እሱ አንዱ ነው አብሮ ሄደ። ከዛ በበነጋው ያው ያየሩ የእስራኤል አየር ሲሄድ ያገኘውን ቆንጥሮ ዞ መጥቷል። ከዛ ቢጠብቁ እያጣሉ ከዛ ወዲያ ሸቅላቸው እንደው ቀሩ። ከዛ ወዲያ ወሬ
2: አምራኩባ ገብቷል ወይ አምራኩባ ገብቶ ደርሶ ነበረ። አሁን በዛ አድርጎ ከሱዳን ወደ እስራኤል የመጣ ወይስ እንደገና ወደ ኢትዮጵያ ተመልሶ ነበር?
3: አልተመለሰም። ያው እንደዛ እንዳለ ከዚህ የመጣው
1: ወደ እስራኤል አልመጣም። ጠፍቶ አይደለም የሚፈለግን አይደለም ጠፍቶ ነው የሚፈለግ። እስራኤል አልደረሰም።
2: የጠፋው በሱዳን ምድር ነው ማለት ነው?
3: አዎ።
2: የሚያውቃቸው ሰዎች በቅርብ በዚህ በስደተኞች መጠለያ ሰፈር እንደ አምረኩባ በሌሎችም በገዳሪፍ የሚባል ነበረ፣ በካርቱም እንደገና የኮሚቴ አባላት ነበሩ ሰሩ የነበረ ከሞሳድ ድርጅት ጋር በመተባበር እነሱን እንዲያው ጠይቃችኋል ወይ? ምናልባት የሚያውቁት እንደሆነ ብዬ ነው ይህን ጥያቄ ማነሳው።
3: እነሱን አልጠየቅንም፣ ግን ያክስታችን ልጅ ነበር ነው እሱን የማር ሞተዋል እንጂ እሱ ከእሱ ጋር እንደነበረ አብረው እንደነበሩ እሱ ወደ ሸቅል ሲሄዱ እሱ ከዚህ ተጽዕኖ እንደመጣ ከዚህ ሀገር ኑሮ አሁን ነው የሞተ እሱን የማረው ከእሱ ጋር እንደነበረ ከእሱ ነው ያገኘ ነው ይህን እንጂ እኛ የሱዳን ጣጣ ይሄዳል ምንም አላስብም። ከእሱ ነው ይህን ነገር ያገኘ ነው።
1: ወይዘሮ ብርቄ አሁን እንደርሶ

0: ብዙ ሰዎች አፈላልጉልን ይላሉ በሬዲዮ ይደውላሉ። እንደኔ ሐሳብ በሬዲዮ መናገሩ ብቻ በቂ ነው ብያላስብም። በመደራጀት አንድ ላይ የተወሰኑ ሰዎች እነዚህን የጠፉ ብዙ ቤተሰቦች አሉ። አሁን እንደምንሰማው በየጊዜው ይደውላሉ የኛ ሰዎች ወንድም የጠፍቶ አጎት የጠፍቶ ልጅ የጠፍቶ ይላሉና አንድ ላይ ሰብሰብ የሚያደርግ አካል ካሁን በፊት ሲያፈላልጉ የነበሩ ሰዎች አሉ። እነሱን ወይኛ ፈልገን ጠይቃቸዋለን ወይ ሌላ ሰዎች ደግሞ በዚህ ዙሪያ ለማፈላለግ ጥረት ቢያደርጉ አንደኛ የተደራጀ ሁኔታ ይሆናል፣ ስማቸው በዝርዝር ይታወቃል። ኢትዮጵያም ቢሆን በሚመለከታቸው ክፍሎች ለመጠየቅ አመች ሊሆን ይችላል፣ በመገናኛ አውታሮችም ለመጠየቅ አመች ይሆናልና የሚያሰባስብ አካል ቢኖር በቀላሉ ማግኘት ይቻላል የሚል ሐሳብ አለን።
1: የኔ ሐሳብ ይቅርታ፣ የኔ ሐሳብ ለት ባለም ሰጠይ ባልከው መገናኛ ብዙሃን ሬዲዮ፣ ቴሌቪዥን፣ ማህበራዊ ትሮች መገናኛ አውታር አለ እንበል፣ በዩቲዩብ በፌስቡክ በኩል ብዙ ሰዎች ለብዙ አመታት የተለያዩ እየተጋነኙ በዚህ ሚዲያ ይገናኛሉ እና በዚህ ላይ ማስተዋቂያ ማድረግ ሊደርስ ይችላል።
0: አሁን በተደራጀ መልኩ ነው አልኩኝ። በተደራጀ መልኩ ሲሆን ሰዎችን በዝርዝር መግለጽ ይቻላል፣ የሚያንቀሳቀስ አካል ይኖራል። አሁን ሰዎች በየግላቸው ባደረጉበት ልፋቱ በጣም ይበዛል ነው የኔ አባባል።
2: አሁን እኮ ሰሞኑን እኔ ስሰማ ከሱ በሬዲዮ የሚናገሩ ሰዎች ይህን ነገር ሲናገሩ በብዛት ስሰማ ትቼው ነበር። ያው የተናገርኩት ያሽሻየሁ ታስታውስ ቀደም ነው ይህን ነገር የተናገርኩት። ከዛም ኢትዮጵያ በሬዲዮ አስተላልፈናል። አሁንም በግል ለሚሄድ አወቅነ ለሚሉ ሰዎች ተናግረናል። እንዲያውም ስሙ ቀይሯል፣ እንደዚህ ነው ምልክት ስናምን እኛ ሞተ ብለን ተስፋ ቆርጠናል። እናታችን መስፋን ይማረው እንዳለቀሰ ስላለች እኛ ግን ያው ተስፋ ለመቁረጥ አጣጥፈን እንዳንቀመጥ አንዳንድ ነገሮች እናያለን። በአርባ ዓመታቸው ይመጣሉ፣ በአምሳ ዓመታቸው ይመጣል። እንደዛ ከሆነ ሁላይ እግዚአብሔር ሊረዳን ይችላል፣ ሁላይ ይኖር ይሆናል በማለት ነው እኛ ተስፋ አልቆረጥ ነው። አሁን
1: ሆን በወት ያለ ይገናኛል በእውነት
2: እና አሁን እንደምትለው ወንድም ሰጠኝ። አሁን ባለፈው ተናገረችው ሰጠኝ የተናገሩት ሳምንት በላይ ነው ይህ ነገር ሲቀሳቀስ እስቲን የማንዱ አብሬ ከዛም ስልኩን ቢሆን አሁን ያች ባለፈው የተናገረችው ስልክ ቁጥር የምታገኘው ከእነሱ ጋር እንደዚህ ለመገናኘት አሁን እንደምትለው በአንድ ላይ ለማለት በጣም ጥሩ ነው። እናደርጋለን። ስልክ ቁጥሩን እኔም ታገኘሁትኝ ማነጋገር እፈልጋለሁ።
0: ጥሩ። የማንን ነው የሚፈልጉን? እንልክሎታለን።
2: አዎ ባለፈው ጊዜ አሁን ረሳሁት እንጂ ያው ይህን
0: እንልክሎታ ገብቶናል። እሺ እንልካለን። እሺ
2: እሺ። እና እንደዚህ ደግሞ እንደኛ መቼም አሁን
0: ያለ ጊዜ የለንም። እናመሰግናለን። ወደ ቀጣይ አድማጭ እናልፋለን። አለው
3: አለው።
0: ጤና ይስጥልን።
3: እንደምን ዋላችሁ?
0: አቶ መላኩ አለን።
3: መላኩ ሰለሞን ከራንጓት ነኝ።
0: እሺ አቶ መላኩ ሀሳብ ግን አካፍልን።
3: አሁን እኔ ዛሬ የምናገረው በነገ ሰኞ በስምንት ቀን ስድስተኛ ወር 2026 ዓ.ም የሊቀ ካህናችን ቄስ ብርቁ ተገኘ የረሆበት ከተማ ከንቲባ ማታንዲን ያዘጋጀዋለ። እኒህ ቄስ በጣም የታወቁ ከልጅነታቸው ጀምሮ ከአሸፈር ይሁዶች በ1957 ጀምሮ እድሜ ልካቸውን ያገለገሉ ታላቅ አዛውንት ቄስ ናቸውና አሁን በአጭሩ ነው ማስተላልፈው። ነገ ሰኞ ከምሽቱ 6 ሰዓት የእሳቸውን ክብር ያገለግሉትን ሜልካች ያገለግሉትን የእውቅና እንግዲህ እውቅና ማለት ሳይሆን እንዲያው እሳቸው በህይወታቸው ከልጅነታቸው አንስቶ ያገለግሉትን ህብረተሰቡ መጥቶ በእውነቱ ደስ እንዲላቸው ቤተሰቡ ማያውቅም እንግዲህ በኢራው በኩል ነው ሁሉ ነገር የተዘጋጀው። ቤተሰቡ ያው ልጆቹ ያውቃሉ ሁሉ ነገር፣ እሳቸው ግን አያውቁም። ይህ ነገር እንግዲህ የደስታ ነገር ነውና ነገ ሰኞ በስምንት ቀን ስድስተኛ 2026 ዓ.ም በረሆበት ከተማ በተዘጋጀው በኤሪያው በመዘጋጀው ቤቱ የተዘጋጀው ከምሽቱ 6 ሰዓት አጠቃላይ ህዝቡ የእስራኤል ሀገር ህዝብ አባቶችም እናቶችም ታላቆች ትንሾች መጥተው ለንቄስ ክብራቸውን ቢያገኙ በጣም መልካም ነው።
1: ጥሩ መላኩ ሰለሞን አሁን በሩህወት ከተማ በርግጥ አንተ አክቲቪስት ካሁን ቀደም የከንቲባ ማካሪ ሆነ ለብዙዛ አገልግለሃል አሁን ላይ ሆኖ ቢሆን በተለያዩ
3: አሁን ከዛው የከተማ ከተማ ማካሪ ነኝ
1: አሁን በጣም ክሩም ጥሩ እንግዳ ይውል ጥሩ አሁን ባለፉት ቅርብ ቀናት ካስማማው አዲሱ ሰላም ጋር በዚህ ጉዳይ ላይ ቃለ ምልልስ አድርገን ነበር የሳቸውን ታሪክ በጣም ትልቅ በጓድራ የሰሩ ሆናቸው እሱም ገልጿል አሁን የማጠናከሪያ ተጨማሪ በነገምሸት ትልቅ ምሲባል ወለው የሳቸው ለሊቀ ካህን የክብር የውቅና የክብር ስነ ስርዓት ይፈጸማል ብለሃል እንግዲህ ተጨማሪ ስለሆነ ምንም አይደል አይደል
3: ምንም አይደለም እኔ ለማጠናከር ነው እዚህ ረቦት እኛ የረቦት ከተማ እንደምታውቀው አዘጋጆችኛ ነንና እኔ ትልቅ ሰው ናቸው እንደገና ደግሞ በጊዜ ወስዳል እንጂ የሳቸው ታሪክ በጣም ብዙ ነው ያቸፈሪ ሁዶች በዛን ጊዜ ቄስ መንኮንን ትኩ የተባሉ በየሀገሩ ሲሰጥ ትምህርት ቤት ሲከፈት ሁሉ ነገር ሲሆን ለምን ከኛ ለአቸፈሪ ሁዶች ለምን ያቀረን እኛ ምን አድርገን ነው ከህብረተሰቡ ወገናችን ምንጠል ብለው ምንድን ነው ብለው እሳቸው ውዛባ በየአመቱ በስግድ በዓል ይሄዳሉ ከዛም እሳቸው ሄደው ቄስ መኮንን ትኩ የተባሉት ለአባይ ሆና ተናገሩና ከዛ በኋላ አባይ ሆናም ትልቁን ቄስ ብርሃንን ልከው ወደ አቸፈር ከዛ በኋላ እንግዲህ ባጭሩ መዋጋው ከዛ ግና እሳቸው ቅስናቸውን ከተው በኋላ ምንድን ያሉት እኔ ያው ትቻለሁና ከዛሬ ጀምሮ ቄስ ብርቁ ተገኘ ቅስና መቀበል አለበት ብለው በልጅነታቸው ቄስ ብርቁ ተገኘ ይህን ቅስና የተቀበሉት ከዛም ከተቀበሉ ጊዜ ጀምረው ቄስ ብርቁ በሀገራቸው ሲያገለግል እስከ ደርግ ጊዜ በሀገራቸው ቆንዝላ ሲያገለግሉ ነበረ ደርግ ከመጣ በኋላም ሁሉ ያውቃል ወደ ጎንደር አካባቢ መጥተው ጠዳ ሀዛ ማንበበር የመጨረሻው ደግሞ እንትኑን ኦሪቱን የአንበበርን ኦሪት አዲስ አበባ ይዘው የገቡ ከዛም ደግሞ እዚህ ነጸሬት ተቀምጠው ከዛ ነጸሬት ተቀመጡ በኋላ ከዚህ ረቦት ነው እንግዲህ ከ26-27 ዓመት በላይ ማለት ነው የማውቃቸው አድሬ ልጃቸውን የሚጸሎቱትን የሚያደርጉትን ነገር አውቃለሁ ከቤቴ ፊት ለፊት ናቸው ጠዋት በአራት ሰዓት ተነስተው ይጸልታሉ መልካም ድምፅ አላቸው ሃይማኖተኛ ጠንካራ ከዚህ ደግሞ በጣም ደስ የሚለው እሳቸው ብዙ ሊቀ ካህናቶች ብዙ ጸሎት እያሉ የመጸለት ያጡ የሞቱ አባቶቻችን አሉ እሳቸው ግና በትልቅ ደረጃ ጸሎት ቤት አሰርተው ደስ ብሏቸው እሳቸውም ብዙ በርካታ እንግዲህ ገንዘቡን ባልጠቅስ ብዙ ሺህ አውጥተው ህዝቡ አውጥቶ ለእሳቸው ጥረት እኛም በእኛም አብረን በመደገፍ ይኸው ትልቅ ጸሎት ቤት በእስራኤል ሀገር አንደኛ የሚባለው ጸሎት ቤት ይሄ በእሳቸው በህይወት እያሉ የተሰራ ጸሎት ቤት አለ አንተም ከመዝቃኑ ነበርክ አቶ ይሻያው አሁን ደግሞ ይሄ እሳቸው እድሜ ልካቸውን ያገለገሉት ቁጭ ብለው ህዝቡ መናገር አለበት ስለዛቸው ታሪክ በአይናቸው ማየት አለበት ተብሎ ይሄ ጥሩ ተግባር ጥሩ ነገር የተደረገው ነገር በጣም ጥሩ ነው ይህም ቦታ የለም በአሁኑ ሰዓት ታውቃለህ አቶ ይሻያው ይሄ ከተማው ከንቲባ ይህ ነገር በሚነገርበት ጊዜ በጣም ደስ አለው ዋናው ምንድነው ቦታ ነው ዋናው ምንድነው መፍቀድ ነው ስለዚህ አጠቃላይ የእስራኤል ሀገር በሙሉ ጥሪ የምናደርገው መጥተው ይህን የሊቀ ካህናት ባለፈው ሊቀ ካህናት የነበሩት
0: አቶ መላኩ ካለን ጊዜ አንጻር አሁን ስንት ሰዓት ነው ዝግጅቱ ምን ይጠበቃል
3: ነገ ሰኞ
0: የት ቦታ ነው
3: ነገ ሰኞ ከምሸቱ 6 ሰዓት በማትናስ ቅራት ሞሼ አዳራሽ አዲስ አዳራሽ አለ ቀደም ብዬ ስጋላም ተናግሬያለሁ ነገ ሰኞ ከምሸቱ 6 ሰዓት ጀምሮ መጥቶ ህዝቡ በሜት ክብራቸውን እንዲያከብራቸው ምን ሰው ይላልው
1: ሁሉም ነው ጥሩ ነው
3: ከተማው ከንቲባ አማካኝነት ነው ይሄን ያዘጋጀው
0: የጎዳናው ስም
3: ከንቲባ ነው እና ሌሎች ደግሞ ቤተሰቡ ደግሞ ያዘጋጀው ራሳቸው እንግዲህ አለ ግን አፍታ ነው
1: ሮሆቭ በወይስ የሚመጣ ከሮሆቮት ወጣ ያለ እንደው ነገርን ሮሆቮት ሰጠኝ ጠይቅ ጥሩ ጥያቄ ያሳሰበው
0: እንግዲህ ካለን መረጃ
1: ማን ነው የሚባል ማጥናሱ ያለ
3: እንግዲህ ሮሆቮት ለአቋል ቀላት ወሸ
0: ሮሆቭ ካልማን ጋብሪኤሎቭ
3: ጥሩ ጥያቄ ነው። ሮሆቭ ከልማን ገብርኤሎቭ ስሪም ቅላት ሞሽሮው ከልማን ገብርኤሎቭ ስሪም ቅላት ሞሽሮው ካለ ሁሉ ይሄ ወዚህ አመጣቸዋል እና እናንተ እንድትገኙ ጥሪ እናደርግላቸዋለን። ማንኛውም ሰው መጥቶ በእውነቱ ይህን የሳቸውን እንደው ክብር ቢያይ በጣም መልካም ነው ብዬ ነው ጥሪ ማቀርበው።
1: እናመሰግናለን። ሰለሞን መላኩ ሰለሞን
0: መልካም ቀን
1: መልካም ምስባይ ሆ
3: አራት መቶ አመት ያኖራቸው በእውነቱ
0: ለሌሎችም እንደዚህ ለመድ ጥሩ ጥሩ ጅማሮ ነው ለሌሎችም እንደዚህ ቢሆን ቢቀጥል ጥሩ ነው እንላለን።
3: ውድሉ ይደረሳቸው።
0: እናመሰግናለን አንቶ መላኩ ሰለሞን መልካም ቀን።
3: እሺ መልካም ቀን።
1: ኦኬ ሸዋቶፍ
3: ለማ መሰግናለሁ
1: ሰጤ ዘመና እንግዲህ ልክ ሁለት ሰዓት ላይ ፕሮግራማችን ይጠናቀቃልና ለዚህ የስራ ባልደረቦች እንግዲህ ወርቅነሸቴ እንዲሁም ሰጤ ዘመንና እኔ ሻየው ደጉ ለአሰናክ
0: ቴክኒክ ባለሙያችን
1: አማረም ሲል ማኖ ቤታር ሽሞኒ
0: አቢያታር ሽሞኒ
1: ነው። ጥሩ
0: አመሰግናለን። ምሽት 7 ሰዓት ላይ እንደገና እንገናኛለን። መልካም ቀን።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።

የተከበራችሁ አድማጮች ጤና ይስጥልን እንደምናመሻችሁ እለቱ እንደብራያን ዘመን አቆጣጠር አዮሚዮም ርሾን ካፍ ቤት በሲቫን ታፕሽን ፔቫብ እንደ አውሮፓ ዘመን አቆጣጠር ጁን 7 ቀን 2000

0: 26 እንደ ኢትዮጵያ ዘመን አቆጣጠር እሁድ ግንቦት 30 ቀን 2018 የቴክኒክ ባለሙያችን ዮሲታ ኑሪ ነው። የስቱዲዮ ተረኛ አስተናጋጆች ሰጠኝ ዘመንና ኢሻያው ደጉነን። ያለን ዝግጅት የሰዓቱን ዜና ወቅታዊ ዘገባም ቃለ ምልልስ ማህበረሰብን የሚመለከትን ቃለ ምልልስ ማለን ቆይታችሁ እኛ ጋር ይሁን። አሁን የሰዓቱን ዜና አዘጋጁ ሰጠኝ ዘመነ።
1: አመሰግናለሁ ኢሻያው። አርስተ ዜና ጠቅላይ ሚኒስትር ቢንያሚን ነታንያሁ እስራኤል ሽብርተኞችን በሁሉም ግንባሮች እየተዋጋች መሆኑን ገለጹ። የእስራኤል መከላከያ ሰራዊት በሊባኖስ ዋና ከተማ ቤይሩት ዛሬ ጥቃት ፈጸመ። ባለፈው ሳምንት መጨረሻ ቀናት የህይወት መስዋዕትነት የከፈሉት ሁለት ወታደሮች የቀብር ስነ ስርዓት ዛሬ ተፈጸመ። አሜሪካና ኢራን እያካሄዱ ባለው ድርድር ለመፈራረም የተወሰኑ ጥቃቅን ነገሮች የቀሯቸው መሆኑን ፕሬዝዳንት ትራምፕ ተናገሩ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ጠቅላይ ሚኒስትር ቢንያሚን ነታንያሁ እስራኤል ሽብርተኞችን በሁሉም ግንባሮች እየተዋጋች መሆኑን ገለጹ። ጠቅላይ ሚኒስትሩ በዛሬው የመንግስት ስብሰባ ወቅት ባሰሙት ንግግር እስራኤል ሽብርተኝነትን በሁሉም ግንባሮች እየተዋጋች ነው፣ የመከላከያ ሰራዊቱና የጠቅላላ ደህንነት ጥበቃው ሻባክ በትብብር በመቶዎች የሚቆጠሩ የሽብር ጥቃቶችን በየአመቱ ያከሽፋሉ፣ ይሁን እንጂ ሁሉን ማክሸፍ አልቻሉም። ዛሬ ጠዋት አንድ ጨካኝ አሸባሪ ወደ ኮሃቢያ ኢር አካባቢ በመሄድ የሽብር ጥቃቱን ፈጸመ። እርምጃ እስኪወሰድበት ድረስ አንድ እስራኤላዊን ገድሎ ሌሎችን አቁስሏል። ከሁሉ አስቀድሜ በአሸባሪው ላይ በፍጥነት እርምጃ የወሰዱትንና አሸባሪውን ያገዘውን በቁጥጥር ስር ያዋሉትን የፖሊስና ሌሎች የጸጥታ ጥበቃ አካላት አደንቃለሁ ብለዋል ጠቅላይ ሚኒስትር ቢንያሚን ነታንያሁ። ይህ በእንዲህ እንዳለ ዛሬ ጠዋት የሽብር ጥቃት ያደረሰው አሸባሪ ኦማር ያሲን የሚባልና የታይቤ ከተማ ኗሪ ነበር። ከአሁን በፊት በአደንዛዥ እጽና የጦር መሳሪያ ጉዳይ የፖሊስ ክስ ነበረበት ተብሏል። ዛሬ ጠዋት በኮሃቪያ ኢራ አካባቢ በተለያዩ ቦታዎች በጥይት ተኩስ በተፈጸመ ሽብር ጥቃት አንድ እስራኤላዊ ተገድሏል። የሽብር ሰለባ የሆነው እስራኤላዊ ስምም በይፋ ሆኗል። በተጠባባቂው ጦር የሚያገለግለው መጋቢ የ50 አለቃ ሃይም ክሎሚቲ መሆኑ ይፋ ሆኗል። የ55 ዓመቱ ተጠባባቂ ወታደር ጾርናታን የሚባለው ሰፈር ኗሪና 8881 በተባለው ብርጌድ የሚያገለግል ነበር ተብሏል። በሽብር ጥቃቱ ሌሎች 5 ሰዎችም መቁሰላቸው ይታወሳል። ከቁስለኞች መካከል 2 በከባድ ሁኔታ የተጎዱ ናቸው ተብሏል። ሌሎች ደግሞ በመካከለኛ ሁኔታ መቁሰላቸው ተገልጿል። ይህ በእንዲህ እንዳለ የታይቤ ከተማ ከንቲባ ያህያ ሀጂ ያህያ ዛሬ በኮሃቢያ ኢር አካባቢ የደረሰውን የሽብር ጥቃት አውግዘዋል። ሽብር ጥቃት ያደረሰው ግለሰብ የታይቤ ከተማ ኗሪዎችንም ሆነ የእስራኤልን አረብ ማህበረሰብ በሙሉ አይወክልም። የሽብር ድርጊቱን የፈጸመው በራሱ ተነሳሽነት ነው። እኛ የምንፈልገው ተቻችሎ መኖር ነው። ይህን የሽብር ጥቃት በመጠቀምም በአረብ ማህበረሰብ ላይ መጥፎ ነገሮች መሰንዘር የሌለባቸው መሆኑን የታይቤ ከተማ ከንቲባ ጨምረው ጥሪ አቅርበዋል። ባለፈው ሳምንት መጨረሻ ቀናት የህይወት መስዋዕትነት የከፈሉት ሁለት ወታደሮች የቀብር ስነስርዓት ዛሬ ተፈጸመ። በርሆቮት ከተማ በሚገኘው ወታደራዊ መካነ መቃብር የአምሳ አለቃ ውሃድ አሪ የቀብር ስነስርዓት ዛሬ 3 ሰዓት አካባቢ ተፈጽሟል። ወታደር ውሃድ ህይወቱ ያለፈው በደቡብ ሊባኖስ ዘመቻ ላይ በነበረበት ወቅት የጓደኛው ጥይት ተባርቆበት ነው። የውሃድ አባት ዳቪድ ከካን ረሽት ቤት ጋር ዛሬ በነበረው ቃለ ምልልስ እንደገለጹት ጦሩ ከነበረው ክስተት ትምህርት መውሰድ አለበት፣ ይሁን እንጂ ጥይት የተባረቀበትን ወታደር መመርመር አያስፈልግም ብለዋል። ይህ በእንዲህ እንዳለ በደቡብ ሊባኖስ በከባድ ሁኔታ ቆስሎ በሳምንቱ መጨረሻ ቀናት ህይወቱ ያለፈው ወታደር ሻምበል ሻር ጋመላ የቀብር ስነስርዓት በራማታ ጎላን ኬሸት በተባለው ሰፈር ዛሬ 5 ሰዓት አካባቢ ተፈጽሟል። የሻሃር ቤተሰቦች የወታደር እጃቸውን የሰውነት ክፍል ቅያሬ ለሚያስፈልጋቸው ዜጎች እንዲሆን ለግሰዋል። እስራኤልና ሊባኖስ ከተኩስ አቁም ስምምነት ቢደርሱም ሂዝበላ በወታደሮች ላይ ጉዳት ማድረሱና ወደ እስራኤል ክልል መተኮሱን እንደቀጠለ ነው። የእስራኤል መከላከያ ሰራዊት በሊባኖስ ዋና ከተማ ቤይሩት በሚገኘው ዳህየ ሰፈር ዛሬ ጥቃት ፈጸመ። ጠቅላይ ሚኒስትር ቢንያሚን ነታንያሁና የመከላከያ ሚኒስትር ኢሳያስ ካትዝ ዛሬ ባወጡት የጋራ መግለጫ إسرائيل أير هايل ببيروت هي سفر يشبرتنيش مازجالي تكاتي فتسمو يزبلاد رجت

0: በእስራኤል ክልል ለሚተኩሳቸው ተኩሶች አጸፋ መልስ ነው ብሏል። እስራኤል በቤሩት ጥቃት የፈጸመችው ከሊባኖስ ጋር የተኩስ አቁም ስምምነት ከተፈጸመ ከብዙ ጊዜያት በኋላ ነው ተብሏል። እስራኤል በቤሩት ጥቃት መፈጸሟን ኢራን አውግዛለች። በእስራኤል ላይ የዛተች ትገኛለች። እንደሚታወቀው ሂዝበላ ከእስራኤል ጋር ጦርነት የገጠመው ለኢራን እገዛ በሚል ሲሆን ሂዝበላ የጦር መሳሪያም ሆነ ገንዘብ ድጋፍ የሚያገኘው ከኢራን ነው። የእስራኤል ጦር ጠቅላይ ኢታማጆር ሹም ሌፍተናል ጀነራል ኢያል ዛሚር ባዛ ሰርጥ አካባቢ ዛሬ ጉብኝት አካሄዱ። ኢታማጆር ሹሙ በአካባቢው ስላለው ወቅታዊ ሁኔታ ከጦሩ መኮንኖች ጋር መክረዋል። በቦታው ባሰሙት ንግግር ሐማስ እንዲዳከምና የጦር መሳሪያ ትጥቁን እስኪፈታ ድረስ መከላከያ ሰራዊቱ እርምጃውን አጠናክሮ ይቀጥላል፣ ጦሩ በሁሉም ግንባሮች በከፍተኛ ሁኔታ እንቅስቃሴ እያደረገ ነው፣ የሂዝቦላን ድርጅት ለመጉዳት የሚያስችል እቅድን ፈቅጃለሁ፣ አሸባሪዎች በይሁዳና ሰማሪያ ቀበሌዎችም ለመደራጀት የሚያደርጉትን ጥረት ማክሸፋችን እንቀጥላለን፣ ከዚህ እንደጨረስኩም ስለ ኢራን ወቅታዊ ሁኔታ መመካከሬን እቀጥላለሁ ብሏል የጦር ኃይሎች ኢታማጆር ሹሙ። ይህ በእንዲህ እንዳለ የሽብርተኛ ድርጅቶች በይሁዳና ሰማሪያ እንቅስቃሴያቸውን ለማስፋፋትና ለእስራኤል ሌላ የጦር ግንባር ለመፍጠር ሙከራ እያደረጉ መሆኑን አንድ የደህንነት ጥበቃ ባለስልጣን ገልጸዋል። ቃል አቀባያችን ካርሜላ ምናሸ ካደረሰችን ዘገባ መረዳት እንደቻል ነው ባለፉት ሳምንታት በይሁዳና ሰማሪያ ቀበሌዎችና ኢየሩሳሌም አካባቢ የተወሰኑ ሽብር ጥቃቶች ሊፈጸሙ ታቅደው ከሽፈዋል ተብሏል። አሜሪካና ኢራን እያካሄዱ ባለው ድርድር ለመፈራረም የተወሰኑ ጥቃቅን ነገሮች የቀሯቸው መሆኑን ፕሬዝዳንት ዶናልድ ትራምፕ አስታወቁ። ፕሬዝዳንት ትራምፕ ከኤንቢሲ ቴሌቪዥን ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ እንደገለጹት አሜሪካና ኢራን ለመፈራረም ተቃርበዋል፣ የቀሩት ትንሽ ነገሮች ናቸው። ኢራናውያን የኒውክሌር ጦር መሳሪያ ባለቤት እንደማይሆኑ ተረድተዋል። ይሁን እንጂ ኒውክሌር እንዳይኖራቸው መንገዶች መዘጋት አለበት። ኢራናውያን የኒውክሌር ጦር መሳሪያ አንሰራም ሲሉ ከኔ ውጭ ሁሉም ደስተኞች ነበሩ። ኢራናውያን የኒውክሌር ጦር መሳሪያ መስራትን ትተው ከሌሎች ቢገዙ ምን ሊፈጠር ይችላል ብዬ ጠየቅኩ። እኔን ማሳሰብ የምፈልገው ለኢራናውያን የጦር መሳሪያውን መስራት ብቻ ሳይሆን መግዛትም ክልክል ነው። ኢራናውያን ይህ እንዲጨምር አይፈልጉም ነበር፣ በመጨረሻ ግን ተስማምተዋል ብለዋል ፕሬዝዳንት ትራምፕ። ፕሬዝዳንት ትራምፕ በየጊዜው በሚሰጧቸው መግለጫዎች ከኢራን ጋር ለመፈራረም ተቃርበናል ቢሉም ድርድሩ ብዙ ጊዜ ወስዷል። እሳቸው እንደሚሉትም ኢራናውያን በአጭር ጊዜ ለአሜሪካ ጥያቄ ምላሽ እየሰጡ አይደለም። በዚህ ምክንያትም መካከለኛው ምስራቅ አሁንም በጦርነት ስጋት ውስጥ እንዳለ ነው። የገንዘብ ምንዛሬ የዶላር ምንዛሬ እየቀነሰ መሄዱን ምክንያት በማድረግ የእስራኤል ብሔራዊ ባንክ 800 ሚሊዮን ዶላር መግዛቱን አስታወቀ። የእስራኤል ብሔራዊ ባንክ በሚሊዮን የሚቆጠር ዶላር የገዛው በንግዱ ዘርፍ ያለውን እንቅስቃሴ ለመጠበቅ ሲል ነው ተብሏል። ይህ በእንዲህ እንዳለ በዛሬ ሁለት አንድ የአሜሪካን ዶላር በሁለት ሸቅል ከ91 ሳንቲም ሲመነዘር አንድ ዩሮ በሶስት ሸቅል ከ38 አጉሮት ተለውጧል። በመጨረሻም የአየር ንብረት ትንበያ በነገው ዕለት ሙቀቱ ይጨምራል ብለዋል የአየር ንብረት ትንበያ ባለሙያዎች። የነገው ሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 28፣ በቴላቪቭና አካባቢዋ 27፣ በሃይፋና አካባቢዋ 26፣ በኤርሸባና አካባቢዋ 32፣ በኢላትና አካባቢዋ 38 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። ይሻያው ለሰዓቱ ያለን ዜና ይህን ይመስላል።
1: ጸጥ ዘመነ ለዜናው እናመሰግናለን። ሲቀጥል የቴክኒክ ባለሙያችን ኤላይ ቤንሻባት ነው። እንግዲህ በቀጣይ ወደ ወቅታዊ ዘገባ ለማረፍ አንድ ሙዚቃ ነው።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ወጣይ ዘገባ የምናቀርብበት ጊዜ ነው። ሻያው እንግዲህ ዛሬ ቀላል ቀን አይደለም፣ ከባድ ነው። በተለይ ደግሞ ሳምንቱን በጥሩ ሁኔታ እንጀምራለን ስንል የሽብር ጥቃት ተፈጽሞ በተጠባባቂው ወታደር የሚያገለግለው መጋቢ የአምሳ አለቃ ሀይም ክሎሚቲ የህይወት መስዋዕትነት የከፈለበትን ሁኔታ ሰምተናል። እንደዚህ አይነት ነገሮች በጣም ልብ ሰባሪ ናቸው እና እንዴት ነው ጠቅለል ያለ ሁኔታ ያለው?
1: የሽብር ጥቃት ያው በጣም ያሳዝናል። በመሀል ሀገር በመካከለኛው ክፍለ ሀገር መሆኑ ደግሞ ልዩ ያደርገዋል። የለት እንግዲህ ማለዳ በአስር ሰዓት ተኩል አካባቢ ነው የሽብር ጥቃት የተፈጸመው። ቢያው በኮሃቭ ያይር በተባለው ቦታ በሻሮን ቀበሌ አካባቢ ነበረ። በአንድ ቦታ አይደለም፣ በተለየ ሁኔታ አሸባሪዎች በሶስት የተለያዩ ቦታዎች ላይ ነው የሽብር ጥቃት የተፈጸመውና በዜናውም እንደተመለከትከው የአንድ ምሉይም ተጠባባቂ ወታደር ተገደለ፣ ነፍስ ይማር። ሲቀጥል ወደ ስድስት ሰዎች ሰላማዊ ዜጎች በከባድና በመካከለኛ ሁኔታ ቆስለው ለሕክምና በየሆስፒታሎች ተወስደው ሕክምና እየተደረገላቸው ነው የሚገኘውና ይህን ሁኔታ በእውነት በጦርነቱ ከጀመረ ሰጠኝ ከጥቅምት 7 2023 ዓመተ ምህረት ጀምሮ እስካሁን ጦርነቱ 3 ዓመት እያስቆጠረ ነው። ይህ መሆኑ የሆነውን አልፎ አልፎ አሸባሪዎቹ በዚህ በተለያዩ ቦታዎች አልፎ አልፎ በእስራኤላውያን ሰላማዊ ዜጎች ላይ የሽብር ጥቃት ይፈጽማሉ፣ ይገላሉ። ወደ አሁኑ ደግሞ በተወሰነ ጊዜ ትንሽ የመረጋጋት ሁኔታ እንደነበረ የሽብር ጥቃቱ ነው በመሀል ሀገር ሲባል ነበረ። ግን አሁን እንዴት ነው ይህ የተፈጸመው የሽብር ጥቃት? ደግሞ እንደተመለከትከው እስራኤላዊ አረብ የእስራኤል ዜጋ የሆነ ታይቤ የተባለው ሰፈር ነዋሪ ነው። ለምን እንደዚህ አይነት ድርጊት መፈጸሙ ለምንድን ነው? በሚሰሩት ሁሉም ነገር ያላቸው ከእስራኤል ህዝብ ከእስራኤል ጋር ነው እና ይህን በተመለከተ ምንድን ነው የአስተዳደር የከተማው ከንቲባ ምንድን ነው ያለው?
0: ከንቲባው እንዳሉት እንግዲህ አሸባሪው የስነ ልቦና ችግርም እንደነበረበት ነው። ነገር ግን ደግሞ ቅድም ከወጡ ዘገባዎች እንደተመለከት ነው ደግሞ አሸባሪው ያው በሽብር ጥቃት እንግዲህ ህይወቱ አልፏል፣ ተደምስሷል ነው የተባለ። እሱ እንግዲህ ድርጊቱን ፈጸመ የተባለው በጦር መሳሪያና ደንዛዥ እጽ ዙሪያም ክስ እንደነበረበት ነው። እንግዲህ የፖሊስ ሰራዊት ነው ለምንድን ነው የተፈጸመ፣ እንዴት ነው የተፈጸመ፣ የነበረው ሁኔታ በምን ምክንያት ነው፣ ምናልባት ደግሞ አሸባሪው ማስታወሻም ጥሎ ሂዶ ከሆነ የሚሉትን ነገሮች የሚመረምረው ፖሊስ ነው። ስለዚህ እስካሁን እየወጡ ያሉ በሽብር ጥቃቱ ዙሪያ ነው እንጂ ምርመራውን ጎን በጎን ያደርጋሉ። ግን ዋና ምክንያቱ እስካሁን አልተገለጸም። የታይቤ ከተማ ከንቲባ ግን የስነ ልቦና ችግር ነበረበት ብለዋል። በምን ምክንያት መቼም አንድ ሰው እንደው ስነ ልቦና ችግር ስላለበት ብቻ እንደው ተነስቶ የሽብር ጥቃቱ እንደዚህ አይነት ያደርሳል ለማለት አስቸጋሪ ነው በአንዳንድ በኩል። እንግዲህ ከንቲባው እንዳሉት ደግሞ ይህን ጉዳይ መላው የእስራኤል አረቦች እንደፈጸሙት ተደርጎ መታየት የለበትም፣ እሱ በራሱ ተነሳሽነት ነው ያሉበት ሁኔታ ምናልባት ብዙ መልእክት ያለው ይመስለኛል። ሌላው እንግዲህ በእስራኤል ውስጥም ያለውን እስራኤል ውጭም ያለውን የአረብ ማህበረሰብ ማንኛውንም አንዳንድ ጊዜ እንግዲህ እንዲህ አይነት ችግሮችን ለማስቀረት እስራኤል መንግስትም ቢሆን ውስጥ ለውስጥ እርምጃዎችን መውሰድ የሚያስፈልግበት ስለላውን የበለጠ ሰፋ የሚያደርግበት እንዲሁም ደግሞ በስራም እንዲሰማሩ ችግሮች እንዳይስፋፉ በየሰፈሮች መሆንም አለበትና አሳሳቢን እስራኤል አረቦች አብረው እየኖሩ አንድ ቦታ እያኖሩ ብድግ ብለው ምክንያቱ ምንም ይሁን ምንም የሽብር ጥቃት መፈጸም የለባቸውም። የዛው ሀገር የዚህ ሀገር ነዋሪዎች ናቸው እና ሊታሰብበት ይገባል ነው ምለው። ያለውን ሁኔታ ደግሞ ፖሊስ ሲያጣራ ነገም ከነገ ወዲያ እናቀርባለን። ሻየ ወደ ቀጣዩ እርሰ ጉዳይ እንለፍና ዛሬ ከቀትር በኋላ እስራኤል መከላከያ ሰራዊት በሊባኖስ ዋና ከተማ ቤሩት በሚገኘው ዳህ የተባለ በሚጠራው ሰፈር ጥቃት ፈጽሟል። ያለው ሁኔታ እንዴት ነው?
1: በእውነትም በዚህ በሰሜን በክፍል በእስራኤልና በሊባኖስ መካከል በዋናነት በመከላከያ ሰራዊታችንና የሂዝቦላ ሽብር ፈጣሪ ድርጅት መካከል የተኩስ ልውውጡ ተፋፍሞ እንደቀጠለ ነው ያለው። ቀናትን ረጅም ጊዜ የወሰደ ነው። በዚህ በሰሜኑ ክፍል እየተካሄደ ያለው ጦርነት አሰልች፣ አድካሚ፣ መቼ እንደሚፈጸም መቼ ምንም። ከዚህ ጎን ለጎን የፖለቲካ አመራሮች የሁለቱ ጎረቤት ሀገሮች የእስራኤልና የሊባኖስ ዲፕሎማቶች ዋሽንግተን ላይ ሆነው በትራምፕ አስተዳደር አሸማጋይነት ይህ በተኩስ አቁም ስምምነት ላይ ፈረሙ የሚል ዜና ከሰማን ጥቂት ቀናት አለፉና፣ አሁን ግን በተፋፋመ ሁኔታ ይህንን የተኩስ አቁም ስምምነትን በመቃወም እስራኤልን እያጠቃ ያለው ሂዝቦላ ሽብር ፈጣሪ ድርጅት ነውና፣ እንዲያውም በእስራኤል በመከላከያ ሰራዊቷ የአየር ኃይል ክፍለ ጦር በቤሩት ዋና ከተማ ላይ በቤሩት ላይ የማጥቃት እርምጃ እንዳይወስድ እንዲታቀብ ተብሎ ነበረ። ግን እንዴት ብሎ እንደዚህ አሸባሪው በዚህ በዋና ከተማዋ በቤሩት በደቡባዊ ሰፈር በዳሃዬ በተባለው ሰፈር የነሱ ሂዝቦላ የሚንቀሳቀሱበት የነሱ ሰፈር ነው። እዛ ሆነው ደግሞ ወደ እስራኤል እየተኮሱ ናቸው። ወደ ሰሜናዊ እስራኤል፣ ወደ በደቡብ ሊባኖስም ያው የደህንነት መቆጣጠሪያ ቦታዎችን ገብቷል፣ ሊባኖስ ውስጥ ገብቷል። የእስራኤል መከላከያ ሰራዊት ወደዛም እየወነጨፈ በመሆኑ ዛሬ ከቀትር በኋላ አካባቢ የማጥቃት እርምጃ ወስደዋል። በዚህ ጥቃት እስካሁን አሁን የሚደርሰን ወደ አሁን የሚደርሰን ዜና ቢያንስ ሁለት ሰዎች ተገለዋል፣ የተወሰኑ ሰዎች ደግሞ በዚህ በዳሃዬ በቤሩት ከተማ የተወሰኑ ሰዎች እንደቆሰሉ ነው የሚናገረውና በዚህ ዙሪያ አሁን ዞሮ ዞሮ ሰጠኝ ይሄ ሂዝቦላ ሽብር ፈጣሪ ድርጅት የኢራን ታጋይ የፊት በግንባር ቀደም ሆኖ እስራኤልን እያጠቃ ያለው ሽብር ፈጣሪ ድርጅት ሂዝቦላ ስለሆነ አሁን ይህን በተመለከተ በአሜሪካና በኢራን መካከል የተኩስ አቁም ድርድር እየተካሄደ እንደሆነ ነው። አሁን ሂዝቦላ ይጠቃለል ወይስ እንዴት ነው? የሊባኖስ ጥያቄ ከኢራን የተኩስ አቁም ድርድር ጋር ይካተት ለሚለው ጥያቄ ለጊዜው ትራምፕ አይ የሊባኖስን ጉዳይ ከኢራን እና በአሜሪካ መካከል በሚደረገው ድርድር ጣልቃ መግባት የለባትም፣ እስራኤልም ይህን ነገር አትቀበለው።
0: ኢራን ግን እየጠየቀች ነው ያለው። እኔ በአንድ በኩል ካሁን በፊትም ያው እንደ ባለሙያ አሁን ባለንበት የጋዜጠኝነት ሁኔታ ምናየው ሚዛናዊ ሆነን ነው። ድርድሩ ጥሩ ነው በመርህ ደረጃ ያለው ሁኔታ ሊባኖስና እስራኤልን ለማቀራረብ የሚደረገው ሁኔታም በጣም ጥሩ ነው። ነገር ግን በተጨባጭ ምንድን ነው እያገኘን ያለ ነው? የተኩስ አቁም ስምምነት ተፈራርማችኋል ተብሎ ወታደሮች እየተሰዉ፣ የተኩስ አቁም ስምምነት ነው ተብሎ ወደ ሰሜን እስራኤል እየተተኮሰ የእስራኤል መንግስትስ እንዴት ነው የሚቀበለው? ዛሬ እንደውም የተወሰደው እርምጃ በቤሩት ዳሄ ሰፈር የተወሰደው እርምጃ ትክክለኛ ነው የሚል እምነት ነው ያለኝ። ጠቅላይ ሚኒስትር ናታንያሁና የመከላከያ ሚኒስትር እስራኤል ካጽ ሁለቱ በጋራ ጦሩን ትእዛዝ እንደሰጡ ነው የተገለጸውና ይሄ ነው መሆን ያለበት። እንዲያውም ይሄ የሊባኖስ መንግስት ኃላፊነቱን እንዲወስድ ከክልሉ ለሚተኮስ ነገር ሁሉ ኃላፊነቱን እንዲወስድ ሊባኖስን ጨምሮ ማጥቃት ብቻ ኖሮ እስራኤል እንደዚህ ዋጋ ትከፍልም ነበር። አሁን ሂዝቦላን በምንድን ነው ለይተህ የምታጠቃው? እያንዳንዱን ቦታ ያውቀዋል። ደቡብ ሊባኖስ የት ቦታ እንደሆነ ያውቀዋል። እስራኤል ያንን አካባቢ ብትቆጣጠር የት ጋሁኜ ችግር ላደርስባት እችላለሁ፣ የት ጋሁኜ የእስራኤልን ወታደሮች ላጠቃ እችላለሁ የሚለውን በደንብ ነው የሚያጠናው። ይሄ ሂዝቦላ ድርጅትን እንደው እንደ አንድ አሸባሪ ድርጅት ስለተባለ ብቻ ሳይሆን እንደ መከላከያ ሰራዊት ኢራን ያስታጠቀችው አሁን በድሮን በቀላል ድሮን በሚሳኤል በሮኬት የሚያጠቃነ አንድ ዘመናዊ ጦር እንዳለው አንድ ሀገር እንዳለው ዘመናዊ ጦር ነው። የተደራጀ ነው፣ ብዙ ታጣቂዎች ያሉት ናቸው። የገንዘብም ችግር የለበትም፣ ከኢራን ይመጣለታል። ስለዚህ እስራኤል እንዲህ እንደው ሂዝቦላን በማግለል ብቻ እርሱን እርምጃ እየወሰድኩ ከሊባኖስ ጋር ሰላም አመጣለሁ የሚለው ነገር አዋጪ ነው ለእስራኤል ብዬ አላስብም። ሌላ አይነት እርምጃ መታሰብ አለበት ብዬ ነው ማሰው።
1: ባልከው ትክክል ሰጥ ዘመነ ከዚህ ባለው ሁኔታ የህይወት መስዋዕትነት እየከፈል ነው። በጦር ሜዳ ያሉ ወታደሮችን በደቡብ በሊባኖስ ጦርነት ላይ ወደ 17 ወታደሮች ህይወታቸውን አጥተዋል። ነፍሳቸውን ይማርና አሁን የእስራኤል መከላከያ ሰራዊት የአየር ኃይሏ የመደምሰስ ሊባኖስን ዋና ዋና ከተማ ነዋሪዎችን የመደምሰስ አቅም አለው። አሁን ከባለፈውም በአዛ ቀበሌ በተካሄደው ጦርነት ሁለት ወደ ሁለት ዓመት የወሰደው ጦርነት ያሰራሩ ሁኔታ የትግስተኝነት የሰብአዊ አመለካከት በሚል የመከላከያ ሰራዊቱ ቃል አቀባዩ በዚህ ሰፈር አሸባሪዎቹ በሚመሸጉባቸው ሰፈሮች ህፃናት፣ ሽማግሌ፣ ሴቶች ባሉበት ሰፈሮች ነው የትም አሸባሪዎች የሚንቀሳቀሱና አስቀድመው ጦር መሳሪያ ያልታጠቁትን ህፃናት፣ ሴቶችን፣ ሽማግሌዎችን መጨፍጨፍ አትፈልግም እስራኤል። ከሰብአዊ አንጻር አስቀድማ ቃል አቀባዩ በዚህ ሰፈር ያላችሁ ልቀቁ፣ ሸሹ ካለ በኋላ ነው የማጥቃት እርምጃ እየወሰደ ያለው እና ይሄ የውጊያ ስልቱ ይሄ ለምን እንደዚህ የሚያደርገው ባለም አቀፍ ህብረተሰብ ዘንድ የበለጠ እንዲያውም ከእንቅርት ላይ ጀሮ ደገፍ እንደሚሉት አይነት የጥላቻ ባለም ህብረተሰብ ዘንድ እስራኤል ልትጠላ አትፈልግም?
0: ይህን ሻየው እንግዲህ ባለም አሁንም እየተወደድን አይደለም። አሁን ሰላማዊ ዜጎችን እስራኤል ታጥቃ የሚል አቋም ለማንም እስራኤላዊ ለማንም የእስራኤል መንግስት አመራር የለም። ግን አንተ አንድ አካባቢ የሰፈረን ደቡብ ሊባኖስ ላይ ያለን አሸባሪ ለማጥቃት አካባቢያችሁን ለቃችሁ ሂዱ ስትል መረጃ ይዘህ ሽብርተኞቹ የተጠለሉበትን ቦታ ማጥቃት እንጂ አይ ይህን አካባቢ ላጠቃው ነውና ውጡ ስትል የአሸባሪ አብሮ ነው የሚወጣ አብሮ ነው ሄድ። በጋዛ ሰርጥ ባዛ እኮ አይተናል። አብረው ሄዱ ውስጥ ተደበቁ። እንደውም እስራኤል በጋዛ ሰርጥ ያን ሁሉ ሁለት ዓመት ስትዋጋ እነዚህ አሸባሪዎች ሰላማዊ ሰው ጋር ነው የሄዱ። ስለዚህ ይሄ የጦር ውሳኔ ነው የመንግስት ውሳኔ ነው፣ ግን መቀየር ያለበት ዋጋ እየከፈለ ነው ያለው እና ለማንኛውም ወደፊት ወደ ሌላ ወርሰ ጉዳይ
1: ወደፊቱ ስናልፍ ሰጥ ዘመነ ወደ ሀገር ኢትዮጵያ እናልፋለን እና ከትናንት በስቲያ ጀምሮ በኦሮሚያ ክልል በምስራቅ አርሲ ዞን በአስኮ ወረዳ የኦርቶዶክስን እምነት ተከታዮችና ቤተ ክርስቲያን ላይ ታጣቂዎቹ በፈጸሙት ከባድ የሽብር ጥቃት ወደ 49 ሰዎች መገደላቸውና ከ200 በላይ ሰዎች መዳረሻቸው ጠፍቷል። ይህም በተመለከተም የብዙሃን መገናኛ አውታሮች ዘግበዋልና ይህ ምክንያቱ ምን ይሆን?
0: የጊዜው ጉዳይ ከአንድ ሳምንት በፊት ነው፣ ምርጫው ከመካሄዱ በፊት የዛሬ ሳምንት አካባቢ ነው ይህን የተፈጸመ እና ከዛ የመጣ ጉዳይ ነው። ባርሲ ዞን እንግዲህ ታጣቂዎች ናቸው የሸኒ ይላሉ የመንግስት አካላት፣ የሸኒ የሚባለው ደግሞ እኛ አይደለንም ይላሉ። በአጠቃላይ በኢትዮጵያ ሃይማኖትን ምክንያት በማድረግ ዘርን ምክንያት በማድረግ በብሔር በአንድ ክልል በመከፋፈል ብዙ ግጭቶች አሉ። የኢትዮጵያ መንግስት ደግሞ ይህን ጉዳይ ማብረድ አልተቻለም። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ሲመጡ ኢትዮጵያ ከነበረችበት ሁኔታ በተሻለ መልኩ ትሆናለች ተብሎ ሁሉም ተስፋ ጥሎ ነበር። ነገር ግን አሁን በኢትዮጵያ የሚታየው አብዛኛውን የኢትዮጵያ ነዋሪዎችም የኢትዮጵያ ዜጎችም እንደሚሉት ከአዲስ አበባ ውጭ ያለውና አንዳንድ ከተሞች ውስጥ ካልሆነ ከገጠር ወደ ገጠር ወይም ከከተማ ወደ ከተማ እንኳን በአውቶቡስ እንደ ልብ መጓጓዝ አትችልም። አንዳንዶች ይገደላሉ፣ አንዳንዶች ይጠለፋሉ። ብዙ ችግሮች አሉና እንደዚህ አይነት ነገር መቆም ያለበት ነው። ኢትዮጵያ መንግስትም በዚህ ጉዳይ መግለጫ ሰጥቷል እና አጥፊዎችን እርምጃ እንወስድባቸዋለን ያለበትን ሁኔታ ሰምተናል። ግን አጠቃላይ በኢትዮጵያ አሁን ያለው ተጨባጭ ሁኔታ አንዱ ክልል ወደ ሌላው ክልል ልክ እንደ ሀገር የሚከላከሉበት ሁኔታ ጎረቤት አሞች የነበሩት ሰዎች አሁን በብሔር የሚከፋፈሉበት ሁኔታ እስካልተቀየረ ድረስ ኢትዮጵያ ውስጥ ይሄ አሁን የምንሰማው በየጊዜው ያለው ችግር የሚቀጥል ነው እና በጣም የሚያሳዝን ነው። የክርስትና እምነት ተከታይ የሆኑት መገደላቸውም ሌሎችም ማንኛውም ሰው እንደገና 100 ዓመት በላይ የሆነው ቤተክርስቲያን የተቃጠለበት ሁኔታ ሁሉ ሰምተናል። እንዲያውም አንዳንድ ጊዜ በቪዲዮ ሁሉ እያቃጠሉና ችግር እያደረሱ ይፋ አደርጋሉ። ታሁን በፊትም ተደጋግሞ እንደዚህ አይነት ነገር አይተናል። በፍርድ ደረጃ ግን እንዲህ ያደረጉት ይሄን ተቃጥቶ ሲባል ብዙ አላየነምና ብዙ መሰራት ያለበት ጉዳይ አለ በያስባሉ ምጨምራው።
1: አዎ ምጨምራው በኢትዮጵያ ባውን ወቅት ከፍተኛ የፖለቲካና የዲፕሎማሲ ውጥረት ትገኛለች ነው የሚሉት መረጃዎች። የተለያዩ ሚዲያዎች በቅርብ በተካሄደ የፓርላማ አጠቃላይ ምርጫ የጠቅላይ ሚኒስትር አብይ አህመድ ገዥ ፓርቲ ያሸንፋል ተብሎ ይጠበቃል ይላሉ። ይሁን እንጂ ሀገሪቱ ትልቅ ቀውሶች፣ ከባድ የብሔር ግጭቶች እና በተለያዩ ክልሎች ቀጣይነት ያላቸው ውጊያዎችን አጋጥሞታል ነው የሚለው። ዋና ዋና ክንዋኔዎች የሚመለከታቸው ከሆነ ምርጫው ባለፈው ሰኞ አካባቢ ምርጫ ተካሂዶ ሰኔ 24 ቀን ባለፈው ሳምንት ተካሂዶ ነበረ። ግን በሰሜን ኢትዮጵያ በተለይ በትግራይ ክልል በኩል ደግሞ የጸጥታ ለመረጋጋት ምክንያት ምርጫ አልተካሄደም። ይህም በትግራይ እንደገና ያገረሸው የተነሳው ግጭት ባለ 2022 ዓመተ ምህረት የሰላም ስምምነት ቢፈረምም በያዝነው 2026 ዓመተ ምህረት መጀመሪያ ላይ በፌዴራል መንግስት ኃይሎች እና በትግራይ ህዝብ ነጻነት ግንባር ህወሓት ወይም ቲፒኤልኤፍ መካከል አዳዲስ ግጭቶች ተቀስቅሰዋል። በሌላም በአማራ ክልልም በኩል ያለው እንዳልከው የጠረፋ የእርስ በርስ ግድያ፣ ጠልፎ ለገንዘብ ተብሎ ጠልፎ መውሰድ ወደ በረሃ የመሳሰለ በእውነት በኢትዮጵያ ምድር በታሪክ እንደዚህ አይነት የእርስ በርስ ትርምስና ግድያ ወንጀል ነክ ድርጊት ምንድን ነው? የውጭባ እኔ እኮ በጣም ሳስበው ለምንድን ነው
0: ህገ መንግስት ነው ለብሔሮች የከሌ ብሔር ነው የከሌ ብሔር ነው የሚል እንደምታ ያለው ስለሆነ ያ ነው ችግር የሚፈጥረው። እና አሁን በትግራይ ክልል ከጸጥታ አንጻር አይደለም ምርጫ አልተካሄደው። እንደውም በአንጻራዊ መልኩ ትግራይ ክልል አሁን እንደው ውስጥ ለውስጥ ችግር አለ ቢባልም ምርጫ ማካሄድ የሚቻልበት ነው። ግን የትግራይ ክልል በዚህ በፌዴራሉ አስተዳደር የሚያምንበት አይደለም። የራሱን የሆነ ክልላዊ መንግስት መስርቶ ነው ያለም እና ከፌዴራሉ መንግስት ጋር ያለው ቅራኔ ነው አንዱ ችግር። ስለዚህ በአማራም ክልል ብዙ ጦርነት አለ። ብዙ ቦታዎች ምርጫም ያልተካሄደባቸው ቦታዎች እንዳሉ ራሱ ኢትዮጵያ ምርጫ ቦርድ አስታውቋል። እና አጠቃላይ ብዙ ውስብስብ የሆኑ ብሔር ተኮር የሆኑ ግጭቶች ስላሉ እነዚህ ሊፈቱ ይገባል። የኢትዮጵያ መንግስት የቤት ስራ መሆን አለበት። አሁን ማን መጣ ቀጣይ አሁንም ጊዜ አለ ማስተካከል የሚቻልበት ነገር አለ። ግን ሁልጊዜ በግጭት ሁልጊዜ በሮሮ መኖር የለባቸውም ኢትዮጵያ እና ሊስተካከል ይገባል።
1: ሰላም ይስፈን በመላ ኢትዮጵያ ባለማችን
0: አሜን።
1: እሺ ወደ ቀጣይ ዝግጅት

0: በላ አገራችን ኢየሩሳሌም ደና
1: አገርህን ኦክ አዘጋጅና አቅራቢ ይሻያው ደጎም ክቡራትና ክቡራን አድማጮቻችን ጤና ይስጥልን። ከዚህ ቀጥለን ሳምንታዊ አገርህን ኦክ ፕሮግራም ለት ባለ ሁኔታ የምናቀርበው በእስራኤል ሀገር ስለሚገኙ ለሰው ልጆች ጤንነት ጥበቃ የተፈጠሩ ሀብቶች ስለ አስፈላጊነታቸው በተለያዩ ስፍራዎች የሚገኙትን የጤና ሟሟቶችን እንቃኛለን። በእስራኤል ውስጥ በጤናና በሕክምና ጠቀሜታቸው ባህሪያቸው ምክንያት ዓለም አቀፉና አካባቢያዊ ዝና የተረፉ በርካታ ልዩ የተፈጠሩ ሀብቶች አሉ። እነዚህ ሀብቶች በዋናነት የተመሰረቱት በሙቀት ሚነራል ውሃዎችም በሚነራል የበለጸጉ ጭቃና በልዩ አየር ንብረት ውህደት ላይ ነው። በተፈጥሮ ሀብት ላይ የተመሰረቱ ዋና ዋና የጤናና የሕክምና ቦታዎች በሀገሪቱ በእስራኤል ውስጥ በልዩ ተፈጥሯዊ ባህሪያቸው እንደ ማዕደናት፣ የሙቀት ምንጮችና የአየር ንብረት ለጤና ለሕክምናና ለመዝናናት የሚያገለግሉ በርካታ ታዋቂ ቦታዎች አሉ። ዋና ዋናዎቹ የሚከተሉት ናቸው። አንደኛም ያም ሐሜላህ ማለትም የጨው ባህር፣ ይህም በዓለም ላይ ካሉ ዝነኛ የሕክምናና የጤና ቦታዎች አንዱ ነው። የተፈጠሩ ሀብቶች በዓለም ላይ ከፍተኛ የጨውና የማዕድን ክምችት ያለው የውሃ አካል፣ ልዩ ጥቁር ጭቃና ከፍተኛ የኦክሲጅን መጠን ያለው አየር። የሕክምና ጥቅሞች ለተለያዩ የቆዳ በሽታዎች በተለይም የአካላት መገጣጠሚያ ህመም በሽታዎች ፍቱን ነው። ሐማት ጋዴር የተሰኘው ደግሞ ሙዋት በሰሜኑ ክፍለ ሀገር በጎላን ኮረብታዎች ግርጌ የሚገኝ ታሪካዊና ተፈጥሯዊ የሙቀት ምንጭ መፈወሻ ሙዋት ነው። የተፈጥሮ ሀብቶች የበለጸጉ የፍል ውሃ ምንጮችን የውሃ ሙቀት በቋሚነት 42 ዲግሪ ሴንቲግሬድ አካባቢ ነው። በጣም ሞቃታማ ነው፣ ግን ማዕድን ለጤና የሚበጅ ያዘ ነው። የሕክምና ጥቅሞች የደም ዝውውርን ያሻሽላል። የጡንቻና የመገጣጠሚያ ህመማን የጡንቻ እና የመገጣጠሚያ ህመሞችን ያስታግሳል። እንዲሁም ለቆዳ ጤንነትም ጠቃሚ ነው። በሶስተኛ ደረጃ ደግሞ ሐሜ ቲቤሪያ የተሰኘ ደግሞ በክነሬት ባህር ጋሊል ባህር ዳርቻ የሚገኝ ጥንታዊ የሕክምና ቦታ ነው። የተፈጥሮ ሀብቶች ከመሬት በታች የሚፈልቁ የሙቀትና የማዕደን ምንጮች ውሃው በጨው የፈሉና ውሃው በጨው የፈሉ ማዕደን የበለጸጉ ነው። የሕክምና ጥቅሞች ድም የነርቭ ስርዓትን ያረጋጋል። የጡንቻ ጥንካሬና ለተለያዩ የመተንፈሻ አካላት ችግሮች ፎይታ ይሰጣል። ሐሜ ጋአሽ የተሰኘው ሙዋት በሀገሪቱ መሃል በሻሮን ቀበሌ አካባቢ የሚገኝ ዘመናዊ ስፓ፣ በውሃ ሕክምና፣ ነፍስና አካል መዝናኛ፣ ማሸት ማሳጅ እና በውበት ለማሳመር መልክን ለማሳመር አማካኝነት የጤና የመዝናኛና የእንክብካቤ አገልግሎቶችን የሚሰጥ ስፍራ ወይም ተቋም ነው። የቃሉ መነሻ በፈውስ ምንጮች ከሮማውያን ዘመን ጀምሮ ታዋቂ ከነበራቸው ስፓ ከተባለው የቤልጅየም ከተማ የመጣ ነው። ስፓ እና የፍል ውሃ ማዕከል ማለት ነው። የተፈጥሮ ሀብቶች ከጥልቅ መሬት የሚወጡ በማዕድን የበለጸጉ የተፈጥሮ የሙቀት ምንጮች የህክምና ጥቅሞች ለአካልና ለአእምሮ መዝናናት ለጭንቀት መቀነስና ለአጠቃላይ የሰውነትን መታደስ በጣም ጥሩ ነው። አምስተኛም አራድ ባህነጌቭ ልዩ የአየር ንብረት ያለው የበረሃ ቀጠና በደቡብ እስራኤል የሚገኝ የተፈጥሮ ሀብቶች በጣም ደረቅ አየር ጤናማ የሆነም ምንም አይነት የአበባ ብናኝ የሌለበት ንጹህ አየርና ከፍተኛ የባህር ከፍታ ማለት ነው። የህክምና ጥቅሞችም ለአስም አስማ እና ለተለያዩ የመተንፈሻ አካላት አለርጂ ላለባቸው ህሙማን እጅግ በጣም ጠቃሚ የሆነ የተፈጥሮ ህክምና ቦታ ነው። ሐሜ ዮአቭ ሞዋት በደቡብ እስራኤል የሚገኝ ውሃ ምንጭ በላኺሽ አካባቢ ከአሽቀሎን ከተማና ከቅሪያት ጋት ከተማ በሚያገናኘው መንገድ ላይ የፍል መታጠቢያ ስፍራ ነው። የጤና ጥቅሞቹ በዚህ ስፍራ የሚገኙትና ከመሬቱ ውስጥ የሚፈልቁት ውሃዎች በተለይ በሰልፈር ዲንና በተፈጥሯዊ ሚኔራሎች የበለጸጉ ናቸው። በእነዚህ ምንጮች ውስጥ መታጠብ የደም ዝውውር እንደሚያነቃቃ የምግብ መፍጨት በሆድ የምግብ መፈጨትን ሁኔታ እንደሚረዳ እንዲሁም አካልና ነፍስን ለማረጋጋትም በጣም ጥሩ እንደሆነ ይታወቃል። የጤናን በተመለከተ ማሳሰቢያ ሙቀት ሚኔራል እና ሰልፈር ውሃዎች ውስጥ መታጠብና መታከም ለጤና ጠቃሚና ፈውስ ሰጪ ተሞክሮ ተደርጎ የሚወሰድ ቢሆንም ስር የሰደደ የጤና አካሎች ያሉባቸው ሰዎች እንደ ከፍተኛ የደም ግፊት፣ የልብ ህመም ወይም ነፍሰ ጡር ሴቶች ከመታጠባቸው በፊት ሁልጊዜ ሐኪም መማከር ይመረጣል። ሐሜ ጋአሽ የተሰኘው ሟት ደግሞ በቅቡጽ ጋሽ ውስጥ የሚገኝ የሙቀት ውሃ ፍልውሃ እና የስፓ መዝናኛ ቦታ ነው። መጀመሪያ ለቅቡጽ ንጹህ መጠጥ ውሃ ለማግኘት በተደረጉ ቁፈራዎች የተጀመረ ቢሆንም እንደ አውሮፓ ዘመን አቆጣጠር በ1990ዎቹ ዓመተ ምህረት ውስጥ በጂኦሎጂስት በዮሴፍ ባር ዮሴፍ እገዛ ከሙቀት ሚኔራል ውሃዎችም በሚራሮችም በጨውና በሰልፈር የበለጸጉ ጥቅምን ለማስገኘት ቆፋራዎቹም እንዲስተካከሉ ተደርጓል። ከዛን ጊዜ ጀምሮ ግንባር ቀደም የመዝናኛ ስፍራ ሆኗል። የጣቢያው ዋና ልማት በርካታ ታዋቂ ደረጃዎችን ያጠቃልላል። በ1980ዎቹ እና በ1990ዎቹ የተገኘው የተጋለጠው ነገር ቢኖር ለግብርና ዘርፍ የሚሆን ውሃ ለመቆፈር በተደረገ ሙከራ ወቅት ተፈጥሯዊ ሙቀት ከ37 እስከ 40 ዲግሪ ሴንቲግሬድ የሚደርስ የሙቅ ሚኔራል ውሃ ጥልቀት ያለው ሆኖ ተገኝቷል። በ1990ዎቹ መጀመሪያ ውሃውን ለገላ መታጠቢያነት ምቹ ለማድረግ በቁፈራዎቹ ላይ ያነጣጠሩ ሕክምናዎችና ማስተካከያዎች ተጀመሩ። የቱሪዝምና የስፓ መዝናኛ ቦታ መሆኑ ቅቡጽ ያለውን አቅም በመገንዘብ በቦታው ላይ የተስተካከለም የፍል ውሃ እና የስፓ የመዝናኛ ግቢ አቋቋመ። በእስራኤል የሚገኙ የፍል ውሃ መታጠቢያ ስፍራዎችም እንደ ሐሜ ዮአቭ፣ ሐሜ ጋሽ፣ ሐሜ ቲቤሪያ ወይም ሐሜ ጌደር ያሉ የገበያ ዋጋ እንደ የሳምንቱ ቀናት የስራ ቀናት ከሳምንቱ መጨረሻና ባላት ጋር ሲነጻጸር እንደ የትኬት ወደዛ ወደ ሟት ተቋም ለመግባት ደግሞ የዋጋ ሁኔታ ቅናሽ ለማግኘት ወደ ቦታው እየደወሉ መጠየቅ ቅናሽ ለመግባት ክፍያ ለማድረግ መሞከር ይቻላል። በዚህ በመደበኛ የጦርተኛ በዚህ ሁሉም ክፍያ ሁኔታ ተመሳሳይ አይደለም። ለምሳሌ ህፃናት እንዲሁም ለወታደሮች ለጦርተኞች አስተያየት የዋጋ ቅናሽ ይደረግላቸዋል። ይህን በተመለከተም ወደዛ ቦታ ወደ ሟት ሂዶ ለመታጠብ ከመሄድ በፊት ማጣራትን ያስፈልጋል ማለት ነው። የተከበራችሁ አድማጮቻችን እነዚህን ጤናነት የተፈጥሮ ሀብትን ያሉትን የተፈጥሮ ሀብት በሀገራችን ያሉትን ሟቶች እንዲያው ከብዙ በጥቂቱ በዚህ ዝግጅት አቀረብን እንጂ በሌላ ጊዜ በሰፊ ሰፋ ባለ መልኩ እናቀርባለን። ለማንኛውም ለዛሬው አገርን ወቅ ዝግጅታችን እዚ ላይ ተጠናቀቀ።
2: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ የስነ ልቦና ባለሙያ የማብራሪያ ጉዳይ ሰራተኛና እንዲሁም አንቂ ሐሳቦችን ከመታቀርበው ዘሮ አገሬ መንግስቱ ጋር በተለያዩ ህብረተሰባዊ ጉዳዮች አሁን ቃለ ምልልስ እናካሄዳለን። ጤና ይስጥልን ዘሮ አገሬ፣ እንዴት አመሸሽ?
3: ጤና ይስጥልኝ ሰጠኝ። እኔ ደህና ነኝ፣ እናንተ እንዴት ናችሁ?
2: እኛ ደህና ነን፣ እናመሰግናለን። አገሬ፣ እንግዲህ በሙያሽ ህብረተሰባችን የተለያዩ ምክሮችን ትለግሻለሽ። ዛሬ የተለያዩ ርዕሰ ጉዳዮች አሉን። ያው እንደምታውቂው ጦርነቱ የፈጠራቸው ብዙ ነገሮች አሉና እንዴት ነው መቋቋም ያለብን? እስኪ በዚህ እንጀምር። መጀመሪያ
3: አዎ፣ እንግዲህ ጦርነቱ ረጅምም በመሆኑ በእውነት የእስራኤል ልጅ ኗሪው በሙሉ ህዝቡ በሙሉ ፈተና ላይ ነው ማለት ይቻላል። ብዙ ስብስቦች አሉ፣ ብዙ ችግሮች አሉ። በጤናም ሆነ በኢኮኖሚ ሆነ በተለያዩ ጉዳዮች እንግዲህ በተለይ በተለይ ይሄ በጤንነት በኩል በአእምሮ ጭንቀት በኩል ይሄ በጣም የሚያሰጋ ነው። በብዙም ደርሶ በተለይ ባይከሰትም ቀስ በቀስ ብዙዎቹ እየተጋለጡ ነው ለዚህ ችግር የመንፈስ ጭንቀት እና እንግዲህ ድንጋጤ ያለ ነው፣ ሀሳብ ያለ ነው፣ ጭንቀት ያለ ነው። ሰው ነን፣ ግን ደግሞ በልኩ የሚሆንበትን እንዴት አድርገን መቋቋም እንችላለን የሚለውን ነው እንግዲህ የምንነጋገር ማለት ነው።
1: ስነ ልቦና ባለሙያ አገሬ፣ በእውነትም በዚህ በውጥረት በጭንቀት ወቅት ሁሉም ያስባል፣ ይጨነቃል። እንግዲህ በዋናነት ወላጆችን በል በዚህ በልጆቻቸው በጦር ሜዳ በውትድርና በሚያገለግሉ ልጆቻቸው እንዴት ሆኑ ብለው ያስባሉ፣ ያስባሉ፣ ውጥረት ላይ ይኖራቸዋል። እና ይህንን ለመቋቋም ይህን መጥፎ ጊዜ ለመቋቋም ስነ ልቦና ሕክምና ድጋፍ እንዴት ነው? እንዴት በምን መልኩ እንትን ማለት ይቻላል? እንዲያው ስታስቢ
3: አዎ፣ እናት እንኳንም እናት ነው እና ጎረቤት፣ ሁሉም እንግዲህ ሁኔታውን ሁሉ የሚያውቅ ሁሉ የሚጨነቅ ነው፣ ለወታደሮችም የሚያስብ ነው፣ የሚጸልይ ነው። እናት ደግሞ በተለይ በተለይ በተለይ እናት የአንዱን ሞት ስትሰማ ያለውን ጦርነት

0: እና ዋናው ነገር አዘውትራ ሁልጊዜ እንቅልፍ ማጣት ወይም ደግሞ ሁልጊዜ ብዙ በሐሳብ ሁልጊዜ እየተወጣጠረች የበለጠ ራሷን የምትጎዳውም ከሆነ አንዳንዶች ከሐሳብ እና ከጭንቀት የተነሳ የሚያደርጉት ምዕራት አለው። ጧት ወይ ረስቼ ጋዙን አቃጥዬ ወጣሁ ወይ ረስቼ እንደዚህ ብዬ ምክንያቱም በሐሳብ በጭንቀት ራሳቸው ስለሚዘንት ብዙ ችግር ይደርሳሉ። በዚህ ሰዓት ራሳቸው ቀጥ ብለው የሚያደርጉትን ብቻ ማድረግ አለ ነው የምለው። እኔ ራሴ እናት ነኝ
1: ለልጆች
0: ቀደሮች ሁሉም
1: ናቸው። በእውነት ገለጻ መግለጽ በጣም ጥሩ ነው። ከእናቶች ከበልጆች ልጆች ሁለቱ በጦር ሜዳ ናቸው። ልጆች
0: ሁለቱ አንዱ ተመልሷል፣ ሁለቱ ጦር ሜዳ ነው ያሉ ተዋጊ ናቸው።
2: እስኪ ከልምድሽም ከእውቀትሽም ጋር እንግዲህ እንዴት ነው እናቶች በተለይ በጣም ይጨነቃሉና እንግዲህ አንዳንድ ጊዜ ደግሞ ለፈጣሪ መስጠት እሱ ያውቃል ማለትም ራሱ ያግዛል ይባላል። እንዴት ነው አንቺ እንደዚህ አይነት ሐሳቦችን ቀላል አይደለም ጦር ሜዳ ላለ ልጅ ማሰብ ግን እንዴት ነው እየተቋቋምሽ ያለው?
0: ጥሩ ጥያቄ ነው ሰጠኝ። እንግዲህ እናት በአሁኑ ሰዓት ማድረግ ያለባት ማለት ነው አትጨነቂ አትሰቢ ማለት ሳይሆን ማድረግ ያለባት የምትችለውን ያክል ነው። በእርግጥ እናት ሁልጊዜም የምታስበው ምንድን ነው ይህን ይሆናል እንደዚህ ይሆናል አሁን መጠው መርዶ ይነግሩኛል መጥፎ መጥፎ ነው የሚገባ ወደ ውስጧ። ይህ ማለት እሷን አይጣል እንጂ እንደምታስበው ለማድረግ ሊሆን ይችላል አይጣል። እና ዋናው ነገር ለዛ ልጅ የማድረግ ያለብኝ በአሁኑ ሰዓት እኔ የማደርገው ልናገር እና ልጆች እንደ አይነት ስሜት ሲሰማኝ ወይም ደግሞ መርዶ ሳይ ማሰብ ያለብኝ አንደኛ እግዚአብሔር ሁላችንም ጠባቂ እግዚአብሔር ነው። የትም ቦታ እንሆን አምላክ ነው የሚጠብቀን። ልጆችም የእሱ ናቸው፣ እኛም የእሱ ነን። ሀብታችን ሁሉም ንብረቱም ሁሉ የእሱ ነው አይደል? የሚጠብቀው እሱ ነው። እኔ ጠብቄ እኔ ደንግጬ አብሬያቸው ጦር ሜዳ ራሱ ብሄድም ምንም አላደርግም፣ አላድናቸውም። ዋናው ነገር እኔ ማሰብ ያለብኝ ለልጆቼ ሰላም ይሆናሉ፣ ድል ያደርጋሉ፣ ስራቸውን ግዳጃቸውን በስነ ስርዓት ይፈጽማሉ፣ በሰላም ይመለሱልኛል። እንደገና ደግሞ በራሴ በአይምሮ ሌላ ጭንቀት ነገር ሌላ ሀሳብ ነገር ሲገመጣ እንዲያውም ራሱ አልፌ ጦርነታቸውን ጨርሰው ግዳጃቸውን ጨርሰው መጠው ሲዳሩ ልጆቻቸውን ይዘው ቤት ሲመጡ ሲያስቁን ሲያጫውቱን ይህ በአይምሮዬ አስባለሁ ማለት ነው። በሌላ ሀሳብ ሲመጣ እኔ የእነሱን ደስታ ነው የማስበው ማለት ነው። የእነሱን አይጣል እንጂ ጉዳት ማሰብ ትቼ ያንን ሲመጣብኝ ያንን ሀሳብ የምቀይረው በጥሩ ሀሳብ ነው። በጥሩ ሀሳብ ሲል እንግዲህ እግዚአብሔር ነው ወሳኙ። እኔ ግን እንደምንም ብዬ ወደ ጥሩ ሀሳብ ሄዳለሁ፣ ወደ ጥሩ ምኞቴ። ምኞቴ ልጆቼ ሲመለሱ፣ ልጆቼ ሲመጡ፣ ልጆቼ ሲዳሩ፣ ልጆቼ እንደዛ ሲል የራሴ ጭንቀት ለቀቅ ያደርገኛል ማለት ነው። በሰላም ተኝቼ እነሳለሁ።
2: ጥሩ ተስፋን ይፈጥራል።
0: አዎ ጥሩ ተስፋን ይፈጥራል። መጨረሻም ደግሞ መጥፎ ነገር መጥፎ ቃላትን አልወረውርም፣ መጥፎ ሀሳብን አልወረውርም በልጆች ላይም ወይም በወታደሮች ላይ ማለት ነው። ይህን የምችለው እንግዲህ ይሄ ነው ማለት ነው። በእናትነት ደረጃ ልጆቼን ስለምወድ ለነሱ የሚጠቅመውን ቃላት መናገር አለብኝ፣ ለነሱ የሚጠቅመውን ሀሳብ መዘንጋት አለብኝ። ለነሱ የማይጠቅመው ምንድን ነው? አዊ እንዲህ ሊሆኑ ነው፣ አዊ እንደዚህ ሊያደርጋቸው ነው፣ አሁን የገሌ ልጅ እንደዚሁ ነን፣ እኔም እንደዚሁ ነው። ይህ መጥፎ ቃላት ሽሎሞ ምን መልክ ምንድን ነው ያለ ሀይም በማቤት በያዳላሸውን እንደምንናገረው የምንናገረው ቃላት የምንወረወረው ቃላት ምን ይዞ እንደሚመለስ ለማናውቅ ጥሩ ቃላቶች የምናገር የኛ ኃላፊነት።
2: ሰላም አውለን እኮ ብለን ጠዋት የምንነሳ ሰላም እንድንውል ነው የሚገጥመንን አናውቀውም። እና እውነትሽን ነው።
1: እኔ እንዲያው ፈቃዳችሁ ይሁን ወይዘሮ አገሬ፣ አሁን እኮ በእውነት በእንዲህ አይነት በጦርነት ጊዜ ጎረቤቶች፣ ዘመድ አዝማድ ማለት ልጁ ወድበ ያልዘመቱ በጦር ሜዳ ያልዘመቱ ቅርብ ቤተሰቦች ጎረቤቶች አይዞሽ በርቺ፣ የጀግና እናቷ በርቺ፣ በሰላም ይመለሳል ብሎ በስልክ እንኳ ደውሎ እኮ ማበረታታት ጥሩ ስራ አይደለም ወይ?
0: በጣም

0: Gevin August Ishayo. Oh, Ibizing given on Dom, is it not a bit of a worabit, Matavabrella bit? Not in Lita Drano. A windy tuna, I zosh in the Zino. I in the Zuna called the morning. A letter met from a phone, Tam and Nagar, I zosh, and Jimmy Jagan and Natnish. But I'm white. እኔን በጣም ልጆችሽ ዛሬ ራሱ ኮራለሁ አንቺ በጣም ልትኮሪ ይገባሻል አይዞሽ ደሞ ተባክ እግዚአብሔር ነው አንቺ ተደንግጠሽኩ ምንም አታደርጊም ለነሱኮ ደሞ ጠንክረሽ ስትቆይላቸው ነው ጥሩ ደንግጠሽ ግንኛ ስትሆኚኮ እንዴት ነው እነሱምኮ እናታቸውን የሚፈልጉ ጤነኛ እናት ነው ይሄን ይያሉ ጎረቤቶቼም እነት ነው እንደዚህ በአብራታቱ በጣም እጅ ከመጣን በላይ ጠቃሚ ነው ህብረተሰቡ በሙሉ የኛ ህብረተሰብ አሁን የደነገጠችውን እናት አብሮ ወይ ደነገጠች አይ እንደዚህ ሆነች ብሎ ከማዘን ይልቅ ማጠንከር ራስታንታ ነው ራሳችን በጣም ተቃሚ ነው
1: አዎ ወደ ቀጣዩም ጥያቄ የሚያንደረድረን ነው ያነሳችሁ ወይም ሻየው የሚያነሳው የቤተሰብ ጉዳይ አለ የራስ ቤተሰብ አለ እና አንዳንድ ጊዜ ማህበረሰቡ ያዘው ባህልም አለና አንዳንዴ እኛ ጋር ከንፈር መምጠጥ ነገር አለና ይም ችግር የሚፈጥርበት ሁኔታ አለና እንዴት ነው መቋቋም የምንችለው አንዳንዴ ጦርነት ነውና ጦርነት ይሄደ ሰው ደግሞ አካሉ ሊጎዳም ይችላል ብዙ ነገር ሊያመጣ ይችላልና አንዳንዴ አብሮ ማዘን ጥሩ ነው ግን ደግሞ ሰው ካዘኑ እንዲወጣ ነው ማረግ ያለብን አንዳንዴ አሁን በወታደሮች ለተሰውባቸው ሰዎች ሁልጊዜ በቃ ባዘን ውስጥ እንዲቀመጡ የሚሆንበትን ነገር ትንሽ ለመርዳት ማገዝ ያለብን መስሎ ይታየኛል እዚህ ላይ የምትይው ካለ
0: ወነተ ነው አሁን ባሉም ራስ እኮ በሰባት ቀን ለምሳሌ ሰው ሞቶ ሲቀመጥ ሰው የሚመጣ ማለት ለማጽናናት ነው በዛን ሰዓት የሚስቋሉ የሚቀላለዱአሉ ሀዘኑ ትንሽ ወጣ ይላል ማለት ነው አይደል እና በዚህ ጊዜ ደግሞ በዚህ በተለይ በጦርነት ጊዜ እንደዚህ ከጎቱ ቤተሰቦች የሚጠነክሩበትን ዘዴ ማበጃጀቱ ቀርቦ ማጽናናቱ ማስደሰቱ መቀለዱ ማጫወቱ እንደዚህም ደግሞ ደስ የሚላቸውን ነገሮች ማድረጉ የጎደላቸውን ነገር መርዳቱ በጣም ጠቃሚ ነው አብሮ ከመልቀስና አብሮ ከመተከዝ እንደዚህ ወንሽ ብሎ አብሮ አንገትን ከመድፋት አው በህብረተሰባችን ምንድነው በጣም የዋህ ነው ስሜታዊ ነው አንጀቱም በጣም ነው ማለት የሚያዝናብሩ ከወላጅ ጋር ማለት ነው በዚህ ፈንታ ጠንከር ብሎ ማጠንከር ጠንከር ብሎ በእውነት ወላጅ ከጭንቀቱና ከዘኑ እንዲወጣ ማድረግ ከሐሳቡ እንዲወጣ ማድረግ የቻልነውን ያክል በዚህ ብንረዳዳ በጣም ጥሩ ነው ላለሁ ምክንያቱም ችግሩ የቤቱ ብቅ ብቅ እያለ ማለት ነው እንግዲህ የመንፈስ ችግር ጭንቀት በጣም እንግዲህ የቆየ ነው የሚታየው የበለጠ እና ይህን እንዳይሆን የቻልነውን ያክል ብንተባበር በጣም ጥሩ ነው
2: በጣም ጥሩ በዚህ ዙሪያ ስንመለከት እንግዲህ ማህበረሰብ ቤተሰብ መንግስት ሁነን አንድ አገር ሁነን የምንኖረውና አሁን በዚህ በችግር ጊዜ ለምሳሌ እናት በዚህ ዙሪያ ላይ ከአባት እናት በጣም ታስባለች ውጥረት ውስጥ ገባለች እና አሁን የዛ ጎረቤት ሁኜ ወይም ቅርብ ዘመድ ሁኜ ምን ሆና ነው ከቶ እንደዚህ ብላ በቃ ጸባይዋ ሁሉ ተቀያየረ ምናምን ብሎ እሷን ማማት ከትርሚሉ ሰው የሚቀድሙ ሰዎች አሉ ግን ያወቁ የሷ ጸባይዋ ሁሉ የመቀያየር ሁኔታ ያወቀ ሰው ለባለሙያ ለፕስኮሎጂ መጠቆም እንደዚህ ነገር ብሎ መንገር ምን ይመስልሻል ጥሩ ነው
0: በመጀመሪያ አሳን ቀርቦ መነጋገር ማዳመጥ ቀርበው ካነጋገሯ ችግሯ ሊረዱ ይችላሉ ወይም ደግሞ ማመልከት እስኪ እንደዚህ እኮ ሊረዱሽ ይችላሉ ከእንዲ ቦታ ብትሄጂ እኮ እንደዚህ ሊቀልልሽ ይችላል ችግሩ በጎን ከመሄድ በፊት ማለት ነው እና ግን የማይቻል ሆኖ ሌላ ደረጃ ደርሳ ከሆነ መናገሩና ማስረዳቱ ለባለሙያ በጣም ጥሩ ነው ግን መጀመሪያ መብቷን መጠበቅ ቀርቦ መነጋገር ማናገር ማመላከት በጣም ጥሩ ነው አርቆ ከማማት ማለት ነው አዎ እንግዲህ የተጨነቀች እናት ጸባዩ እንደነበረ አይሆንም درسام لتو قطع تشلالج بساجم تشلالج كميفلقو تبوتام لاتول تشلالج كهبرت سبابراغا لاتساتف تشلالج إنا بزين ساعت كمامات إنا ويمدمو ليلة قدائك ليلة فرشانوك ليلة مكنات كمستات أربو ما النقاكير شقروان مردات كتردو لات هزمتتيت أصام
1: አው በጣም እንደው ጊዜ ገደብን ሌሎች ርዕሰ ጉዳዮች ነበሩን ሌላ ጊዜ እንመካከራለን ወያያለን ማጠቃለያ እንደው በዚህ ወታደሮች ጉዳይ ያለንበት ሁኔታ እኛም ቢሆን በየጊዜው ራሱ ለመዘገብ እንኳን እንቸገራለን ዛሬ ጦርነት ነው የሆነ ነገር በተመሳሳይ ሁኔታ ነው ያለና እንደው ለብረተሰቡ ምታስተላልፊው መልእክት ካለ
0: እንግዲህ ብረተሰቡ አንደኛ ትግስተኛ መሆን አንዳንዴ በጭንቀት የተነሳ በሀሳብ የተነሳ ብዙ ግጭትም ሊኖር ይችላል ከህብረተሰብ ጋር መሆንም ከቤተሰብ ጋር መሆና እና ብዙንሳት ትግስት ማዳመጥ ቀርቦ ማነጋገር መወያየት መተባበር የኛ ህዝብ ደግሞ መተባበርን ይወዳል እና በዚህ ደግሞ መተባበር ይህን ነው ምለው ተረፈ ደግሞ እግዚአብሔር እንግዲህ ይህን ጦርነት የመጨረሻ ያድርግልን ልጆቻችን ሰላም ይመልስልን ነው ምለው
2: የስነ ልቦና ባለሙያ በእውነትም ጀግና ነሻንችም በእውነት ይህንን አካፈልሽን ነገርሽን ከሙያዊ ገለጻ አደረግሽና በጣም እናመሰግናለን በእውነትም
1: በጣም
2: እሺ እንግዲህ
1: ምክር ነው የምሰጠን ሁልጊዜ በጣም ነው እናመሰግን
2: አዎ በጣም ጥሩ በጣም ግሩም ያገራችን እናቶች ጀጀግና ጀግና ናቸው እንደኔ እንደምገምተው በእውነት
1: ልክ ነው መልካም ምሽት ወይዘሮ አገሬ
0: እሺ ለናንተም ሰጥ
1: ቻው ቻው ወሰናበት ንቀረን ሻየው
2: አዎ የተከበራችሁ አድማጮቻችን 8 ሰዓት ነው የምሽቱ ፕሮግራም ተጠናቀቀ የባልደረባይ ሰጠይ ዘመነ
1: የቴክኒክ ባለሙያችን ኢላይ ቤንሻባት ደግሞ አብሮ ደይነበረ ለወይዘሮ አገሬም እናመሰግናለን መልካም ለሊት ሰላም ለሊት ይሁን ነገ ጧት 6 ሰዓት ላይ ደግሞ ለግራን እንገናኛለን
2: አዎ መልካም ለሊት